0: ና ኣብዚ ሕጂ ኮንካ ሽዑን ክተወዳድሮ ምናልባሽ ዓይነት ስፖርታውያን ሽዑ ዝነበሩሉ ሕጂ ክንዱ ኣለዉ ኢልካ ክትደፍር ኣይትኽኢልን ኢኻ። እቲ ስራሕ ይኸይድ ኣሎ፣ ይስራሕ ኣሎ፣ ኣሰልጠንቲ ኣለዉ፣ ፌደሬሽን ኣሎ፣ ኣትሌታት እውን ኣለዉ። ግን ኣብቲ ዓይነት ናይቲ ስፖርታውያንና ከምቲ ሽዑ ዝነበረ ኢለ ክደፍር ኣይክኢልን።
1: ኣብ ኤርትራ ከምቲ ቅድም ዝበልኩኻ ብሉፃት ጎየይቲ ኣለውና። እቲ ሰዓቶም ክንሪኦ ከለና ምስትዮም ኣብ ዓለም ዘሎ ብሉፃት ዝተቐራረበ እዩ። ግን ኣብ መወዳእታ ናይ ሰከንድ ፍልል ንድሕር ኣለካ ብሉፅ ክትኮን ኣይትክእልን ኢኻ። እቲያ ሰከንድ ንሕና ግን ናብ ደቂቕ እንዲ ዘለዎ እቲ ደቂቕ ከመይ ጌርካ ተውርዶ እዩ። ሃገራውያን ሻምፒዮን ዝኾኑ ብዙሓት ኣለውና። እዚኦም ሃገራውያን ሻምፒዮን ግን ናይ ዓለም ሻምፒዮን ክኾኑ ከምዚ በዓል ግርማይ ዝነበረዎ ግዜ ኣይኮነን ሕጂ ዘሎ፣ ከምቲ በዓል ዘርእሰናይ ዝነበረዎ ግዜ ኣይኮነን ሕጂ ዘሎ። ቀደም ኩሎም ዝያዳ ኣብቲ ተውህቦ ኣብቲ ትሬኒንግ ኣብቲ ኣካል ኣብቲ ቅርፂ ኣብቲ ኢንዱራንስ ምፅማም ኣብቲ ውልቀት ልምምድ ዓብዩ ነይሩ። ሕጂ ግን ሳይንስ ስለተሓወሶ እቲ ሳይንስ ክመፅእ እንድሕር ኮይኑ ድማ ዝያዳ እዚኦም ላዕሎ ትካላት ትምህርቲ ምስ ፌደሬሽናት ኮይኖም ዝሰርሕሉ ንኣብነት ቤት ትምህርቲ ሕክምና ኣውሮት ኣሎ። ምስ ኣሰልጠንቲ እንታይ ክተሓባበር ይኽእል፣ እንታይ ክገብር ይኽእል። እዚኦም ኣብ መሪሕነት መፂና ዘለና ኩላትና ናይ ልምዲ ሰራሕተኛታት ኢና። ሕጂ ኣብዚ ምሳና ተምሃሮ ናይ ኬሚስትሪ ዝነበሩ፣ ተምሃሮ ናይ ባዮሎጂ ዝነበሩ፣ ተምሃሮ ናይ ምምሕዳር ዝነበሩ እንድሕር ተሓዊሶሞ ወይ ድማ ሳቶም ሒዞሞ ሲ እቲ ኣትሌቲክስ ናይ ግድን እዩ ናብቲ ገፁ ክኸይድ። ሕጂ ብመንፅር እቲ እንታ ሽሙ ክንሪኦ ከለና እቲ ከባቢ ኣነ ሕጂ ከም ፕሬዚዳንት ኮፍ ኢሉ ኣለኹ እንድሕር የፍራሓኒ ኣሎ ኮይኑ ዝተምሃረ ሰብ ፍልጠቱ የፍራሓኒ እንድሕር ኮይኑ ኣትሌቲክሱን ንቅድሚት ክኸይድ ኣይክእልን እዩ። ኩላትና ሲ ኣብቲ ዓውዲ ዘለና ክፉታት ክንከውን ነቲ ሓድሽ ሓሳባት ኣምፂና ምስቲ ዘሎ ተውህቦታትና። ምክንያቱም ኤርትራ ኣብቲ ብራኸ ትርከበሉ እቲ ቀንዲ ረቋሒ ሓገዝ እዩ ነቲ ዓውዲ ኣትሌቲክስ። ነዚ ከመይ ጌርና ናብ ረብሓና ንቀይሮ ሳይንስ ክሕወሶ ጥራሕ እዩ ዘለዎ።
2: ኣትለቲክስ ኤርትራ ናብ ናይ ቅድም ክብርታቱ ንክምለስ ክትግበሩ ዘለዎም ዕማማት ብዝምልከት ምስዝተፈላለዩ ኣብቲ ዓውዲ ዝነጥፉ ሞያውያን ዝገበርናዮ ሓፂር ዕላል ይስዕብ። ኣብዚ ቀረባ ዓመታት በዛ ዓውዲ ዝተጸለዉ ብርክት ዝበሉ መንእስያት ብጉጅለ ኮይኖም ክጎዩን ልምምድ ከካይዱን ብዝተዓጻጸፈ ቁፅሪ ይረኣዩ ኣለዉ። እንተኾነ ግና ብክቱር ድሌትን ህንፅዩነትን ጥራይ ዝተበገሱን እቲ ዓውዲ ዝጠልቦ ስነ ፍልጠታዊ ስልጠና ዘየማልኡን ብምዃኖም ግና እቶም ጀመርቲ ተስፋት ህፃናት ግዳይ ናይ ዝተፈላለዩ መጉዳእታትን ሕማማትን ክኾኑ ይረኣዩ ኣለዉ። ስለዚ ናይዚ ሕማም ፈውሲ ምስ ኣፍልጦ ዘለዎም ኣሰልጠንቲ ተመያይጦም ንሳቶም ብዝሰርዕሎም ልምምዶም ከካይዱ እቲ እንኮ ፍታሕ ምዃኑ ኣየማትእን።
0: ሰብ ይጎይ ኣሎ ጥራሕ ኢሉ ዝመፅእ ዝጎይ ጫሙ ዘይፈልጥ ኣብ ክንደይ ርሕቐት ጎይ ከም ዘለዎ ክንደይ ደቃይቅ ሽፍን ኣለዎ ዘይፈለጠ ስቕ ኢሉ መፅኡ ቀልጢፉ ይሓምም ወይ ገለ ናይ ጥዕና ፀገማት የጓንፎ ነይሩ። ሕጂ ወላቲ ሚኒስትሪ ትምህርቲ እውን እቶም ናይ ስፖርት መምሃራን ዝበሃሉ እቲ ትምህርቲ ናይ ስልጠናታት ቀፃሊ ወስዱ እዮም፣ ኣብደት እውን ገብሩ እዮም። ብዓብዩ ከዓ እቶም ብደገ ኮይኖም ከም ኣሰልጠንቲ ዓለምቲ ኮይኖም ኣትሌቲክስ ብፍሉይ ዘሰልጥኑ ከዓ ስለ ዘለዉ እቲ ስድራውን ሕጂ ዳርጋ ደቆም ሒዞም እዮም ዝመፁ። ኣብ ገዛሲ ከምዚ ንጥፈታት ይገብር ዝቆልዓ ከምዚ ይጎይ ንገለ ክንልእ ከለና ሲ ኣብ ሓንቲ ደቂ በፂሑ ይመፅእ ቀሲ ላይ ከይዲ ንገለ ነገራት ሒዞም መፁ እቶም ቆለቡ ደቆም ሒዞም መፅኦም። ሕጂ ንስኻ እቲ ዕድመ ትሪኦ ኢኻ ምስቲ ዕድመ እንታይ ክሰርሕ ኣለዎ፣ ምስቲ ዕድመ ኣበይነቲ ደረጃ ወሪዱ ክሰርሕ ኣለዎ፣ ኣበይ ክስልጥን ኣለዎ ከዓ ምኽሪ ንህቦም ኢና ነቶም ስድራ ቤት። ብዓብዩ ነቶም ቆለቡዕ ድሌት እንዳሃላለዎም ስድራዊ እንዳሃደ ኣፍቂድሎም ከዓ በቲ ደረጃኦም ከዓ ንሕግዞም ኢና ማለት እዩ። ስለዚ ብሓፈሻ ግን ከምዚ ዓይነት ተውህቦ ዘለዎ እንዳሃር ኮይኑ ትቆልዓ ንክጎይ ድሌት ክህልዎ ይኽእል እዩ። ግን ድሌት በይኑ ከብፅሓካ ይክእልን እዩ። ተውህቦ እውን ክትሓትት ኣለካ። ሕጂ ብዙሕ ግዜ እንታይ የጋጥመና ሕጂ ፀገም እዚ ሲ እዚ ቆልዓስ ናይ ጉያ ድሌት ኣለዎ ይብሉኻ፣ ክጎይስ ደልየ ይብሉኻ። እቲ ብቕዓቱ ኸ እቲ ቁመንኡ ኸ ንጉያ ይኸውን ድዩ ተውህቦ ኣለዎ ድዩ ግን ክትፈልጦ ኣለካ ብኡኻ مخرم

0: ኣለካትዮም ስድራ ቤት እምበር ድለ ጥራሕ ሃልዎ ተህቦ የብሉን ማምፅኻ ክንደይ ዓመታት ኣብኡ ዝደኺሙ ዝኸይድ ገዙ ዝኸይድ እንዳሃር ኮይኑ ትብድሎ ኣለኻ እምበር ተሰልጥኖ የለኻ። ስለዚ እንታይ ኢና ንመኽሮም እዚ ቆልዓ ድሌት ዳ ይሃልዎ እምበር ብቕዓት ስለ ዘይብሉ ወይ ክጎይ ስለ ዘይክእል ኣብ ከምዚ ዓይነት ኣውዲ ወይ ንትምህርቲ ድዩ ንካልእ ስርሑ ተዝሰርሕ ሓይሽልና ንመልሶም እውን ብዙሓት ኣለዉ ማለት እዩ። ስለዚ ኣብ ከምዚ እቲ ሙያ ናይቲ ሙያ ማዕዳ ምኽሪ ኣዝዩ ወሳኒ እዩ።
1: ኣብ ኩሉ ቤት ትምህርትታት ናይ ስፖርት መምሃራን ኣለዉ። ሕጂ ሓደ ስፖርት ዝደሊ ሕጂ ብግራስሩት ንጅምር ኒና ዝብሉ ዘለና እቲኦም ዕድመ ክሊ ዕድመ 12 ማለት እዩ። እዚኦም ሕጂ ኣብ ቤት ትምህርቲ እዮም። ወላ ወላዲኦም ውን ኣሚኑ በይኖም ዘይሰዶም ዓይነት ቆልዑ ስለ ዝኾኑ ምስቶም ስፖርት ዝፈልጡ ሰባት ኣትለቲክስ ኮይኖም ምስቶም ናይ ኣትለቲክስ ኣሰልጠንቲ ምንታይ ናይ ግራስሩት ኣሰልጥን ወይ ከዓ ናይዞም ናእሽቶ ኣሰልጠንቲ ብዙሓት እዮም ዘለዉ ኣብ ኩሉ ምምሕዳራት ኣለዉ። ንምንታይ ብዞባ ደረጃ ስለተታሒዙ ዘሎ ኣብ ኩለን ምምሕዳራት ኣሰልጠንቲ ናይ ግራስሩት ኣለዉ። ንባዕሉ ችቸሮ፣ ቀይሕ ባሕሪ ካልኻልእ ናይ መሰልጠኒ ማእከላት ማለት ከይዶም ክጎይሉ ዝኽእሉ ስለ ዘሎ ወላዲ መፂኡ ምስኦም ከተሓሕዞም ይሓይሽ። ንምንታይስ ዝኾነ ናይ ግራስሩት ኣሰልጣኒ ነቲ ቆልዓ ከመይ ገይሩ የሰልጥኖ ይፈልጥ እዩ። ብኡ መጠንካት ወላዲኡ ከዓ ውላዱ ኣበይ ይውዕል ኣሎ ይፈልጥ ማለት እዩ።
2: ተሓጋጊዝካ ምስራሕ ውፅኢቱ ዓብዩ፣ ምክንያቱ ሓንቲ ኢድ በይና ስለ ዘይተጠቐዕ። ስለ ዝኾነ ድማ ኣብ ኩሉ ዓውዲ መሻርክቲ ምህላው ኣገዳሲ ይኸውን። ፌደሬሽን ኣትለቲክስ ኤርትራ ውን ምስ መልሕቕ ስፖርት ሃገርና ዝኾነ ሚኒስትሪ ትምህርቲ ብምሽራኽ ውፅኢታዊ ስራሕ ክዓምም ይከኣል እዩ። እቲ ምንታይ መሰረት ናይ ሓደ ስፖርት ተምሃሮ ስለ ዝኾኑ
3: ኣብ መንጎ ፌደሬሽንን መሻርክትን ዘሎ ምትእስሳር ብፍላይ ድማ ምስ ሚኒስትሪ ትምህርቲ ዘለና ምትእስሳር ወሳኒ ይኸውን ኣለዎ። ምክንያቱም ስፖርት ንሕና ንኣብነት ናይ መንእስያት ውድድር ነካይድ ኢና። ኣብ ካልእ ዓለም ከምኡ ዝበሃል ነገር የለን። ናይ መንእስያት ውድድር ኣብ ቤት ትምህርቲ ጥራሕ እዩ ዝካየድ፣ ካብ ቤት ትምህርቲ ድመፅእ። ስለዚ ገሊዩሲ ክነሕልፎ ክንክእል ኣለና። ከምዚ ዋንነት ይስማዓና እሞ እዚ ናና ኣብዚ ኣይትእተውና ከምኡ እዚ ኣተሓሳስባ ዘሎ ካብዚ ክንወፅእ ክንክእል ኣለና። ሚኒስትሪ ትምህርቲ ከበርክት ይኽእል እዩ። ኣትሌቲክስ ካብ ደቂ 4 ዓመት እዩ ዝጅመር። እቲ ኣተሓሳስባ ኣብዝ ሓለፈ ግንቦት ሓንቲ ፅቡቲ መደብ ሰሪሕና ነርና ናይ ህፃናት ኣትሌቲክስ ትብል ኣብ ስቴድዮም ኣስመራ ፅቡቲ መደብ እያ ነራ። ንዑ ምስ ረኻሲ ብዙሕ ተስፋ ዝህብ ነገር ኣለዎ ኣብ ስለዚ ሃገራዊ ፌደሬሽን ኣትሌቲክስ ምስ መሻርክቲ ብፍላይ ድማ ምስ ሚኒስትሪ ምክልኻልን ምስ ሚኒስትሪ ትምህርትን ተዋሂዱ እንድሕር ከምዚ ንዖም ነንምልከቶ እንድሕር ሂብካ እቲ ዝሓሸ ስራሕ ይስራሕ እዩ።
1: ኣብዚ ሕጂ እዋናት ኮ ሚኒስትሪ ትምህርትን ሃገራዊ ፌደሬሽንን ብምርድዳ እቲ ካላንደር እናማዕረረዩ ይመፅእ ኣሎ። ንምንታይ እቶም ተምሃሮ እዮም እቶም ኣትሌታት ብፍላይ ኣብቲ ናይ ዩዝ ካብ ተካእቲ ጀሚርና ካብቲ ግራስሩት ዝበሃል ማለት እዩ። ሕጂ እንድሕር ክልቲኦም ዘይተረዳድኦም እቲ ስራሕ ክስራሕ ኣይክእልኒ። ንምንታይ ተምሃሮ ኣብ ቅነ ትምህርቲ ውድድር ክገብሩ ኣይክእሉን እዮም። እቲ ካላንደርስ ክረዳድኡ ይኽእሉ ማለት እዩ። ብኡ መጠን ግን ይረዳድኡ። ብኡ ከዓ እቲ ካላንደር ምትዕርራይ እንዳተገበረ እቲ ውድድር ዝስራዕ። ኣብዚኣ ሕጂ እዋን ግን ኣነ ክሪኣ እንዳረእኽዋ ዝኸይ ዘለኹ ኣነ ንባዕለይ ጎያይት ነይረ ተማሃሪት ከለኹ ሕጂ ብግራስሩት ኢና ንጅምር ዘለና ፅቡቅ ኣካይዳት ሳይንስ ንብሎ ዘለና ማለት ካብ ዕድመ 12 ይጅምር እሞ እንዳመልመልካዮም 17 18 በፅሑ ዕድሚኦም ሕጂ ብዚ ናይ ተካእቲ ኣትሌታት እዩ ትዕድመ ዘሎ። ልክዕ ኣብቲ 11 ክፍሊ በፂሖም ሳዋ ምስ ከዱ ግን እቲ ናይ ምምላስ ዝተኽእሎ ፅብብ ይብል። ንምንታይ ገሊኦም ናብ ኮሌጃ ተኣት ገሊኦም ናብ ሃገራዊ ጉቦኦም ስለ ዝኾኑ ኣብዚ ሕጂ ቁሩብ እቲ ናይ ምትኽኻእሲ ዝተቆረፀ ይመስል ማለት እዩ ድሕሪ 2018 ዘሎ ግዜ።
2: ኣሰልጣኒ ብሉፅ ኣትለት መልሚሉ ዘፍርን ናብ ዝለዓለ ደረጃ ዘብፅሕን እዩ። ነዚ ክውን ክገብር ግና ማዕረ ማዕረቲ ቴክኖሎጂ በፂሕዎ ዘሎ ፍልጠት ክዓጥቕ ኣገዳስነቱ ዓብዪ ብምዃኑ ክዝንጋዕ ዘይብሉ እዩ። ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ኣብ ዝተፈላለየ እዋናት ስልጠናታት ክህብ ፀኒሑን ኣሎን። እንተኾነ ኣብዚ ጥራይ ከይተሓፀረ ነዞም ብቁፅሪ ኣዝዮም ውሑዳት ዝኾኑ ኣሰልጠንቲ ዓቕሞምን ደረጃ ኣፍልጦምን ኣብ ዓውዲ ኣትለቲክስ ክብ ንምባል ዝለዓለ ናይ ማህደረ ስልጠና ዕድል ክፈጥረሎም ይፅናሓለይ ዘይበሃሎ ዕዮ ገዛዩ
1: ዝበዝሕ ኣሰልጣኒ ኣብ ኤርትራ ዳርጋ ኩሉ ክብል ይኽእል። ኣብቲያ ሌቨል ዋን ምስተምሃረ ካብ 2002 ምሽት ፌደሬሽን ቆይሙ ኢለካ ብኡ መጠንካ እቲ ኮችንግ ኮርስ ዝበሃል ወይቲ ናይ ኣሰልጠንቲ ስልጠና ትምህርቲ

0: ትምህርቲ ኣብ 2002 እዩ ጀሚሩ ኣብካ 2 ዓመት ካ ይወሃብቲ ትምህርቲ ሕጂ ኣብዚ ሓደ ሰብ 2 ሰብ እዮም ዝሓልፉ ናብታ ለበልቱ ግን ዋላ ሶምስ ከይዶም ኣይቅፅልዎን እዮም ቲ ትምህርቲ ሕጂ ዳርጋ ከምቲ ናይ ቀደም ዝነበረ በቲ ንስርሓሉ ማለት እዩ በቲ ልምዲ ዳኣ እምበር ብትምህርቲ ዝዓበየ ኣሰልጣኒ የለን እዚ ሕጂ እቲ ፌደሬሽን ቆላሕታ ብጣዕሚ ክገብረሉ ይኽእል ይግብኦ ንምንታይ ስፖርት ሳይንስ እንዳኾነ እዩ ዝኸይድ ዘሎ ሓደ ኣትሌትካ ኣሰልጣኒ ክትብል እንድሕር ኮይንካስ እቲ ኣሰልጣኒ ማለት ኩሉ ነገር እዩ ልዕሊ 10 ነገራት እዩ ነቲ ኣትሌት ክሽፍን ዘለዎ ወላድኡ እዩ መምህሩ እዩ ኣሰልጣኒ እዩ ኣላዩ ተሓዚ ሰዓቱ ገለ ኢልና ንዝርዝሮ ማለት እዩ እዚ ግን ናይ ትምህርቲ ዕድል እንድሕር ዘይረኺቡ ኣብቲ ናይ ፕሮፌሽናሊዝም ወይ ኣብቲ ናይ ዓለም ደረጃ ክበፅሕ ከሎ እቲ ኣትሌት ካብቲ ኣሰልጣኒ ኣብ ውሽጢ ሃገር ዘሎ እል እንዳበለ እዩ ዝኸይድ እዚ እንታይ የርእካ ሕጂ ትዋሕዲ ትምህርቲ ናይቶም ኣሰልጠንቲ እዩ ስለዚ ፌደሬሽን ብጣዕሚ ክፅዕረሉ ዕድላት ክፈጥር ሕጂ ምስ ዝማዕቢልዎ ዘሎስ ናይ ርሕቀት ትምህርትታት ስለ ዘሎ ከምኡታት እንዳፈጠረ ትምህርቲ ክገብር ኣገዳሲ እዩ
1: ትጋብ ሕጂ ኣብቲ ኣብ ዓመት 2 ዓመት እቲ ቀዳማይ ካልኣይ ደረጃ ሳልሳይ ደረጃ እንዳበለ እቲ ትምህርቲ ብሃገራዊ ፌደሬሽንን ብኦሎምፒክን ምትሕብባር ይመፅ እዩ ናይ ኣሰልጠንቲ ትምህርቲ ሕጂ እቲ ካብኡ ዝሓልፍ ሰብ ኣዝዩ ውሑድ እዩ ናብቲ ዝቕፅል ደረጃ ሓሊፉ ዝምሃር ካብኡ ቀፂሉ ክውድእ ብጣዕሚ እቲ ትምህርቲ ሓደ ኣብቲ ብዙሒ ኣዝዩ ኮታ እዩ ካልኣይ ኣዝዩ ብሉፅ ውፅኢት ክድሊ እዩ ናብቲ ዝቕፅል ክትሓልፍ ሕጂ ስጋ ሕጂ ምናልባሽ ደሚርካ ክንደይ ግዜት ከም ተዋሃበኮ ልክ ተዘይፈለጥኩ ግን ደማሚርካ ኣብዚአን ዝሓለፋ 20 ዓመታት ካልኣይ ሌቨል ናብ ሳልሰ ዝሓለፉ እንድዒ ካብ 10 በፅሑ ይሓልፉ ኢልካ ይትደፍር ኢንኻ ማለት እዩ ሕጂ ኩሉ ግዜ ከም ሙያተኛ ወይ እቲ ንሙያ ፈቲኻ ኣፍቅርካ ትሰርሖ ኣለኻ ንፌደሬሽን ትፅበዮ ምክንያቱን የብልካን ኣብ ገሊዋ ናትካ ፃዕርውን ወሳኒ እዩ ንምንታይ እቲ ዝወሃበካ ትምህርትታት እንድሓር ዳ ብካልእ ቋንቋ እንድሓር ኮይኑ ንስኻ ክትዕብየሉ ኣለካ ናትካ ምልከት ቋንቋኻ ከም ሰብ ክትኸይድ ክትሰግር እንዳሓር ደሊኻ ነቲ ዘሎ ፈተናታት መፅሓፍቲ ክትርኢ ኣለካ ክትነብብ ኣለካ እዚ እቲ ከም ውልቅና ከም ኣሰልጠንቲ ንገብሮ እዩ ኣብቲ ፌደሬሽናት ክግበር ኣሎ ንብሎ እንዳሓር ኣሎ እቲ ዕድላት ብዙሕ ምፍጣር ሕጂ ግድን ኣይኮነን ኣብቲ ቀዳማይ ካልኣይ ሳልሳይ ኢልካ ትመሃሮ ናይ ሃንጋሪ ትምህርቲ ነይሩ ናይ ስፖርት ዩኒቨርሲቲ እዩ ኣብኡ በቲ ዩኒቨርሲቲ ሌቨል ብዲፕሎማ ኢኻ ትውድእ ነቲ ኢንተርናሽናል ኮችንግ ዝወሃብ ትምህርትታት ሕጂ ከምኡታት እውን ሓደ ዕድላት ኣሎ ካልእ ካልእ እውን ኣሎ ሓደ 2 ሰባት ከምኡታት ዕድላት ዝረኸብና ኣለና ሕጂ ነቲ ካልእ ኣሰልጣኒ እውን ከምዚ ዕድል እንተዝወሃብ እቲ ዓቕሚ ሰብ ማዕበለ መሓየለ እሞ ኣብ ብዙሕን ከምቲ ኣንተወይ ዝንብሎ ዝነበርና ኣብ ዓይነትን ስፖርታውያን ንምፍራይ ሓጋዚ ይኸውን ግን ከዓ ናትካ ተበግሶ ከም ኣሰልጣኒ እውን ናትካ ተበግሶን ክህሉ ኣለዎ
2: ኣሰልጠንቲ ዓቕሞም ድሩት እዩ ንድሕር ኢልካ እንታይ ጌርካ ነቲ ዓቕሚ ክተበርኽ እዩ ክተበርኽ እንድሕር ደሊኻ ድማ እቲ ድቅበል ኣሰልጣኒ ድማ ናይ ምቕባል ዓቕሙ ክህሉ ኣለዎ ሕጂ ንመጀመርያ ግዜ ናይ ደረጃ 2 ኣሰልጣንነት ኣብ ኤርትራ ክወሃብ እዩ ኣይወሃብን እዩ ቅድሚ ሕጂ ተገይሩ ኣይፈልጥን እዩ ብኣጋጣሚ ብኦንላይን ጥራሕ እዩ ዝወሃብ እምበር ብንታሽሙን ኣይወሃብን እዩ ንኤርትራ ግን ብፍላይ ብፍሉይ ኣብ ኤርትራ መፂኦም ከምህሩ ተሰማሚዖም ኣለዉ ኣብኡ ከባቢ 25 ዝኾኑ ኣሰልጠንቲ ክንእቱ ኢና ሕጂ ካብኦም ድማ መን ናብ 3 ናብቲ ደረጃ 3 ዝሓልፍ እቲ ዝኸበደ እዩ ምክንያቱ ክትምሃር ኣለካ ቋንቋ ክትምሃር ኣለካ እዚ ቴክኖሎጂ ክትመልኮ ክትክእል ኣለካ ከም ዛንታ ክኾነልኩም ሲ ግርማይ ኣብ 215 ክዕወት ከሎ ሓደ ኣሰልጣኒ መፅኡ ምስ ኣብዚ ኣስኪሩ ነይሩ ሆላንዳዊ እዩ ሚስተር ቬሮን እንብሎ ምስ ክንዕልል ከሎና ሲ ደረጃ ክንደይ ኣለካ ኢልዮ ደረጃ ይብሉን ናይ ኣሰልጣኒ ትምህርቱ ናይ ተምሃረ ነፍሱ እዩ ምሂሩ መፅሓፍ ኣንቢቡ ሓደ ጎያይ እንታይ ክገብር ኣለዎ ኢሉስ ኩሉ ነገር ኣንቢቡ ኣብዚኣ መፅኡ ድማ ንግርማይ ኣብቲ ሓፂር እዋን ናይ ዓለም ሻምፒዮን ገይርዎ ግርማይ ዓለም ሻምፒዮን ጥራሕ ኣይነበረን ድሕሪ ገለ ኣዋርሕ ኣብ ኒውዮርክ ኣብ ዝተካየደ ናይ ኒውዮርክ ማራቶንን ቀዳማ ይወፅ እዩ ድሕሪ ዓመት ድማ ኣብ ዝነበረ ናይ ሪዮ ደ ጀነሮ ኦሎምፒክ ራብዓይ ይወፅ እዩ ደድሕሪኡ ኣብ ናይ ለንደን ማራቶን ራብዓይ ይወፅ ኣሎ እንታይ ማለት እየ ናይ ግድን ኣይኮንካ ቤት ትምህርቲ ኣቲኻ ፍልጠት ክተማእርር

ንግድን ኣይኮንካን ኣትሌት ኔርካ ናብኡ ክታቱ እዚኦም ዓቕሚ ኣለና ትብሉ እቲ ናይ ምንባብ ዓቕሚ ዘለዎ ሰብ ኣብ ሳይንስ ኣፍልጦ ዘለዎ ሰብሲ ነዚአን ትምህርቲ ኦንላይን ዝርከባ እተን ሰነዳት ምሳና እውን ኣለዋ እተን ሰነዳት ኣንቢብካሲ ንኣትሌታት ክንሕግዝ ንኽእል ኢና ናይ ሳይንስ ፍልጠት ዘለዎም ንኣብነት ኣብ ማይ ነፍሒ መምሃራን ኣለዎ መንእስያት መምሃራን ኣብዚኣ ምፅእ ኢሎም ክልተ ኣትሌት ነዚን ክሕዘ ኢሎም በትያ ስነ ፍልጠት እንድሕር ክሕግዝ ጀሚሮም ብዙሕ ነገር ክግበር ይከኣል እዩ።

0: ሰውሩ ኤርትራ ሲ በዓሉ ንርእሱ ሓደ ካብቶም ተኣምራታት ናይ መበር ዕስራ ክፍለ ዘበን እዩ።
1: ዓወት ናይ ናትነት ብቐሊሉ ዝመጠ ኣይኮነን።
2: ምስጢር ዓወትና ዝበሃል ፖለቲካዊ ኣርኣያ ብህዝባ ምባል ማለት እዩ።
3: ህዝቢ ሲ ጠበንጃ ዝኣሓደረ ወታደር እዩ።
4: ስንቁ ንህዝቢ መፀ ውጉእ ብህዝቢ ይኸይድ ስውኡ ናብቲ ድሓን ዝኾነ ቦታታት ብህዝቢ ዓመድ ኣዳም መለብስ
5: ተራ ናይ ህዝቢ ሞ ክትገልፆ ኹምን ከቢድ እዩ። ኣቃላት ሓፅረካ እዩ።
6: ብደቁ ናብቲ ሰውራ ከም ትሰለፉ ጥራሕ ዘይኮነ ንገዛእ ርእሱ ባዕሉ ዓጢቑ ምስቲ ተጋዳላይ ኮይ ተሰሊፉ መስዋዕትነት ኮ
7: ሰብ ኣይነብር ኣብ ግዜኡ ጥራይ ዝገብር
8: ነዚ ከዓ ንስኻ ነቶም ደንደህ ዝመፁ እቶም ተቐበሉካ ንዓኸ ከምኡ ዮብፅሖም ኳ ንስኻ ከዓ ነፍኦም ከምኡ ዳብዛ
9: ሕጂ ህዝባዊ ጉማር ኣብዚ ሰብሃለ እዩ እዚ ከዓ እቲ ቀንዲ ካብኡ ተዝኽኣለ ማለት እዩ።

0: ፖለቲካዊ ቃልሲ ሕብረተሰብ ኤርትራ እቲ ሕልኽላኽን ሸርሕታትን ናብ ካልእ ኣንፈስ ምስ ተጠምዘዘን እቲ ህዝቢ መቐጸልታ ፖለቲካዊ ቃልሲ ብጎነፅ ክቕይሮ ተገዲዱ። ነቲ ዝተነፍጎ መሰል ንምምላስ ዕጥቃዊ ቃልሲ ኣበጊሱ። ብዘካየዶ መሪር ናይ 30 ዓመት ተጋድሎ ድማ ብመሪሕ ውድብ ህዝባዊ ግንባር ኣቢሉ ኣብ 1991 ሙሉእ ሓርነት ተጎናፂፉ። እቲ ዓወትቲ ነቲ ብምሉእ ልብን ፍጹም ባህግን ዝጽበዮ ዝነበረ ህዝቢ ናይ ነዊሕ ዓመታት ሕልሙ ክፍትሓሉ እንከሎ እቶም ሰውራ ኤርትራ ክዕወት ኣይክእልን እዩ ዝበሉ ወገናት ንምእማኑ ክጽገሙ ተረኣዮም።
1: ክዕወት ኣይክእልን እዩ ዝበሃል ዝነበረ ድምፂ ወይ ከዓ እቲ ገምጋማ ተዓቢ ካብ ሰውራ ኤርትራ ክዕወት እዩ ኢልካ ምሕሳብ ክዕወት ኣይክእልን እዩ ግን ገለ ፍታሕ ስ ክምፅእ ክእል ኸውን ዝብል እምነት ጥራሕ ነይሩ እምበር ሙሉእ ፍታሕ ከምቲ ህዝቢ ኤርትራ ተፀብዮ ወይ ዝተመንዮ ዓወት ክመፅእ ኢሉ ዝሓስብ ሓይልታት ኣይነበረን።
0: ሕብረተሰብ ኤርትራ ሓያል ቃልስን ደማዊ ኩናትን ብምክያድ ከቢድ መስዋእትነት ብምኽፋል ነቲ ኣይከኣልን እዩ ዝበሃል ዝነበረ ሰውራ ናብ ምዕለቢኡ ከብፅሖ ክኢሉ ብዝተኸተሎ ቁኑዕ መርሓን ዝኸፈሎ ከቢድ ዋጋን 24 ጉንበት 1991 ደወል ናጽነት ተወቂዑ። ካብ ጫፍ ናብ ጫፍ ኤርትራ ሰጊሩ ናብ መላእ ዓለም ብስራት ሓርነት ኣቃሊሑ። ህዝቢ ኤርትራ ነቲ ባሃንቀውታት ጽበየ ዝነበረ ኣብ ጋህዲ ረኺብዎ። እታ ዕለት ኣብ ዓውደ ዋርሕ ኤርትራ ናይ ገዛ ርእሳ ፍሉይነትን ክብርን ክትሕዝ ተረኣያ። ኣዝዩ ድሙቕ ሕብርን ምልክት ጽንዓትን ሰሊማ ናብታ ዕለት ንምብፃሕ ዝተሰግረን ዝተሓልፈን ጉዕዞ ትምስክር ማእከል ኮይና ኣሰጋጊራ።
2: ካብ በዓልና ደው ጀሚርካ ድሕሪኡ ዝነበረ ኩናት ዝተፈላለየ ናይ በዓል ባፅዕ መጥቃዕቲ ኣብ ኩሉ ኩርናዓቲ ኤርትራ ዝካየድ ዝነበረ ኩናት ዝፈጠሮን ዘመቻቸኦን ኩነታት እዩ። ቅድሚ ኩናት ደቀ ምሓረ ማልያ ዘይብሎም ተደጋገምቲ ኣዝዮም ከበድቲ ንፀላእ እውን ኣሰንበርቲ ዝኾኑ ኩናታት ተኻይዶም እዮም። ዘዛም ኩናት ክንብል ከለና ምናልባሽ እቲ ኩናት ኣብ ጥቃ ኣስመራ ነስመራ ንምሓዝ በየን ተጀሚሩ ኢልና ኢና ናይ ግንባር ደቀ ምሓር ነልዕል ዘለና እምበሪ ኣብ ሙሉእ ኤርትራ ንነዊሕ ግዜ ናይ ዝተኻየደ ኩናት መደምደምታ እዩ።
3: ትጋደል ነበረ ተጋደላይ ኩሎም ውግኣት ሓደ ናተው በሎ ቃው በሎ ሻትሻይ ወራር በሎ ምዝላቅ በሎ እዚ ሂጂ ናፅነት ኢልና ድመፃናይ በሎ ኩሎም ሓደ እዮም። እቲ ፍልልያቶም እንታይ እዩ? ሓደ ብግዜ ካልኣይ ከዓ ኣብ ውስን ኣከባቢን ውስን ህዝቢ ሒዝካ ትዋግኦም ደቃል ሓልካ ዘይብልካ ዝፈልጦ ዘይብልካ ደውርየልካ ዘይብልካን ኣብ ሰፊሕ ህዝብካ ኮይንካ ትሰርሖን በበይኑ እዩ።
0: ዛዛመ ኩናት ውፅኢት ናይቲ ካብ ውሑድ ናብ እኹል ካብ ንኡስ ናብ ዓብዪ ካብ ቀሊል ናብ ዝተሓላለኸ ብኽለንቱ ንኡስ ዝተማልአ ውዳበ ክፈጥር ዝኽኣለ ምልክት እዩ። እቲ ናብ ጫፍ መድረኽ ዓወት ዘብፅሐ ዓቕምን ብቕዓትን ብምዃኑ ንኤርትራውያን ነባር ሓበን ዝፈጥር ኣብ ቀርኒ ኣፍሪቃ ሓድሽ ምዕራፍ ዝጨበጠ ዓወት ክበሃል ዝኽእል ትምህርቲ እዩ። እቲ ኣብ ጉንበት 1991 ዝተረኽበ ዓወት ንድምር ውፅኢት ነቲ ብነዊሕ ዓመታት ዝተዋህለለ ሃብታም ባህሊ ዓወትን መንፈስ ቃልስን ይምስክር። እቲ ወተሃደራዊ ዓወት ንውፅኢት ኣተሓሳስባን ግብራዊ ብቕዓትን ይገልጽ።
4: እዚ ሕጂ ነቲ ወተሃደር ነቲ ተጋዳላይ ሞራል ሆቦ እቲ ህዝቢ ከዓ ኒሕ ነይርዎ። ምክንያቱ ንነዊሕ እዋን ክፅቡየ ፀንሐ ተባሂሎ እዚ ውፅኢት ናይ ስራሕና ስለ ዝኾነ ህዝቢ ልዕሊ ዝኾነ ይኹን ነገር እልልናለይ ተቐቢሉ ስለዚ ህዝቢ ኣነ ዓብዪ እጃም ነይርዎ ኢለ ክዛረቡ ክእለ ማለት ይፍል።
0: ኣጠቓላለ ዓወትን ዛዛሚ ጉዕዞና ጽነትን እቲ ካብ መድረኽ ናብ መድረኽ ዓቕሙን ኣወዳድቡን ቀጻሊ ብምዕባል ሰረት ህንፃ ሰራዊት ብምድልዳል ካብ ናይ ምክልኻል ወፂኡ ናብ ምጥቃዕ ብምስግጋር ዝተረኽበ ዓወት እዩ። ህዝባዊ ግንባር ካብ ውልድኡ ብዕላማ ብስትራተጂን ብራእይን ዝተመርሐ ውድብ ምዃኑ ዘረጋግጹ ናይ ቃልሲ መስመሩን ዝሓለፎም መሳልል ጉዕዞን ብዓብኡ በቢግዜኡ ዝደለቦም ተመክሮታትን እዮም። ነቲ በቢቕሩብ ዘዋህለሎ ዓቕሚ ዝምጥን ወተሃድራዊ ኣወዳድባን ክስራዕ ተረኣዩ። ማዕረ ማዕሪኡ ድማ እቲ ዝመረፆም ስልትታት ንዓቕሙን ተኽእሎታትን ዝውክሉ ነበሩ። ህዝባዊ ግንባር ካብ ናይ ደባይ ስልቲ ኩናት ተበጊሱ ወተሃድራዊ ምዕባልታቱ ናብ ዝለዕለ ደረጃ ምስ ረገፀ ናብ ካልእ ስልቲ ተሰጋጊሩ። እቲ ታሪክ እውን ካብቲ መስመር ዝርሕቕ ኣይነበረን። እቲ ውድብ እውን ናይ ገዛ ርሱ ዓቕምታት ክዕቢ ዝተፈላለየ ካብ ንኡስ ናብ ዓብዪ ከሰጋግራ ዝኽእላ ትካላት ፈጢሩ ኣብ ኩሉ መደያት ርእሱ ክኢሉ ክጓዓዝ ተበጊሱ።
5: ምውላድ ህዝባዊ ግንባር እቲ ባሕርያ ዝበለ ስም ሒዙ ዝመፀ ብውሕዳት እሞ በላሕቲ ናይ ብሓቂ ሰፊሕ ናይ ተመክሮ ዘለዎም ኣባላት ቆይሙ ማለት እዩ።
0: ህዝባዊ ግንባር ካብ ፈለምኡ ዝተኸተሎ ፈልስን ዝሃነፆ መሰረትን ንህዝቢ ማእከል ዝገበረ ቃልሲ እዩ። ህዝባዊ ቃልሲ ወትሩ ተዓዋቲ ምዃኑ ብምእማን ኣብ ሓፋሽ ህዝቢ ግብራውን ኣብነታውን ጽልዋ ክሕድር ሰሪሑ እቲ ውደባ ክሳብ ዝተሓተ

ኣሃዮ ክበጽሑን ሓያል ጻዕሪ ኣካይዱ። ኣብ መላ ሃገርን ወፃኢ ካብ ሃገርን ውዳቤታቱ ክሕየል እዩ ተራእዩ። እቲ ስጡምን ሓያል ስታፈ ህዝቢ ስርበተ ክሰውራዊ ምዕባል ምእንቲ ክመጽእን ንንቕሓት ህዝቢ ኣብ ዝለዕለ ደረጃ ከብጽሑ ዝኽእል መስመራት ሓንጺጹ። እቲ ዕላማታት ብዕምቆት ርድኢትን ግንዛበን ናብ ውሽጢ ሕብረተሰብ ክሰርጽ ተሰሪሐሉ ኣብ ድም ነፍሲ ወከፍ ዜጋ ብምስራጽን ኃይሊ ሓሳብ ክፈጥር ክኢሉ እዩ።

0: ህዝቢ ዝስዋእ ውድብ ዘይነበረ ነይሩ እንተዝኸውን ዝቆረፅካ እንተቆረፅካ ቆራፅኩን ዝዓጠቕካ ኣፅዋር እንተዓጠቕካ ክትዕወት ትራ ይኮነ ስጥራ ዓወታይ ክመፅሕና
1: ብዓብዩ ርእሰ ምኻል ከም እተሓሳስባ ናብ ባህሊ ክቕየር ባይታን ፂፉ እዚ ድማ ብውፅኢት ናይቲ ሓፋሽ ይንቃሕ ይወደብ ይዕጠቕ ናብ ዝብል ሰፊሕ ሃገራዊ ፕሮግራም ተሰጋጊሩ ስለ ዝኾነ ድማ እቲ ቓልሲ ናይ ህዝቢ ብህዝቢ ንህዝቢ ካብ ምዃን ሓያል ምትእሳር ክፈጥር ክኢሉ ነቲ ውድብ ድማ ኣብ ሓፂር ናይ ቃልሲ ተመክሮታቱ በተሓሳስባን ሰራፅነቱን ብኩሎንትንኡ ክዓቢ ዓብዪ ኣስተዋፅኦ ገይሩ
2: ህዝባዊ ግንባር ከም ውድብ በቲ ዝነበሮ ወይ ከዓ ዝኣምነሉ እስትራቴጂ ኣብቲ ሓራ መሬት ዝርከብ ህዝቢ ኤርትራ ሓፋሽ ይንቃሕ ይወደብ ይተዓጠቕ ካብ ዝብል ጭርሖ ተበጊሱ ህዝቢ ኤርትራ ንቕሓቱ ክብ ኣቢሉ ተሳታፍኡ ወይ ከዓ ንኣስተዋፅኡ ኣብቲ ሰውራ ከም ዝዓቢ ኣብ ምግባር ሓያል ተራ ተፃዊት እዩ
3: ትቐንዲ ስራሕ ኣብዚ ዝነበረ ንሜዳ ካብ ሱዳን ዝርከብ ናይ እኽሊ ይኹን ነዳዲ ይኹን ሰብ ይኹን ናይ ምምልላስ እዩ ነይሩ ብፍላይ ኣብ ግዜ ክረምቲ ከዓ እዚ ናይ ቶከር ወይ ኮርባራካ ዝበሃል ሩባ ስለ ዝዓፅዋ ኣብ መንጎና ናብ መንጎ ሱዳን ንዓፅ ስለ ዝነበረ ብዓጊግ ናይ ሱዳን ተጠውዩ ብኡ ንሜዳ ዝኣቱ ዝነበረ ሎጂስቲካዊ መዳያት ኣብዚ ብዙሕ ተራ ይፃወታ ነይረን ማለት እዩ

0: እቲ ኣብ ርእሰ ምኽኣል ዝተመርኮሰ እስትራቴጂ ህዝባዊ ግንባር ብዝተናውሐ ህዝባዊ ኩናት ናብ ዝለዕለ ደረጃ ክበጽሕ ዝኽኣሎ መሪሕነትን ኣብ ኩሉ መዳይ ብዝተኸተሎ ኣገባብ እዩ ነይሩ። እቲ ሓሳብ ኣብ ግብሪ ንምትርጓም ቀሊል ዘይኮነ ዋጋታት እዩ ከፊሉ። ማዕረ ማዕረቲ ሓራ ዘውፅኦ ዝነበረ መሬትን ህዝብን ኣብ ኣወዳድብኡውን ሓያለ ኣተሓሳስባን ናይ ስራሕ ዝተፈላለየ ትካላት ውድብ ክፈጥር ክኢሉ እተን ህዝባዊ ግንባር ዝተኸለን ትካላት ብግዜ ዝዓብያን ዝምዕብላን ሓያል ሰረት ህንፃ ከም ዘለዎን ኮይነን ስለ ዝተነጥቃ ኣብቲ ውድብ ብመጠን ዕብየተን ኣስተዋፅኦ ክፈጥራ ክኢለን።
1: ኮሚስዮን መጓዓዝያ ሓደ ካብቲ ዕማማቱ ማለት እዩ ምስቲ ስትራቴጂካዊ ወተሃደራዊ ተበግሶ ብኡ ከዓ ኮሚስዮን መጓዓዝያ ነቲ ስራሓቱ ሰሪዑ ተበግሹ ማለት እዩ።
2: መጓዓዝያ ኣብ ሓደ ዓመት 12 ወርሒ ይርኢኻ ዘይዕርፍ ዘይድቅስ ኩሉ ግዜ ኣብ ስራሕ ዘሎ ኢለ ጠቕሶ።
3: በዚ ናይ ሽዑ ፀዋዋ እምዳድ ዝበሃል ኣሃዱ ካብቶም ቀዳሞት መሰረቲ ናይ ህዝባዊ ሓይልታት ክፍሊ እዩ ኣሃዱ እዩ ነይሩ። ከም ዕላማኡ ድማ ኩሉ ግዜ ደገፍ ዋሃቢ ኣገልግሎት ንኣፅዋር ዝምልከት ዝህብ ዝነበረ እዩ።
4: ዕላማ ናይዚ ሎጂስቲክ ዕጥቅን ስንቅን ከዓ ሓደ ካብቶም መሰረታውያን ናይ ወዲ ሰብ ከም ዓይነት ምግቢ፣ ኣልባሳት ወዘተቶም ዘድልዩ ነገራት ምቕራብ እዩ።

ደቂ ንስትዮ ዝነበራ ኣነስ ዝኸፍት ኮሎ መገዲ ቅድሚዋል ሓጂ ድሕሪ ካልኦት እቲ መገዲ ስሩዕ ኮይኑ ደቂ ንስትዮ ብብዝሒ ክወፃ ጀሚረን ማለት እዩ። ኣብ ተዕሊም ተዓሊምና ኣብ ቢልቓት ማለት እዩ 76 ድሕሩ ኣብ 23 ንውዛዕ ብርጌ 23 ንውዛዕ ተወዚዐ ኣብኡ ሓንቲ ጅግና ፅንጥርሐኒ ኤልሳ ሹማ ኣስቴር ብዙሕ ደቂ ንስትዮ ኣይነበረን እታ ኤልሳ ካብኣ ዝወረስኮ እንተሎ ጅግንነት እዩ።

0: 1907 ኣብ ታሪክ ሰውራ ኤርትራ ኣገዳሲ ምዕራፍ ዝሕዝን ምዝና ዘይብሉ ወታደራውን ፖለቲካውን ዓወታት ስለ ዝተረኽበሉ ዓመት እዩ። እቲ ኣብ ቀዳማይ ውድባዊ ጉባኤ ሰብን መሬትን በብቁሩብ ሓራ ናይ ምግባር ውጥናት ንትግባረ ኣምሪሑ። ብዘይካ ኣዝየን ውሕዳት ከተማታትን ሓውሲ ከተማታትን ኤርትራ ዳርጋ ኩለን ጭራ ሓርነት ክርያ በቂዐን እየን። ኣብቲ ዋንቲ ኣብ ዓበት ከረን ደቀም ሓረ ሰገነይቲ ድግሳ ደጎሊ ጊንዳዕ ነፋሲት ማይ ሓባርን ካልኦትን ሓራ ብምውፃእ ማለት ወታሃደራዊ ስርዓት ኢትዮጵያ ኣብ ሓሙሽተ ከተማታት ጥራይ ተሓፂሩ ከም ዝተረፍን ኣብ ፍጹም ማሕንቕቲ ከም ዝኣቱ ገበሮ
1: ዘይተንቀሳቀሲ ኩናት እዩ ዝፈልጥ ነይሩ ህዝባዊ ግንባር ካብ ቦታ ናብ ቦታ ከይዱ መጥቃዕትታት እናገበረ ካብ ብዙሕ ቦታታት ናፃ ገይሩ ነይሩ። መወዳእታ ግን ሓያል ምትእታው ናይ ሕብረተሰብ ስለ ዝመፀ ኣብ ኢትዮጵያ ዝመፀ ሓድሽ ወታሃደራዊ ስርዓት ናቱ ሕልምታት ድረት ስለ ዘይነበሮ ማለት ኣብ እስትራቴጂ ክተሓስብ ከለካ ኩሉ ሳዕ ድሩት ዝኾነ እስትራቴጂ ዶ ምጡን ሓይሊ ጌርካ ትደልየካ ጥራሕ ትረክበሉ መጠን ዘይብሉ እስትራቴጂ ካ ኣሎ።
0: እቲ ማዕበላዊ ዓወት ነቲ ኣብ ሜዳ ኤርትራ ዝነበረ ኩነታት ፍፁም መልክዑ ከም ዝቕይር እዩ ገይርዎ።
2: ህዝባዊ ግንባር መምህር እዩ። ህዝባዊ ግንባር መምህር ናይ ምሁራት ዘይኮነስ መምህር ናይ ዘይተማሃሩ እዩ። ምክንያቱ ነቲ ዘይተማሃረ እውን ብየናይ ደረጃ ደረጅ ሓፍ ኣቢሉ ናብቲ ዝድል ንሱ በፅሕዎ ዘሎ እቲ ህዝባዊ ግንባር በፅሕዎ ዘሎ ከብፅሕ ይፅዕርን ይሰርሕን ስለ ዝነበረ ነፍሲ ወከፍ ሰብ ወይ ድማ ነፍሲ ወከፍ ተጋዳላይ ነቲ ድልያታት ናይቲ ህዝብን ናይቲ ግንባርን ኣማሊእ የኸይድ ነይሩ።
3: ጥንስቲ እየ ነረ እቲ ጥንስተይ ብጣዕሚ እንዳዕጎርጎርኩ እንዳኣበኽቦም ዳርጋ ካብዛ ዝነገርኩ ኣይፍለን እዩ። ማይ ዝበሃል ከይሰትዩ ካብ ናይ ፀልዒ ኢሎምና ከላ ኣነስ እንታይ ክስዋእ ኣለኒ እምበር ጥንስ ሒዝካ ንደጀ እንተክምለስ የረስ ነቲ ናይ ኣምሓሩ ማይ ሰኢለ ግልሎ ባቃዘ ዝረኸብኮ ሕጂ ኣነ ኣብቲ ናይ መወዳእታት ዝሓሽኩ ኮይነ ኣብቲ ፅምኢ ማለት እዩ ናሕራይ ነቲዮም ብፆተይ ከዓ ካብተን ናይ ኣምሓሩ ወሲድ እዮ ንዓይ እኳ ዘይቀተለኒ ኢለ ሒዘ ኸይደ ማለት እዩ። ዳሕራይ ኩሎም ረፊ ኢሎም ወጥቁ ብክልተ ሰብ ጥራሕ ትባዕ ትተሓዝ ኩሎም ወዲቖም ብከልቦ ዝሰሎ

0: በንጻር ገስጋስ ሰውራ ማዕበል ህዝባዊ ግንባር ወተሃድራዊ ስርዓት ኢትዮጵያ ነቲ ሓይሊ ኣብ ክቆጻጸሮን ክገጥዓሉን ዘይክእል ደረጃ ስለ ዝበጽሐ ካብ ኣትኪሉ ምቁዋም ደገፍን ዘራይን ከናዲ ተረኣዩ። በዚ ድማ እዩ ንምዕባለ 1977 ዝገትእ ወተሃድራዊ ምትእትታው ሓያላን ሃገራት ኣብ ምድሪ ኤርትራ እግሪ ዘንበረ። ብኡንቡ ኣብ ዓመተ 1978 ኣብ ሚዛን ሓይሊ ምቅያራት ተፈጢሩ። እቲ ካብ ጫፍ ዓወተ ዝመለሰ ኩነታት ዞባውን ኣህጉራውን ጉዳይ ብቐዳምነት ይጥቀስ። እቲ ንንጉሳዊ ስርዓት ሃይለ ስላሴ ካብ ስልጣኑ ኣልዩ ብወተሃድራዊ ስርዓት ኣብ ኢትዮጵያ ኮፍ ዝበለ ሓይሊ ነቲ ኣቐዲሙ ዝፀንሐ ዝምድናን ሽርክነትን ምስዝተፈላለየ ሃገራት ብፍላይ ድማ ምስ ኣሜሪካ ዝነበሮ ኪዳን ኣንፈቱ ብምጥምዛዝ ናብ ሕብረት ሶቪየት ኣቕንዖ። ኣብ ኩሉ መዳያት ብሓፈሻ ኣብ ዘመናዊ ወተሃድራዊ ፅዋር ድማ ብፍላይ ገዚፍ ደገፍ ክረክብ ክኢሉ። ዘይካዚ እቲ ኣብ ማእከል ኢትዮጵያ ብፍላይ ከዓ ኣብ ሶማል ከባቢ ኦጋዴን ዝነበረ ኩነታት ስለ ዝተወደአ ሙሉእ ሓይሉን ዓቕሙን ናብ ኤርትራ ኣግዒዝዎ።
1: እዘይ ኣብ ኦጋዴን ዝተረኸበ ዓወት ኣብ ሰሜን ኢትዮጵያዊ ክድገም ክኽእል ኣለዎ ካብ ዝብል መበገሲ፣ ሰሜን ማለት ከዓ ኣብ ኤርትራ ማለት እዩ፣ ኩሉ እቲ ገዘፍቲ ኣፅዋር ሰራዊት ብምሉእ ናብ ኤርትራ ይከጓሩ ተጀሚሩ። ገዚፍ ሰራዊት ገዚፍ ኣፅዋር ምስ መፀ ምስቲ ኣብ ውሽጢ ኤርትራ ዝነበረ ዓቕሚ ደሚርካ ክትሪኦን ከለኻ ኣዝዩ ገጅፍ እዩ
2: ሙቹእ። ስለዘይኮነ ዘሎ ውናቱ ሜካታት ኩኑ ኣጋር ሰራዊት ካብ ኦጋዴን ኣምፅ እዩ

0: ነቲ ጎልጎል ባርካ ብዘይውግእ ምስ ሓለፎ ህዝባዊ ግንባር ሃስያያ እየ ወይ ከዓ ኣድሚዐያ ዝብል ውይ ዝኾነ ሓሳባት ወሲዱ
1: ተመክሮና ኹን ኣብ ሰራዊት ኤርትራ ዝባ ሰራዊት ዝነበረ ባህሊ ድማ ንእምነት ሚእቲ እተ ነይሩ ሓንቲ ሓይሊ ሲ ኣብቲ ስሳ ምስ በፅሐት ነቲ ናይ ሚእቲ ሰብ ሕማም ትሽፍኖ እዚ ኣብ ዝኾነ ካልእ ሰራዊት ኣይ ትረኽቦን ኢኻ ጎዲለ ምሰለ ጎዲለ እዩ ፀብፃቡ ሕሊፉ ንሰራሒት ክኸይድ ከሎ በቲ ዝነበረ ቁፅሪ ኸይድ ተሰለጦ ፅቡቅ ተዘይሰለጦ ንድሕሪ ጎዲሉ ግን ጎዲለ እዩ ክውሰኸ እዩ ዘለዎ ንሕና ግን ብኣንፃር እዩ እቲ ናና ናይ ባህሊ ናይ ውግእ
2: ህዝባዊ ግንባር ነቲ ናይ ሓፋሽ ሰውራዊ ማዕበል ብኸምቲ ካብ ሳሕል ተበጊሱ ኣፍ ደገ ስመራ ርእሰ ከተማ ኤርትራ በፂሕዎ ዝነበረ ክቕፅል ከም ዘይክእል ኣርጊጹ እዩ ገምጊምዎ። ሚዛን ሓይሊ ንግዜኡ ኣብ ወታሃደራዊ ስርዓት ኢትዮጵያ ምቕያሩ ንኣባላቱ ኣፍለጠ። ሰውራዊ መሪ ህዝባዊ ግንባር ኣብቲ ዝተፈጥረ ሓድሽ ኩነታት ንቐጻልነትን ናይ መወዳእታ ዓወትን ፍትሓዊ ቃልሲ ህዝቢ ኤርትራ ውሕስነት ንምሃብ ቅኑዕ ሜላ ናይ እስትራቴጂካዊ ምዝላቕ ሓንሲሱ ነቲ መደብ እውን ብርግኣትን ብፅፈትን ኣብ ግብሪ ተርጊምዎ። ምዝላቕ እውን ናይ ገዛ ርእሱ ተመክሮ ዝነበሮ ብምሳሌ ዝተፈፀመ መድረኽ እዩ ነይሩ።
3: ከምቲ ዝኣመሰለ ገዜፍ ዓቕሚ ኣብቲ ዝነበርናዮ ቀዋሚ መከላኸሊ መስመር ኮይንና ክንምክቶ ንኽእል ዶ ኣይንኽእልን ኣብ ሕቶ እዩ የዋፅእ ዲኸ ኣብ ሕቶ እዩ ክትምክቶ ከምደይ ትኽእል ከኣንስ ግብራዊ ክኸውን ከምደይ ክእልካ ርዱእ ነገር እዩ። ስለዚ ህዝባዊ ግንባር ከም ውድብ ነዚ ኢቫሉዌት ወይ ከዓ ነዚ ክግምግም ክኽእል ኣለዎ ግምግምዎ ከዓ ንከምዚ ዝኣመሰለ ገዚፍ ኣፅዋር ዝዓጠቐ ገዚፍ ሰራዊት ኣብ ሓደ ቀዋሚ ድፋዕ ኮንካ ኣብ ከባቢ ናይ ባዕል ኣስመራ ካልእ ከባቢታትን ህዝባዊ ሰራዊት ሓድነት ኤርትራ ተደኪኑሉ ዝነበረ ክንምክት ንኽእል ዶ ኣይንኽእልን እቲ መልሲ ኣይንኽእልን እዩ። ስለዚ እንታይ ደኣ ክግበር ኣለዎ ተባሂሉ ንፀላኢ ኣብቲ ዝጥዕም ቦታን ግዜን በብንእሽተይ እንዳተረባረብና ነቲ ዓቕሚ እንዳጉደልና ክንከይድ ዝደዋፅእ ተባሂሉ እስትራቴጂያዊ ምዝላቕ ክግበር ኣለዎ ዝብል መደምደም ታበፅ
2: እስትራቴጂካዊ ምዝላቕ ህዝባዊ ግንባር ናብቲ ናይ መወዳእታ መቃለሲ ክኾኖ ዝመረፆ ሳሕል ከምርሕ እንከሎ እቲ ቦታ ብኩለንትንኡ ብልጫ ነበሮ እሙን ድፋዕ ብመሓዝ ድማ ነቲ ካም ጋሻ ውሕጅን ብተደጋገምን ዝመፆ ዝነበረ መጥቃዕትታት ክምክት ኣትኪሉ ደው ዝበለ እቲ ምክልኻል ልኡም ኣይነበረ። ኣብ ውሽጢ እቲ ዘይዕርፍ ወራር ንቕሓት ውልቀ ተጋዳላይ ናብ ዝለዕለ ጫፍ ሰብኣዊ ክብሪ ክድይብ ክኢሉ ኣብ ሰራዊት ድማ ብፍላይ ዝሃነፁ ሃገራዊ ኣእምሮ መስተንክራዊ ክበሃል ዝከኣል ስርሓት ተዓሚሙ ኣብቲ ኣኻውሕ ሓፂናዊ ዕርዲ ብምፍጣር ክቃለስ ተረእዩ ብሓደ ጭርሖ ድማ ቃልሱ ኣካይዱ ብርሃፅና ደምና ንዕቅብ በዚ እምነትን መትከልን ህዝባዊ ሰራዊት ካብ ምክልኻል ናብ ፀረ መጥቃዕቲ ክሰጋገር ብምኽኣሉ ነቲ ኩነታት ናብ ረብሑ ክቕይሮ ኣይተጸገመን። እቲ ወተሃደራዊ ኩነታት እውን ካልእ ረቂቕ ሓይሊ ብምህናት ነቲ ብጸብለልታ ፅዋር ብግዝፊ ሰራዊት ብዝተዓፃፀፈ ሚእታዊት ዝዕብልሎ ዝነበረ ስርዓት ነቲ ንፍትሓዊ ቃልሲ ህዝቢ ኤርትራ ክጭፍልቕ ዝመፀን ብሓያላን ሃገራት ዝተደገፈ ሓይሊ ኣብቲ ጽኑዑን ዘይዕፀፍን ዋልትኡ ብምዃን ተኣምራታዊ ጅግነት ከንፅባረቕ ክኢሉ
1: ኣብ ጎበደንደን ክንግንባር ንኣፋ ክንራባረብ ከለና ሲ እንታይ ኣሎ መሳርሒ ጀካታ ፍራዛ እታ ድፋዕ ንምሳይል ንኹሉ መዳፍዕ ንኹሉ ቡንባታት ናይ ነፈርቲ የምክን ምዃኑ ከምክን ከም ዝኽእል ጌርና ስለ ዝሰራሕንያ ኢና ድሕነት ተፈጢሩ
4: ክምሃርን ክሕዝና ክኢልዎ ብዙሕ ኣፅዋር ናይ ፀላእዩ ክሰልባ ክኢልዎ ብዙሓት ሓደሽቲ መንእስያት ናብ ጎኒ ህዝባዊ ግንባር ክስለፉ ካብ ግዜም ዝላቐ ትሒዝካ ኣኽኢሉ ማለት እዩ

0: ስራሕ ምክልኻልን ምርብራብን ወሳን ቦታ ይሒዙ። ኣብ ውሽጢ ሓደ ዓመት ኣብ 1979 ጥራይ 3 ዓበይትን ወረራት ብፅንዓት ሕሊፉ ህዝባዊ ግንባር ኣብቲ ዓመት እቲ ካብ ምክልኻል ወፂኡ ናብ ፀረ መጥቃዕቲ ተሰጋጊሩ። ኣብቲ እዋን እቲ ድማ ብተበግሶ ብዝወሰዶ መጥቃዕቲ በተሓሳስባ ንጸላኢ ብብረቱ ብጥይቱ ኣብ ጉልበት ተተኮስትን ኣፅዋርን ርኡይ ምዕባለ ረኺቡ። እቲ ምዕባለ ግን ካብ ናይ ምፅማምን ምኽኣልን ሓይሊ ተፈጢሩ።
1: ህዝባዊ ግንባር ከም ህዝባዊ ግንባር ክጥሙተን ንሕርፈምካ ሓቂ እዩ። ከባዶ ኢና ናብዚ ደረጃ ዝበፂሕና ክንወፅእ ከሎና ሲ ፖለቲካ ፈሊጥና ኣይኮንና ንወፂና የዝብልኮም ውልቀ ስምዒት ሃገራዊ ስምዒት ክኸስከሶ ተምሃሮ ከሎ ካብ ሸብረት ይጅመር ካብኡ ከዓ ደቂ ገዛውትና ወፂኦም ደቂ ክስቶ ከይዶም ኣዕርክትና ከይዶም ንኽድ ንኽድ እዚ መበገሲ እዩ። እንደ እቲ ካልእ ሰብ ኣንቢቡ ፈሊጡ ከይደ እየ ድብል ተልዩ

0: ኣብቲ ናይ 10 ዓመታት ምርብራብን ምክልኻልን ህዝባዊ ግንባር ብዘይካ እቲ ወተሃደራዊ ዓቕሙ ኣብ ካልእ ትካላት እውን ሓያል ተመክሮ ደሊቡ ብምዕባል ዓቕሚ ሰብ ብዝለዓለ ክሰርሓሉ ተረኣዩ ብዓብዩ ሓያል ባህሊ ቃልሲ ክፈጥርን እቲ ኣብ ውሽጢ ህዝቢ ዝተፈጥረ ሓያል ውዳቤ ናብ ዝለዕለ ጫፍ ከብፅሖ ክኢሉ እቲ ውድብ እውን ዝተፈላለየ ኣሃዱታትን ትካላትን ብምፍጣር ርእሱ ናብ ዝኽእለሉ ደረጃታት ተሰጋጊሩ
1: 78 ኣቢሉ ካብ ዓደን ንሱዳን ስዋኪን ዝበሃል ቦታ ወይ ወደብ ኣብኡ መፅኦም ነተን ዝነበራ ንብረት ሒዞም ኣብዚ ቦታ ዝመፅኦም ማለት እዩ ኣብዚ ሕጂ ምስቲ ተደላይነትን ተጠላብነትን ናይቲ ባሕርያ ክሕይል ስለ ዝተደልየ ካብ ሜዳ ኣባላት ተሓዊሶሞም ማለት እዩ ሕጂ ኣብዚ ምስተሓወሱ እቲ ሓይሊ እንዳ ሓየለ እንዳ ዓበየ መፅኡ ማለት እዩ

0: መሪሕነት ህዝባዊ ግንባር ካብ ዝፈጠሮን ዘማዕበሎን ሓቅታት ምውናን ረቂቕ ሓይሊ እዩ። ብሉፃት ክብርታት ሰውራ ንኤርትራ ባህሊ ማእከል ዝገበረን ንወተሃድራዊ ስነፍልጠት ብግብራዊ ተመክሮ ናብ ፍሉይ መልክዕ ቀየሮ። ነፍሶ ከፍ ተጋዳላይ ርእሱ ምኽኣል ብኣውራ ይጥቀስ። ብመምርሕታትን ትእዛዝን ዝኸይድ ሓያል ዲስፕሊን ዝውንን ሰራዊት ፈጢሩ። ጥምረት ውህደትን ሓድነትን እቶም ከም ብዙሑን ሓደን ነቲ ዓቕሚ ተራቢሑን በዚሑን ከስርሕ ዝኽእሉ ዓቕምታት እዮም። ቅልጣፍን ተዓጻጻፍነትን ስምዒት ዋንነትን ብዓብዩ ድማ ተወፋይነት ተበጃውነትን ጅግንነትን ከም ትምህርቲ ኮይኖም ሰሪሖም። ስለ ዝኾነ ድማ ክንዲ ዝመረረ እንተመረረ ነቲ ዘይከኣል ዝበሃል ከም ተኸኣላይን ተሰጋራይን ሓሲቦምን ኣሚኖምን ኣብ ኩሉ መዳያት ክሰርሑ ዝተረኣዩ ንዓሰርተ ወራራት ዘምከነ እቲ ሓያል እምነትን ዘይንቕነቕ መትከልን እዩ።
1: እታ ዝፍጠር እንታይ እዩ? ኣብ ኩሉ ከባቢታት ናይ ኤርትራስ ንኣሽቱ ደጀናት እዩ ተፈጢሩ። ንኣሽቱ ደጀናት እጂ ንኣሽቱ ደጀናት ኣብ ኩሉ ቦታ መስሪትካ እዚ ደጀናት እዚ ከዓ ቀሲሉ ከም ንጣብ ናይ ዘይቲ ናዓበየ ናዓበየ ዝኸይድ ነይሩ። ነቲ ውግእ ከዓ ኣዝዩ ናብ ዝያዳ ተንቀሳቐሲ እንዳቐይሮ መፅኡ ኣብቲ ድሕሪ መስመር ብፍላይ ማለት እዩ።
0: ህዝባዊ ግንባር ካብ ኣዝዩ ፅንኩር ኩነታት ምክልኻልን ፀረ መጥቃዕትን ናብ ፍፁም እስትራቴጂ ተበግሶ መጥቃዕቲ ክወስድ ዘኽኣሎ እቲ ቁኑዕ ሓበሬታን ርትዓዊ ገምጋምን ወገንን ጸላየ እዩ። ቀጻሊ ሚዛን ሓይሊ ከጽንዕን ብኡ ክሰርሕን ዝኣክል ፃዕርታት የካይድ ነበረ። ነቲ ብምርብራብ ዘዳኸሞ ሓይሊ ሰለስተ ዝተኣሳሰረን ግንባራት ብምጥማር ናይ ድሕሪ መስመር ሓይሊ ብምድልዳል ኣብ ዝተፈላለየ ወተሃድራዊ ስጉምቲ ብምውሳድ ሞራል ሰራዊትን ህዝብን ኤርትራ ብምብራኽ ንሰራዊት ኢትዮጵያ ድማ ናብ ባይታ ከውርዶ ተረኣዩ። ብዓብዩ ድማ ናይ ኮማንዶ ዓቕምን ምትግባር ሓይሊ ናብ ዝለዓለ ደረጃን ኣብፅሕዎ።

0: እቲ ውድብ ዝኾነ ነገር ንጥፈታት ከካይድ እተ ኮይኑ ኩናት ከካይድ እተኮይኑ ኣብ ካልእ ኩነታት እቲ ዘድሊ ስንቂ፣ እቲ ዘድሊ ቦምባታት፣ ነዳዲ፣ ካልእ ሎጂስቲክ ብሓፈሽኡ ነቲ ሰራዊት ዘድልዮ ካብ ዝደቐቐ ጀሚርካ ካብታ ንሬድዮ ባተርያ ከይተረፈት እንተ ዘይተቐሪቡሉ ዝኾነ ነገር ንጥፈት ክኸይድ ኣይክእልኒ። በዚ መሰረት ክትሪኦ ከለካ መጓዓዝያ መትኒ ናይቲ ውድብ እዩ ነይሩ እንተልካ ምግናን ኣይኮነን ሓቂ እዩ።
1: ዓቕሚ ናይቲ ሓይሊ ባሕርና ሲ ብኩሉ እዩ፣ ብባሕሪ ብመሬት እዩ። በቲ ሓደ ተኳሳእዩ በቲ ሓደ ሙሉእ ለይቲ ክሰርሕ ክስከምን ክራግፍን ኣፅዋር ይኹን ስንቂ ይኹን ኮታስ ዕርፍቲ ሳይነበሮን እየ። ሕጂ ብዙ ቁጠባዊ ሂወት ዘልካያ ከዓኒ ልዑል ተራ ተፃዊቲ እዩ ይኸብና።
2: እቲ ዝተውሃለለ ዓቕሚ መጥቃዕቲ ብምስግጋር ቅድም ግንባር ሰሜናዊ ምብራቕ ሳሕል ኣስዒቡ ግንባር ኣፍ ዓበት ብዓብዩ ብስርሒት ፈንቅል ንወደባዊት ምፅውዕን ምብራቃዊ ጎላጉሉን ሓራ ድሕሪ ምግባር እቲ ዓወት ኣብ ርጉፅ መድረኽ ከም ዝበዝሐ ኣረጋጊፁ።
3: ኣብ ግንባር ናይ ክረን ብኦቢሉ ክሳዕ ጠጋማይ ሸናኽ እና መጠጥካ ናይ ምኻድ በረኽ ቦታታት ሒትካ ነቲ ግንባር ክፍተፈርተሉ ዝኽእል እዚ ዘይተባህለ ፈተናታት ምርብረባት ተኻይዱ።
2: እቲ ብስርሒት ፈንቅል ዝተረኽበ ዓወት ምስ ምኽታም ዝሕል ኩናት ዝተገጣጠመ ኣገዳሲ ምዕራፍ ዝሕዝቢ ምዃኑ በቲ ሓደ ሸነኽ ወተሃደራዊ ስርዓት ኢትዮጵያ ንምፅዋዕ ንምምላስ ዘካየዶ ተደጋጋሚ ፈተነ ድማ በቲ ካልእ ናይ ገዛ ርእሱ ፍሉይ ምዕራፍ ይሕዝ።
4: እዚ ሶቤታውያን ማሪኽና ኣለና ሩስያ ዝሃበቶም ኣፅዋር እልብ ዘይብሉን ኣዝ ናይ ተፅዋር ምስፈለጡ ሓገዝ ምስ ሓሰቶም ደርጊ ብዚ ቅድሚ ዝሃበናኩም ዘተዓወትኩም ብሕጂ ክትዕወ ይትኽእልኹም ኢልዎም
2: ናይ መወዳእታ መድረኽ ዕምሪ መግዛእትን ዛዛሚ ኩናትን እምበኣር ኣብ ከምዚ ዝኣመሰለ ሃዋህዩ ተፈጺሙ ሙሉእ ስእሊ ምእንቲ ክህሉ ድሕሪ ሓርነት ምፅዋዕ ጫፊኡ መበገሲ ዛዛሚ ኩናት ክስምዕ ይከኣል።

0: ሰውራ ኤርትራ ሲ በዓሉ ንርእሱ ሓደ ካብቶም ተኣምራታት ናይ መበር ዕስራ ክፍለ ዘበን እዩ
1: ዓወት ናይ ናጥነት ብቐሊሉ ዝመጠ ኣይኮነን
2: ምስጢር ዓወትና ዝበሃል ፖለቲካዊ ኣራኣያ ብሒዝቢ ምባል ማለት እዩ
3: ህዝቢ ሲ ጠበንጃ ዝኣሓደረ ወተሃደር እዩ
4: ስንቁ ህዝቢ መፆ ውጉእ ብህዝቢ ይኸይድ ስውኡ ናብቲ ድሓን ዝኾነ ቦታሃት ብህዝቢ ሓመድ ኣዳ መለብስ
5: ተራ ናይ ህዝቢ ሞ ክትገልፆ ኹማን ከቢድ እዩ ኣቃላት ይሓፅረካ እዩ
6: ብደቁ ናብቲ ሰውራ ከም ትሰለፉ ጥራሕ ዘይኮነ ንገዛእ ርእሱ ባዕሉ ዓጢቑ ምስቲ ተጋዳላይ ኮ እዩ ተሰሊፉ መስዋዕትነት ኮ
7: ሰብ ኣይነብር ኣብ ግዜኡ ጥራይ ዝገብር
8: ነዚ ከዓ ንስኻ ነቶም ደደህ ዝመፁ እቶም ተቐበሉካ ንዓኸ ከምኡ ይወፅሖም ኳ ንስኻ ነትኦም ከምኡ እዳብዛ
9: ሕጂ ህዝባዊ ጉማር ኣብዚ ሰብሃለ እዚ ከዓ እቲ ቀንዲ ካብኡ ተዝኽኣለ ማለት እዩ

ዓባይ ገረብ መጣን ክትማሞ ዝወፀ ጨንፍረ ሃይ ተኣከብ

Ateyom diyor mu var Adana? Ha?

아니었나.

Todo nada.

0: ልበዓላት ዞባ ማእከል ኮይኑ ከዓ ሰርሕ ኣለኹ ብሓፈሻ ናይ ሎም ዓመት ብደረጃ ዞባ ማእከል ክንሪኦ ከለና ሽማግለ በዓላት ኣብ ሰለስተ ቅርፂ ዝተኸፋፈለ እዩ። እቲ ሓደ ሽማግለ ወይ ከዓ ኮሚቴ ሚኒስትሪ ትምህርቲ፣ እቲ ካልኣይ ኮሚቴ ካርኒቫል፣ ሳልሳይ ከዓ ኮሚቴ ኮማወዳሳት ዘጠቓለለ እዩ። ልክዕ እቲ ቅርፂ ኣብ ዞባ ዘሎ ከዓ ኣብ ንኡሳን ዞባታት ከዓ ብኡ መሰረት ከዓ ይወርድ። እዚ ንሪኦ ዘለና ካርኒቫል ሕጂ ኣካል ናቱ ክፋል ኮይኑ ዞባ ኣብ መሓደርቲ ንኡሳን ዞባታት ምስ ኩሎም መሳርሕቶም ፀሓፍቲ ግንባር፣ ሓልፍቲ ማሕበራት ሃማደ ሃማማት ሃኳስ ኩሉ ዝተሳተፈሉ እዩ። ብዓብኡ ከዓ ህዝቢ ነባሪ ዞባ ማእከል ንሃገራዊ ናፅነቱ ዘለዎ ክብሪ ልዑል ስለዝኾነ ርእሲ ኣውደ ዓመት ስለዝኾነ ዛብዓል እዚኣ ኸዓ ብናይ ብምሉእ ብንዋቱ ብጉልበቱ ኩሉ ህዝቢ ዞባ ማእከል ኣማዕሪግዎ ዝሳትፎ ዘሎ እዩ። ኣብ መጀመርያ ነዚ ካርኒቫል ክገልፅ ተኮይኑ ሕጂ ቅድሚ ክልተ ወርሒ ምልምማዳት ወይ ከዓ ስራሕ ተጀሚሩ። እዚ ስራሕ እዚ ክጅመር ከሎ ከዓኒ ቀሊል ነገር ኣይኮነን። ስለ ትልሂት ስለ ሳዕስዒት ዘይኮነ ናይ ትሽዓትየን ብሄራት ነዘን ንኡሳን ዞባታትና ተዓዲለን ልክዕ ከዓኒ ብሄረ ትግርኛ ኮይኑ ኩናማ ኮይኑ ክስዕስዕ ክንሪአ ኢና፣ ናራ ኮይኑ ክንሪአ ኢና፣ ረሻይዳ ኮይኑ ክንሪአ ኢና። ዝተፈላለያ ብሄራትና ሽዱሽተ ዞባታት ኣብዚ ቅርዓት እዚ ከም ዝወፃ ኮይነን ግን ብነበርቲ ዞባ ማእከል ዝተዳለወ እዩ። ኣባላት ሚኒስትሪ ትምህርቲ መምሃራን ኩሎም ተማሃሮና ኩሎም ህዝብና ነበርትና ብሙሉእ እዚ ኣሳታፊ እዩ። ሕጂ ትልሂድ ዘይኮነ ከዓኒ ኣላባብሳ ብሄራትና እንታይ ይመስል፣ ስልማት ናይ ብሄራትና እንታይ ይመስል፣ መናባብሮ ናይ ብሄራትና ትሽዓትኦም ብሄራትና እንታይ ይመስል፣ ብኩሉ እንትንኡ ዘማለአ ምድላዋት ዝተገብረሉ ዝተደኽመሉ ምርኢት ኢና መበል 35 ዓመት ናፅነትና ካርኒቫል ሎም ምሸት ክንዕዘቦን ክንሪኦም በቂና ዘለና ማለት እዩ።
1: ራይ እንኳዕ ሓጎሰና ኣዝዩ ደስ ዘብል ምርኢት እዩ ኣብ ጎደናታት ኣስመራ ዝካየድ ዘሎ። በዚ ኣጋጣሚ ከዓ ንኩሉ ህዝቢ ኤርትራ ርሑስ በዓል ቅንያት ናፅነት ክኾነሉ

0: ንምነ እስከ ከምዚ ኣቐዲም ክትብልዮ ፅናሕኺ እቲ ኣብዚ ዘሎ ትግርኛ ኮይኑ ናይ ካልኦት ኩለን ብሄራት ይኽእል ሰሆ ኮይኑ ናይ ካልኦት ኩለን ብሄራት ልሂት ይኹን ኣለባብሳ ይኽእል እዚ ብጣዕሚ እዩ ደስ ዘብለካ እቲ ብሄራትና ከ ማዕር ክንደይ ንሓድ ሕዱ ተዋሂዱ ከም ዘለዎ እዩ ዘረዳእካ ሞ እንታይ ፃዕሪ ማዕር ክንደይ ዝኣክል ፃዕሪ ተኸይድሉ ኣብ ከምዚ ስምረት ንክበፅሕ
1: እዚ ሕጂ ቀሊል ኣይኮነን ኣመሓደርቲ ንእሳን ዞባታት ፀሓፍቲ ግንባር ንእሳን ዞባታት እቲ ቅርፂ ናይ ዞባና ከዓ ኣመሓደርቲ ከባቢታት ዘጠቃለለ ማሕበራት ኩሉ እቲ ቅርፂ ብሓንሳብ ኣብ ንእስ ዞባ ወሪዱ ኣብ ምምሕዳር ከባቢ ወሪዱ ብጥምረት ዝስራሓሉ ስለ ዘሎ ቀሊል ዝኾነ ወፍሪ ይኮነን ተኻይድሉ ቀሊል ዝኾነ ድኻም ኣይኮነን ተኻይድሉ ግን ነቲ ድኻም ነቲ ፃዕሪ ነቲ ሃልኪ ክትሪኦ ከለካ ግን ንሃገራዊ በዓልቲ ናፅነትና ስለ ዝኾነ ሰብ ብሕጉስ መንፈስ ስለ ዘካይዶ ይዕውት ዝኸውን ዘሎ እቲ መደባት ሕጂ ክትሪኦ ከለካ ራሻይዳ ድሕሪ ኢልካሲ እቲ ኣልባሳት ክዳን ናይ ራሻይዳ ከማልእዎ ዘለዎም ነገራት እቶም ንኡሳን ዞባታት ዝደኸምሉ ዕንቁ ካበይ መፅእ ክዳን ካበይ መፅእ ኩለንተን ብሄራት ተዳልየን ዘለዋ ሕጂ ብዙ ነዚ ፃዕርታት እዚ ሕጂ ልክዕ ምስሊ ናይ ብሄራትና ብልክዕ ካብ ቁኖ ጀሚርካ ኣልባስ ጀሚርካ ስልማ ጀሚርካ ኩሉ ነገራት ከማልእ ስለ ዘለዎ ነዚ ከማልኡ ከዓኒ ክለብስዎ ስለ ዘለዎም ካዓቶም መንእሰያትና ደቂ ኣንስትዮም ደቂ ተባዕትዮም ከዓ ልዕሊ ክልተ ወርሒ ተደኺምሉ ስነ ጥበባውያን ኣብዞም ኩለ ንእሷን ዞባታት ክኢላታት ተመዲቦም ከዓ ለይትን ቀትርን ፃዕርታት ኣካይዶም ከዓ ልክዕ ንምሄራትና ከም ዝመስሉ ገይሮም ቀሪፆም ኣለዉ ማለት እዩ ትስራሕ እስኡ ድሕጉሰካ ከዓ ብሄረ ትግርኛ ናይ ራሻይዳ ተሳዕሲዑ ብሄረ ትግርኛ ናይ ኩናማ ድሕር ትልሂት ገይሩ ናይ ሳሆን ድሕር ሳዕሲዑ ሲ ልዕሊ ዚ ስለዘየለ ናይ ብሓቂቲ ተለቢሱ ኣሎ ማለት እዩ ሸዓተ ብሄራትና እንታይ ይመስላ መሃሪ ዝኾነ ካብ ህፃን ክሳብ ዝለዕለ ሽማግለ ኣብዚ ዞባ ማእከል ክንርኦ ኢና ማለት እዩ
0: ሕራይ ሞ የቐኒልና እቲ ትሕዝቶ እናቐፀለ ዝብል ዘሎ ንተዓዘብትና ናብኡ ክነብሎም ኢና ርሑስ በዓል ቅንያት ናፅነት የቐኒልና

حلي ربع عمري لك الحلي عسى بقي هذا

Thank you.

0: ጎደና ሓርነት እናተጓዓዝዮም ዘርዩና ዘለዉ ሕጂ ኣብ ሲቲ ፓርክ መራኸቢ ናይ ዘን ክልትየን ዓበይቲ ጎደናታት ብምዃኑ ኢና ነዚ ምርኢት እነብሎ ዘለና። እዚ ምርኢት ንኹለን ብሄራትና ዝወከለ ዝተፈላለየ ባህለን ዝሓዘ ምርኢት እዩ። ኣለባብሳ ክዳን ናይተን ብሄራት ሒዘንኦ ዝስዕስዓ ዝተፈላለየ ንብረት ብሓፈሻ ንኹለን ብሄራትና ዝገልፅ ዝተፈላለየ ነገራት ብመሓዝዮም እዞም ኩሎም ማለት 13 ንኡሳን ዞባታት ንኹለን ብሄራትና ወኪሎም ኣብዚ ኣብ ሲቲ ፓርክ ዘርዩና ዘለዉ። ስለ ዝኾነ ደጊምና ንመላእ ህዝቢ ኤርትራ ነዚ ስሙር ምርኢት ናይ ካርኒቫል እናርኣና ርሑስ በዓል ቅንያት ናፅነት ክኾነሉ ንምነ እቲ ምርኢት ገና ቀጻሊ እዩ ዘሎ ምሳና ሓቢርኩም ክትፀንሑ ንምሕፀን።
1: Thank you.

Oh,

Yeah.

ከም ተዓዘብትና ካብዚ ቀፂሉ ድማ ብስንኩላን ዝተመርሐ ምርኢት ናይ ህዝቢ ኢና ክንዕዘብ። እዚ ምርኢት እዚ ከምቲ ዝሓለፈ ክንከታተሎ ፅናሕና። ኩሎም ህዝቢ ነቲ ብሄራትና ዝውክል ዝተፈላለየ ኣለባብሳ፣ ትልሂት ወዘተ ዝኣመሰሉ ከርዩናዮም። ስለዚ በዞም ንሪኦም ዘለና ስንኩላን እቲ ምርኢት ናይ ህዝቢ ይጅምር ኣሎ። ብሓባር ኮይና ክንከታተሎ ኣቐዲምና ብክብሪ ንዕድም።

Thank you.

Thank you.

Thank you.

Devlet'le yine

ኣታፋለም ኣቦቦ ጋጫከ ኣብ ስንጭሮ ኣፃብ በረኻ ውዒ ደመይ ስለ መሲሱ

Oh, my God.

ከምዝየሩባ ተደላይ ምርወይትኣንዝባ ኣቓቆቢት ናይርሕበር ኣደስምናይ ዓይነ ምንባባ ነዛ ትምስትንኽ ናዘ መርኣባ

ዝነውሐ ጊዜ ካብ ጫፍ ካላፍ ኣብ ጎቦ ካጫካ ኣብ ስንጭሮ ኣፃምእ በረኻ ውዒደመይ ስለ ተሲሱ

Alo Maria, un abrazo, un gran abrazo.

Yeah.

ሓላል ደካ ሽሻይ መሓፀባ ሳራይት ማይ ሰብስየርወ ተደላይት መርወይ ትኣትካ ኣባቃቢት ናይ ርሕረ ዓገስ ናይ ዓይነ ዕምባባ ነዚያትምስትንኽ ይረትባ

ዘ ከይተበፁ ትንተነው ሃጊዜ ጋብጫ ኸላ ኣብ ጎቦ ጋጫጋ ኣብ ስንጭሮ ኣፃም በረኻ ውዒደመይ ስለ መሲሱ

0: ያላ ተቃሊዙ ብፅንዓቱን ተወፋይነቱን ቀያ ሰሪሑ ናፅነት ረኺቡ ነዚ ብመስዋእትን ብፅንዓትን ዝተረኽበ ናፅነት ሚዛኖም ካብ ክንቲት ዝፈኾሱ ቀናኣት ንዕማም ዳግመ ህንፀትን መደባት ልምዓትን ክኸልፉ ዝገበርዎ ወራርን ውዲትን ብፅንዓት ኣምኪኑ ከም ቀደሙ ኣብ ፅንዓቱ ፀኒዑ ኣሎ። ክቡራትን ክቡራንን፣ ናፅነት ኤርትራዊ ንኤርትራዊ ኣብ መዋእሉ ግዜ ጉልበት ብዓብኡ ከዓ ክቡር ህወቱ ከፊሉ ዝረኸባ ፍረ መሪር ተጋድሎ ብምዃና ህወቱ እያ። ስለ ዝኾነ ከዓ ከምብሌን ዓይኑ ክሕልዋን ክኽብራን ክፅምብላን ክነብር እዩ። ንናፅነት ኩለንትኑ ስለ ዝወፈየ ኣብ ፅላል ሰንደቓ ብመንነቱ ተሓቢኑ ስለኣ ይዝምርን ይደርፍን። ሓንቲ መዓልቲ ተፈስሑ ክፃወት ጥራሕ ዘይኮነ ንሓዋሩ ክፍሳህ ከዓ ፃሙኡ እዩ። ስለ ዝኾነ ከዓ ህዝቢ ዞባ ማእከል ኩሎም ህዝብታት ኤርትራ ንበዓል ናፅነቶም ብኽብ ዝበለ ድምቀት ከብዕሎ ዝተፈላለየ ምድለዋት ገይሩ ካብ ብዕለት 5 ግንቦት ጀሚሩ መደባት በዓል ነፃነት ጀሚሩ። እዚ መደብ ኣብ መላእ ዞባ ማእከል ኣብ ዝርከባ ኣብያተ ትምህርቲ ብልዑል ተወፋይነት መምህራን ንኡድ ተሳትፎ ተማህሮን ይቕፅል ኣሎ። ሎሚ መዓልቲ ድማ መምሕዳራት ንኡሳን ዞባታት ብኩሉ ዓቕመን ዝተዳለዋሉ ልዑል ውዳቤ ዘለዎ ህዝባዊ ባህላዊ ካርኒቫል ክካየድ ውዒሉ ኣሎ። ኣብዚ ልዑል ወኒ ህዝባዊ መኸተ ዝገልጽ ምርኢት ልዕሊ 13,000 ህዝብን ልዕሊ 2,000 መንእሰያትን ዝተሳተፍዎ ንትሽዓትን ብሔራትና ዝገልጽ ባህላዊ ምርኢት ቀሪቡ። እቲ ምርኢት ብፅንዓት ንመኸተን ልምዓትን ድልው ምዃኑ ኣፀቢቑ ኣድሚቑ ኣርኢ ኣሎ። ኣብዚ ዕማም ንዝተዓጥቁ ኣመሓደርቲ ህዝቢ ንኡሳን ዞባታት መምህራንን ተማሃሮን ልዑል ምስጋና ነቕርበሎም። ነዚ ግሩም ምርኢት ንዝወደቡ መራሕትን ስነ ጥበበኛታትን ንተወፋይነቶም እነመጉሶ ብዓብዪ ድማ ብኩለንትንኡ ክውሕልል ንዝፀዓቱ ሃገራዊ ኣወሃሃዲ ሽማግለ በዓላት ሞሳ ይብፅሓዮም። ፅንዓትና፣ ዋሕስና፣ ዓወት ንሓፋሽ።
1: ነመስግነካ ኣቶ ኣስመሮም ፀጋ ብርሃን። ሃገራት ኣፍሪቃ ብገዛቲ ምስ ተሰናዓ ብስመ ስክራምብል ምስ ተወዛዛዓ ከከም ሓይሊ ግዛኣተን ምስ ተሰርዓ ኤርትራ እውን ከም ዓለማ ግዳይ መግዛእቲ ኮይና እዚ እውን ደሓን ምኾነ ነይሩ። ናፅነት ምስ ተዋሃበን ደሞ ነገርና ሓሪሩ ካብ ፃዕዳ ናብ ፀሊም ገዛእቲ ተሰጋጊሩ ኩሉ ሰላማዊ ኣፍ ደገታት ምስ ተረጋገጠ ብዘይካ ፀኒዕኻ ምቅላስ ምርጫታት ምስ ተሳእነ ደቂ ኤርትራ ሽዑዮም ዓቕሎም ዝወድዉ ዋሕሶም ባዕላቶም ጥራይ ምዃኖም ዝተረድዉ ካብ ሽዑ ክሳብ ሎሚ እነና ኣብ መስመርና ፅንዓትና ዋሕስና ምዃኑ ርሒምና ኣብ መኸተን ህንፀትን ስንና ነቒስና እወ ንልዕሊ ፍርቂ ዘመን ሓደ ልቢ ኮይንና ንሕና ንሱ ንሕና ሓፋሽን መሪሑን ፅንዓት ተቐኒትና። ፅንዓትና ቀንዴል ጉዕዞና፣ ፅንዓትና በሪ መጻኢና፣ ፅንዓትና ክብሪ መንነትና፣ ፅንዓትና ዕጥቂ ህላወና፣ ፅንዓትና ኩልንትናና፣ ፅንዓትና ዋሕስና። እዚ ዛንታ 100 ዓመት ዛንታ ኤረና እዩ። ስለዚ ኤርትራዊ ሓፋሽ እንኳዕ ናብ መበል 35 ዓመተ ናፅነት ብሓበንን ኩራዕትን ኣብፀሓካ። ደጊምና ርሑስ ቅንያት ናፅነት። ስዒቡ ዝመጸኩም ድምፃዊ ጓል ሃገረይ ብቋንቋ ትግርኛ ድምፃዊ ኦሬን ሳልሕ ዜማን ገጥመን ባዕሉ

0: ደጊምና ርዑስ ቅንያት ናፅነት እናበልና ሳድኹን ብቋንቋ ብሊን ድምፃዊት ሳራ ተኽለ ሰንበት ግጥምን ዜማን ባዕላ ሳራ ተኽለ ሰንበት ጽንዓት ሞኖሎግ ብቋንቋ ትግርኛ ኣቕረብቲ ኣዜብ ዘረኣይን ሳሙኤል ዓፅመ ገርግሽን ደራሲ ገጥሚ መለስ ንጉሰ ኮሎሎ ብቋንቋ ናራ ድምፃዊ ዑስማን ዑመር ግጥምን ዜማን ባዕሉ ዑስማን ዑመር ለጋዕላምና ብቋንቋ ትግርኛ ድምፃዊ ተኽለ ክፍለ ማርያም ወዲ ትኹልን ተኽሊ ሰሎሞን ዜማ ተኽለ ክፍለ ማርያም ወዲ ትኹል ግጥሚ ሰሎሞን ፀሓየ ባህር ብቋንቋ ሳኦ ድምፃዊ ሳልዕ መሓመድ ፕሮቲን ግጥምን ዜማን ባዕሉ ሳልዕ መሓመድ ኣዝመራ ብቋንቋ ትግርኛ ድምፃዊት ብርኽቲ ወለ ስላሴ ታንኪ ዜማ ፍጹም ወለ ማርያም ግጥሚ ሰሎሞን ድራር
1: عقب ذلك الفنان سليمان أحمد والفنان أمان هبت سلاسي أغنية سابر عقال باللغتين التجرائية والتجرينية الأشعار لمحمد سعيد عثمان وملس نقسي والألحان لسليمان أحمد استفانوس أبراهام زماج سمور حزبي بلغة التجرينية الأشعار والألحان لستفانوس زماج መንግስቲ ኣብ ገብረ ገርግሽ ኮይ ብሻ ፎርዳ ብሉغት ልኩናማ ኣልኣሽዓር ወልኣልሓን ንመንግስቲ ኣብ ሃብተ ገርግሽ ቱመ ባዕድ ዛሊካ ተስፋይ መሓርፍ ሒራ ዓወት ቃልስና ብሉغት ትግርኛ ኣልኣሽዓር ወልኣልሓን ንተስፋይ መሓርፍ ሒራ ወኣኪራን ኣልፈናን ተኽለ ክፍለ ማርያም ወትኹል ኤርትራና ብሉغት ትግርኛ ኣልኣሽዓር ወልኣልሓን ንተኽለ ክፍለ ማርያም ወትኹል
0: ደጊምና ሰናይ ምክትታል

0: ህዝበይ ህዝበ ባሕሪ ካብ ቃቑራ ዝወፀ ብፃዕሪ ብስሩ ደው ዝብል ከም ተኽሊ ጭዋ ድማ ዘይናቱ ዘይደሊ
1: ኣብቲ ብሩህ ገጹ ይንበብ ስምዕታ ሕነሕኑን ውሉድ ዝገልጾ ዕልልታ ጽንዓት ክልተ ገጽዎ ሓደ ምስጢር ካልኣይ ምጽማ ትዕግሥቲ ምፍጣር
0: ልዕሊ ምንባር ግዳሴ ኣብ ምዃን እምባደንደን ደብረይካ ምእማን ካብ ዘረባ ኣብ ተግባር ምጽጋ ብጽንዓቱ ንኸውሒ ምትርባዕ ድሕሪ ምብሳል ተሪሩ ኣብ ቁራዕ ኣብኡ እንድዩ ተራእዩ ለይቲ ምድሪ ንጸሓይ ምውላዕ
1: ሃለውለው ተበሉ በዓል ሃንጎሊማ መቓልሐ ድምፆም ክባዕ ዘይስጉማ ጥሙሕ ርእሶም ህርፋን ዘቐድማ ጕያ ጕያ ንዘይንጹር ዕላማ ኤርትራ ግን ደው ኢላ ኣላ ብደማ ዘንጋ ሓቂ ተኺል ኣብ ዓጽማ
0: ፍትሕን ርትዕን እንካብ ዝጣለማ
1: ሓቅን ሓሶትን እንካብ ዝፋለማ
0: ዓለቕቲ ዓሊቑ ዋላ ጸብዒ ይግጠማ ጽኑዕ ህዝቢ እማን ሒዙ ዘባር ጸገማ እዛ ሃገር ይጣማ ይጣማ ኣይንሱኒ ብጽንዓቱ ንዓለም ዝገጥማ።

0: ንጥፍኣቱ ሽሕ ግዜ ክሕሰብ ባዕዳዓት ይጸብለን ዝብል መርከብ
1: ህዝበይ
2: ህዝበ ርስቲ
1: ኣብ በረኻ ሰሪቱ መንግስቲ ንዅሉ ዝኸዶ ብትዕግሥቲ ናቕ ከይበለ ነዊሕ ዓማውቲ ብእፍሊ ቈልዑ መዓስ ተግማት
2: ብገዛእ ቅጽሙ ዘምለሰ ዝፋኑ መልሲ ዘይህብ ንዝተፈንፈኑ ኣብ ሓቂ ዝነብር ንፍትሒ ዓስፊኑ ርትዒ ተዓጢቑ ንሰላም ወኒኑ ቀተልቱ ማሪኹ ምሒሩ ዘፋኑ
1: ይትረፍ ደምሩኽ ካብ ሞት ናብ ሕይወት በሪኹ ዳግማይ ተፈጢሩ ቋቒቡ ዓቒኹ ጐቦ እኳ ደኒኑ ምስ ሰገደ ቡርኩ
2: ተገላብጦሽ ኮይኑ ግን ዘይኢዱ ረኺቡ ኣብቲ ንጽህንኡ ሰበብ ተሳቢቡ መስጣናይ ዝዂሉ ሰር ብደም ዘኒቡ ንቐርኒዙ ዞባ ኣንጽሆ ሓጢቡ
1: ጐርቢ ዕንቅፋት ስጋ ተሰቢሑ መላሲ ድማ ይብሉን ደም ተፈሊሑ
2: ህዝበይ ነዝ ፈሊጥ እዩ ንኽናብ ገሪሑ ደው ኢሉ ብጽንዓት ኣብ ዓወት በጺሑ
0: ህዝበይ
2: ፋኑስ ሓቂ ዝወልዐብ ኩርባ
1: ኳዂቶን ጐኑቕን ዘህደመ ብዳርባ
2: ኪኖ ሓጹር ደርብዩ ንተኸርባ
1: ሃገሩ ረኺቡ ምስ ሙሉእ መሶባ
2: ህዝበይ ዓንዲ ሃገር ኣዕላፋት ዝግመት ንዑ ይተኰስ መርዚ ዓውዳመት ሕጹብ መዓንጥኡ በዓል ምሉእ ሓሞት
1: ባሩት ተዓብሊኹ ኣዕንቱ ዘዕመት
2: ደጋገም ሕልሚ ከበርዕን ደልሃመት
1: ሓጋይ ተሳጊሩ ዝምክት ክራማት
2: ሓቂ ዝሓዘመ ንስዕሩ ተጋዲሉ ዝወፀ ሰሃሮ ጓህሪ ኣብ ርእሲ ጓህሪ እናተሳወሮ ብዓወት ንሓፋሽ ዝድስቕ ከበሮ
0: ህዝበይ
1: ንህላወ ኢሉ ዝተለሓፀፀ ምስ ሸውዓተ ቖርኖም ዝተጓናነፀ
2: ብመስዋዕቲ ገይሩ እምባ ዝሃነፀ ተመን ምድረ በዳ ኻብ ጉድጓድ ዝወፀ
0: ኣብነት ናይ ጽንዓት ናይ ዝንቀስኒ ፍቕሪ ሃገር ስሙ ዝዓጠቐግኒ
1: ዓለም ዘሰንከረና ሓቂ ዝግደም ምእንቲ መጻኢ ንሞት ዝቀዳድም ሞታ ሓይሽሉ ካብ ብደኳ ሕስም ፍረ መስዋዕቲ ኾይኑ ፍረ ትፍልሕ ደም
2: ንቐራን ህቦ ብላብ ጽንዓት ዝሰልዕ ንጸሊም ክረምቲ ዝመልሰሉ ባርዕ ሸንኰሌት ትመስክር ሓብቲ ሓዊ ወልዕ ትተሓተት ብድሆ ከመይ ነይሩ መስርዕ
1: ሳሓል ተፈጢሩ ዕጸና ጅግንነት
2: ህዝበይ ዝፈጠሮ ስርስቲ ዋንነት
1: ሎሚ ተፈጢሮም ሰብቃን ጢሻ ዓሶ
2: ድንግርግር ዝበለ ተደርመ መልባሶ
1: ንረሳዕ ርእሶም ዳተመላለሶ
2: ክንዲ ሓልዮት ፍቕሪ ዝብርሆም ልቕሶ
0: ህዝበይ ኣንታ ጽኑዕ
2: በዓል በሪኽ ታሪኽ በታኽ ፍሕሶ ምሕሶ
1: ኣብ ዛዕጎ ዘይኣምን ሸርሕታት ዘልምሶ
2: ነቲ ሓቂ ድማ ብተግባር ዝለብሶ
1: ብናቱ ብሰላ ዓቂሉ ዝገሾ
0: ነቲ ዝፈጠሮ ንውሕልን መንገዲ ወትሩ መላለሶ
1: ጹሩይ ከም ማይ ሳዋ ብናቱ ዝኰርዕ ኣብ ከብዱ ዘይብሉ ባልዕ ወዲ ባልዕ ኣብ ርስቱ ዝመጾ ብነድሪ ዘባርዕ ጽንዓት ተደሪሩ ዕላማ ዘይርስዕ
2: ጽንዓት ዝዋሕሱ ዘይናቱ ዘይሕይኽ ኣብ ብርኩ ዝተንፊሱ ብብርኩ ዝብርኽ ቀጥ ዝብል ኣብ መስርዕ ምስ ሰነፍ ዘይዓርኽ
0: ሎሙን ከንቲ ማይ ጽንዓት ይዋሕሱ ኣብ ጽንዓት እዩ ዘሎ ኣብ ጽንዓት ፈሊሱ

0: ሕዑም በባሓንቲ ከይቀበርናዮም ኣይርከብን ሰላዳዋ ዘላለ
1: ምድረ ሰማይ ለገብ ይፅበብ ከም ኣፍ ዑንቂ ዝኸፍ እስከዛዕሰቡ ይተኣለም መንቂ በሊና ዶኺን ድርበኽም ጨርቂ ብሓሶት ዶኺ ትቕበር ዓቂ ግዲ የብልኩምን ዓወት ናትናዩ ንሰላም ገዲፎም ህውከት ካብ መረፁ ኢዶም ከይክቡ ንፀይቂ ካብ ቈረፁ ይርከብዋ እምበር ባሓውና የለቕመፁ ልዋም ንኽላዮም ትንፋሳይን ሃቦም ክብረት ኣይፈትውን እዮም መቕጥቃጥ ይፈውሶም
0: ናዓና ዝበልዎ ናብኣቶም ተጠውዩ ኣካ ተደሰቑ ኢዶም ተፈደዩ ዓለም ረየቶም ተጠሊዖም ከውዩ ሓፈት ቕበሉ በዓል ኣንበርበሃሕ ኮኡ ተሰይራ
1: ኣታይ ሓስቢለኸ ቕርብርብ ኣለዎ እዚ ኩሉ ክቕጥቀጡ ርእዝህብሶም ከም እኽሊ ክዕፀድ ሰራዊቶም ምልቁዕ ኢሎም ከዘይከዱ ኢዶ ሪዑ ስዩም ምባል ድሕዚርዎ ወይስ መምለስ ገዛዮም ስኢኖም ትሰኪፈ እኳ ዘይሓንኩ ልዕሊ ሰብ ክኾኑ ዝህንጠዩ ዕቡያት ንዓለም ክረግፁ ሒኽ ዝብልባዕሉባዕሉ ንእስያ ኣየድልዮምን ኣይግብኦምን ምዕረት ባርዕና የሃመኩም ይቀፅዑ ቦም
0: ሒልሚ ክጭብጡ ሓነፍ ንባሃልቲ ስዕረት ዘይምኖ ንብላሽ ፈተንቲ ሳንቲማ ይርኸቡ እንትርፎ መግረፍቲ ድራር ሓዊ ኮይኑ እዚኹም ጃባለት ኤሪትራ
1: ኣይዞና ኣይዞና እሞ ህዝበይ ኣይዞና ሻማሻማ ንበላ ዝዓማምና ኣኺላ ያቐውዕና ሎማዓንቲዓቲ ዓጋት የብልናን ሓንሳቦችናኢና ቀደም ምጨከልና ሕዝቢ ማዓንጣና ወስልናይ ንመልስን ኩርማጅና ምህራውናይ ተርፍን ከይዘለልና ክርዳድ ሓሪ እኽሊ ኣንፊልና ጉዒ ሃየ ንቀላጠፍ ንዕፈስ መርትና ድል ከም ንረክብ ጥርጥር ነይብርና ስጋብ ወይ
0: ይታበጋዕላምና ፅባና ተስታይናይ ዒንዳለይ ወትና ማዕከና ሽሩሻይና ዘንፍረላ የለን

እንጋሎ ህይወትና ማዕከልና ሽሻይና ዘምትበላ የለን ፅንፅያን ዓይና እድመን ሰውራ እምበር ምድሪ የትራና ኣይበሕታ

ኩልያ መሬት ትንፋስያ ብርክያ እዛ

の話。

Gracias.

Walki.

ዝኽብርኩም ተኸታተልትና ህዝቢ ኤርትራ ብመስዋዕቱ ኣብ 1991 ናፅነቱ ምስ ረጋገፀ ኣብ 1993 ድማ ረፈረንደም ብምርማፅ መሰር ርእሰ ውሳንኡ መደምደምታ ኣብ ዝገብረሉ ዝነበረ እዋን ዝነበረ ስምዒታት ናይ ህዝቢ ዝነበረ ሓያል ወኒን ናፅነት ናይ ህዝቢ ኤርትራ እንታይ እዩ ዝመስል ዝደስስ ትሕዝቶ ኢና በብክፋሉ ናባኸም ነብሎ ዘለና። ኣብ ዝሓለፈ ክፋልና ኣብ ኣውራጃታት ጋሽ ሰቲት፣ ሰራየ ከምኡ ደንከል ዝነበረ ስምዒታት ናይ ህዝቢ እንታይ እዩ ዝመስል ኢና ተኸታቲልና ነርና። ኣብ ናይ ሎሚ ድማ ኣብ ኣኩሎ ጉዛይ፣ ባርካ ከምኡ ውን ሰኒሒት ዝነበረ ስምዒታት ናይ ህዝቢና ክንደስስ ብኣውራጃ ኣኩሎ ጉዛይ ምስ እንጅምር ድማ ኣብቲ ቦታ እቲ ዝነብር ዝነበረ ህዝቢ ብረፍረንደም መሰር ርእሰ ውሳንኡ ዘተግብረሉ ኣብ ዝነበረ እዋን ሽዑ ዝነበረ ስምዒታት ሽዑ ዝነበረ ሃዋህው እንታይ እዩ ዝመስል ተኸታቲልናዮ ንመለስ።

0: ከምሰላ ለለነ የውመተ ገበይ መሰል ከምሰል ጉቡእ መሰልና ረከብና ወክም ድሌትና አድማጽና ግልጽ እንደ ይምብል ወንደ ይንፈሪ ክም ድሌትና ድሌትና ረከብና አልሐምዱሊላህ ረብ ናይ በዲር ዕፉን መሰል ይኮን ሎሚ ግሉጥ ክም ድሌትና እንደ ይንፈሪ ክም ድላይና በዲር ግልሚ ለቀርቡና ኣለው ግልሚ ግልሱረት ወዱና ለ ድሌና ለተሃገልና ኣለልቡ ወመሰልና ለልና ኣለልቡ አልሐምዱሊላህ ረብ ልዓለሚን የውመተ መሰልና ረከብና ወተሓገሰና አልሐምዱሊላህና ኣላስ ብላ ሂጋያ ኣፃን
1: Yeah.

ካብ ሰዓት ሓሙሽተ ናይ ንግሆ ኣብዚ ምስ ተሰራዕና ብናይ ህርፋንን ናፍቆትን ናፅነትና ንክንሓቁፍ ብኡ እዚ ኩሉ ዝቅጥቅጥ እንዳበለ ህዝቢ ከም ሓደ ማይ ዝኸላኸይ ክስታይ ነቲ ናፅነቱ ናፊቁ ብጫውጫታን ሃረርታን ይፅበሎ። እዚ ንምዃን ከዓ እዚ ኩሉ ዘደፋፈቅ ዘሎ ከዓ በዚ ብዓይንኹም ትርእዮ ዘለኹም ከዓ ከምኡ ንስ ናፍቆት ናይ ናፅነትና እዩ። عوتنا حفاش

0: 나도 안 가세요, 그래, 새벽에. 쌈 먹을 때. 나도 내 새, 에레트리아. 반다라 이사리아, 벌벌, 그때 나 에레트리아. 이 잠싸니.
1: እዚ ሎሚ ዝግበር ዘሎ ስነ ስርዓት ሕጋዊ ስነ ስርዓት እዩ። ብቅድሚ ሂጂ ብቅድም ብኣንስ ማቴንሶ ነይረ የ ኣነ ኣብቲ ጉጉይ ዒላማ ነይረ ከመይ ኢለ የ ነይረ ሱቕ ኢሎም ፀዊዖም ኣምፅኦም ናይ 1500 ህዝቢ ወዳእ ነገር ነይረ ኣነ ግን ስም የብሎም እንቶም 1600 ዝስመዩ ሱቕ ኢሎም እዮም ንፎርማሊቲ ኦም እምበር ሰብ ዘይብሉ እዩ 1800 ወዳእ ነገር ካ ኢሎም ሂቦምኒ ነሮ ኣነ ቀደም በቲ ነገር እቲ በቲ ግዜ እቲ ቁሩባት ምሁራት እቲ ነገር ኣብ ዝተመሓደረ ነገር ብዝተምሃሩ ነገር ዝተመሓደረ ነገር እዮም ፀዊዖም ከም ወዳእቲ ቅሪቦም ና ካብ ዓዲ ፀዊዖም ኣብቲ ሰብሰብ ኣይነ ዝዛረብን ንሕና ኣይነ ዝዛረብን ወላ ኣይነ ፈልጥን ኢና እዚ ናይ ሎሚ ግን ብስነ ስርዓት ተዓዘብቲ ብሓቂ ዝግበር ዘሎ ደጊም ርአኹሞ ምርጫ ከምቲ ናይ ቀደም ዕፉን ዘይኮነ ኩሉ ሰብ ዓብይ ንእሽተን ዝኽእሉ ሰብ ዝሕጎሰሉ እዩ በዚ ሕጉሳት ኢና

ዝኽብርኩም ተኸታተልትና ኣብ ኣውራጃ እኮሎ ግዛይ ዝነበረ ስምዒታት ናይ ህዝቢ ከምዚ ክንከታተሎ ዝፀናሕና ኢና። ህዝቢ ብኣዝዩ ዕውዕ መንፈስ ብሓጎስን ደስታን ብጓይላን ደበላን እዩ ረፍረንደሙ ከድምፅ ክንዕዘቦ ፀኒሕና። ሕጂ ድማ ናብ ኣውራጃ ባርካ ገፅና ኢና ክንሰግር። ኣብ ኣውራጃ ባርካ ዝነብር ዝነበረ ህዝቢ ኸ ብኸመይ ኣገባቢ ረፍረንደሙ ፀንቢሉ ክንድህስሶ ኢና። ምናልባት ኣብቲ ቦታ ዝነብር ዝነበረ ህዝቢ ቅድሚ ናፅነት ብዙሕ እዋን ብዙሕ ግፍዕታት ዝተፈፀመሉ ቦታታት ብዙሕ ኩናት ዝተረኣየሉ ቦታታት ምንባሩ ድማ ነቲ ኣብኡ ዝካየድ ናይ ረፍረንደም መስርሕ ዝያዳ ረዚን ዝገብሮ እዩ። እቲ ርዝነት እንታይ እዩ ዝመስል ብሓባር ክንከታተሎ ኢና።

ቡ ተማያታ ትሳት አላምብቱ ደርግ ገላና ሁደሻ አላፍንቱ ዋናና ሌትሪያ ርጃል አብጣልብቱ ሸባብ ሰከሚ ቦም ልሐርብ ዋንላቱ ደርጊው እስራኤል ናርብቱ የመን ብጠያረ ካሬናቱ ወጣም ብሩዲ ኢኮን ሽባን አብዴናቱ ጥያርን ዋግረናል ህጁመቴናቱ ሚምጣት ወርበጂታት ምስል ካሬናቱ ደርግን ቃባና አዮም ቃዌናቱ አዳ ማራይት እዳሬናቱ አቤት ኢኮን ውሐሪድ ሀቅናት ፈዴናቱ ሱግ ልምስዋ እሳት ወዴንቱ ሸባብ ለፋርሶታ እትሕጁም አቴናቱ ሸባብ ለወደያ ርብት ቃበላያ ቶብያ እተፈራምሃን ወመጣያ ሸባብ ወህጁማ እትደይ አፍገረያ ሸባብ እትወጣኖ ነፍሱ ሰበላያ ደማ ውለአሽባን ለእርደተ እምበረያ አርና አስታውሄዶ ፈርቀቲን ይዳያ ድዳት ወንሰርእያት ለቅመተ አክረበያ ለቃዳሚ ኢታሶ ሽባን ለገብአያ ለአዶ ቶብያታ ዲብህዲን ሄዳያ አሊትሪያ ፍራስ ደርግሻቅ አለቱ ለደሽ ከብድ አግባብ እሱ ከርደነቱ ከላሽና ደርግሽ አምናት ካፈለቱ ጃዳት ወደባባ ሸባብ ሳለበቱ ያም መንግስቴታ ሐሳራ አባይ ብቱ ምን ማኩብያት ለአካሴ ማይናፈአቱ ሸባብ ለፋርሶታ ተስኩግ ዳብትቱ አደሄ ተረፋ ለርትክም ሰብቱ

0: ሰላም
1: ዝነያ ቁርዳት ከረን ወስመራ ዝነያ ቁርዳት ከረን ወስመራ ዴሽ ነፋሪስ ለባያት ከራ ምን አልባቢ በዴ
2: ባህለ ሚካኤል ተክለ ሃይማኖት ይበሃል ማሕበር ካፑቺኒ ዝናይ ረፈረንደን ካብቲ ንፅበዮ ዝነበርና ንላዕሊ ኮይኑ ተላእኒ ህዝብና ሽሕኳ ኩሉ ምሁር እንተዘይኮነ እዚ ነገራት እዚ ናይ 30 ዓመት ተመክሮ ስለ ዘለዎ ካብ መጠን ንላዕሊ ካብቲ ንፅበዮ ዝነበርና ብጣዕሚ ንቑሕ ኮይኑ ተላእኒ ንሕና ንዓና ጥራሕ ዘይኮነ ከምኡ እውን ተመወፃእተኛታት ብጣዕሚ ብዙሕ ተገሪሞም

ሰማያዊት እየ መሪፀ መምረፂ ምክንያት እንተዛ ኮይኑ ካብ 1961 ዓመተ ምህረት ጀሚሩ ቀሊል ዘይኮነስ ምሪር ቃልሲ ተካየደሉ ናይ 30 ዓመት ቃልሲ ምዃኑ መጠን ሞት ህዝቢ እቲ ተጋዳላይን ናይ 30 ዓመት መቑሰልትን መድመይትን ሞትን ሕሰምን ዘሕለፈ ሰውራ ስለ ዝኾነ ማንም ህዝቢ ኤረትራን ማንም ደጋፋይ ህዝቢ ዓለምን ደጋፋይ ብምዃኑ መጠን ንሕና እውን ደገፍቲ ብምዃንና

0: ጉዳይ ናይ ናፅነትን ናይ ሓጎስ ህዝብናን ብምዃኑ ነዚ ክንመርፆ ኽእልና ማለት እዩ።
1: ካወተወን ዘፈ ግርሙ ዓሰለ ኣብ ግብሪ ኣርእዩ ኣብ ታሪክ ኣንበረ ኣዕፅምቲ ከስኪሱ ሃወልቲ ሰቐለ ወዲ ሓላኽ ተመኒ ወዲ ሓራስ ነብሪ ውሽጢ ባጣዕ ኣትዩ ከፈተለይ ፈሪ ተመስገን ፈጣሪ ዓወት ሓፋር

Thank you.

ረፍረን ደም 1993 እንታይ እዩ ዝመስል ኢኹም ክትከታተሉ ፀኒሕኹም ዝኸበርኩም ተኸታተልትና ከምዚ ክንዕዘቦ ፀናሕና ድማ ዓብዪ ምስ ንእሽተይ ቆልዓ ምስ ሰበይቲ ኩሉ ኣካል ሕብረተሰብ ኣብ እዋን ረፍረን ደም ዝነበሮ ስምዒታት ዝነበሮ ሓያል ወንንና ፅነት ከምዚ ክትከታተልዎ ዝፀናሕኩም እዩ። ሕጂ ድማ ናብ ኣውራጃ ሰንሒት ገፅና ኢና ክንከይድ። ኣብ ብሰንሒት ዝነብር ዝነበረ ህዝቢ ኸ ብኸመይ እዩ ረፍረን ደም ኣድሚፁ ክድምፅ እንከሎ ዝነበሮ ውዕውዕ መንፈስ ከ እንታይ እዩ ዝመስል ባዕሉ ክዛረብ እዩ ናብቲ ቪድዮ ክስክረኩም።

0: ሰማያዊት ኣበይ ትገብራ?
1: ኣብቲያ
0: ኣብቲያ ኣብ ምንታይ ትገብራ?
1: ኣብቲያ ሳንቱ
0: እታ ሰማያዊ እታ ቀያሕ
1: ኣብቲያ እንዳታፍ
0: እንዳዳሓፍ ቀያሕ ኣይፋል ሕጂ እታ ሰማያዊ እንታይ ትገብራ?
1: ኣብታ ሳንዶቃ
0: እታ ቀያሕ
1: ሳንዳጋሓ

0: እንድሕር ቀይሕ መሪፅና እንታይ ንኸውን? እንድሕር ቀይሕ መሪፅና እንታይ ንኸውን?
1: ሰላም ኣይ ንደልይኒ ኢና
2: ከምኡ ማለት ኢና። እንድሕር ሰማያዊት መሪፅና
0: ሰማያዊት እንድሕር መሪፅ
1: ክንነብር ብሰላም ክንነብር
2: ሰማያዊት መሪፅና እማ ኣይና ኣይጥዕም ብሰላም ምንባር ዶ ጥዕም ብዘይ ሰላም ምንባር
1: ብሰላም
2: ስለምንታይ ከመይ እዩ ሰላም?
1: ሰላም ውግእ ደይብሉ እዚ ነንሕሕድካ ደይምበኣል

እዛ ሓጎስ እዚ ንምባሎ ካብ ከዓኒ ዝኽኣለ ከዓኒ ን3ላ0 ዓመት ተረጊፅና ተጨፍጭፍና ተሓሪድና ሰብና ተሓሪዱ ጥሪትና ተሓሪዱ ዓድና ደሪቑ ሎሚ ግን ሰላም ተረኺቡ እቶም ጀጋኑ ደቅና እንካባና ክንእሱ ከለዎ ካባና ዝነፍዑ ተወሊዶም ተኪኦሞ ነቲ ሕመቕ ናይ ዝነበረ ናይ ቀዳማይ ሎሚ ከዓ በቲ ጅግና መስዋዕቶም ፈሳሲ ደሞምን በቲ ተኸስከሰ ዓፅሞምን ነዚ ዓወት ዝረኺብና ኤርትራ ነፃ ካብ ፀላም ኣብ ብርሃን ካብ ጭቆና ኣብ ዓወት ካብ ባርነት ኣብ ናፅነት ብምብቃዕና ንልዑል ኣምላኽ ነመስግን ነቶም ጀጋኑ ስዋኣትና ከዓ ናይ ዘለኣለምን ዝኽሪ ኮይኑ ኣብ ልብና ተሃኒፆም በቲ ናቶም መሰረት ከዓ ነዛ ሃገርና ክንሃንፃን ነዛ ሃገርና ከነማዕብላን ብሓባር ብሓድነት ዓሌት ሃይማኖት ወግን ከይፈለና ነዛ ሃገርና ንኸነበልፅግ ድልዋት ኢና ዓወት ንሓፋሽ

ኢንሻአላህ ካብቲ ጸልማት ኣብ ብርሃን ስለ ዝወጣና እሞቶም ዝሓለፉ ሕዋትና ስዋዓት ናቶም ዕላማን ብርሃንን ስለ ዝኾነ ኣብቲ ሰላምን ረህዋን ዘለዎ ቦታ ስለ ዝበፃሕና በዚ ተደሲትኒ እቲ ጥዋፍ ሒዘ ዝመፃ

0: ኣደኹም ደደቀይ ደቂ ማህፀነይ ኣብ ማህደርኩም ኣደኹም ደደቀይ ደቂ ማህፀነይ ኣብ ማህደርኩም ኣብ ዓለም ትነብሩ ሃበርቲ ኮንኩም ኣብ ዘማይ ትነብሩ ኣብ ብርሃንኩም ዓደይ ኤለትርያ ለምለም ብርሃን ኮይን ክንበርለይ ንዘለዓለም ዓወት ንደቀይ ንዓለም ምልእቲ
1: እዚ ረኺብና ዘለና ፀጋ ሓጎስ ንኹም
0: ሓጉሸ ደይስዎ ኣብ ዓዲ ወለድ ደይስንክል ኣብ ዓዱ ኣይፈጠር ሕጉሽቲ ተኣኽለኒ ክብሪ ስፋሕ ምስ ብንባረኽ ንፈጣሪ

ኣብ ውሽጢ እቲ መስርሕ ናይ ኣዳ ኣምፃ ፀገማት ዝበሃል ዳርጋ ኣያጋጥመን ክበሃል ንክእል ሙሉእ ብምሉእ ስኒ ልዕልት ተፀበና እዩ ነይሩ። ህዝቢ ዋላ ጥኑሳት ከይተረፋ ሓረሳት ከይተረፋ ሽዑ ለይቲ ዝሓረሳ ኣብ ገሊኡ ተሰኪሞም ደምፅኦ ነይሩ እንደድመፃ ዋላ ምጠናታት ሽዑን ሽዑን ዝሓረሳ ብዙሓት እዩ ነይረን ኣብ መንሳዓ ልዕሊ 20 ዝኾና ነይረን ኣብ ኣስማጥ ልዕሊ 12 ነይረን ኣብ ቦጎስኩም ምኽማን 3 ነይረን ለስኒ ዋላ እቲ ህዝቢ ክሳብ ክንዲዝ ዝኣክል ቅሩብነት እዩ ነይርዎ። ዋላ ኣብ ገሊኡ ንሕና ብዙሕ ይንደፋሉ ነርና ክፀንሓ ግን ዓመታት ዝደመናሉ ቃልሲ ስለ ዝኾነስ መደምደምቲኡ ክንርኢ ኢና እጃምና ኢድና ክንመልስ ኢና ዕዳ ስዋዓትና ክንከፍል ኢና ዝብል ተኣሽሚ ስለ ዝነበሮ እቲ ህዝቢ ናይ ሓቂ ብምሉእ እዩ ተኣሽሚ ተሳቲፉ ወርስ ብምሉእ ምስታፍቲ ህዝቢ ትፅቢትና እዩ ነይሩ ከምቲ ዓንተ ይጠቀስኩልካስ እዩ ክትረፍ ሎም ኮፍ ኢሉ ሰላም ረኺቡ እንታይ ካ ደሊ እናተባሃለ ስኒ ኣብ ትሕቲ ሳንጃን ዓረርን ከማሲ እናፅነት ከምዝደሊ ብርህ ነይሩ።

0: እዚ ጀነት ይበሃል። ዘምድቅና ተሰዊኦም ርኢኻ ኣብ ጥሜ ካብ ዘምስኻሞም ዘምፅና ናፅነት ንዓና ንደቅና ንህልዋት ሰምከዓ መንግስተ ሰማይ ይግበረሎም ንዓና ከምቲ ባንዴራና
1: ምዝካር ነቶም ስዋት ነቶም ፅቡቓት ጀባጅብን ነቶም ፅቡቓት ቆልዑት ንኣሹ ዕድመን ዕድሚአን ዘይመነው ነዚ ነተን ዘይመና ኣበደአን ዘይተመልሰ ኣበቦኦም ዘይተመልሱ ንምዝካር ሰላምታ ናይ ኩሉ ወለዳና ይብፃሕኩም ዘም ደቀይ ብመንፈስ ክተብል ወርስኹም ስምዑ ርኣዩ ዳርጋ ዝርኢኹም ንሕና ርእና ዳርጋ ዝርኢኹም ንሕና ተሓጉሽና ዳርጋ ተሓጓስኩም ኣጀኹም ዘም ደቀይ ቀሲልና ኢና ቕሰ ነቤታትኩም ኣይሓዘናን ተሓጉሽና ኣይ ደኼናን ዘፊፍና ናፅነትና ረኺብና ኢና ኣጀኹም ዓለት ንሓፋሽ ከምትርሂና ዘለ የርህ

Thank you.

0: ድሚ ክደት ማለኸ ካብቶም ሰብቀያት ካብቶም ሰብ ሰማያዊ
1: ሰማያዊ ትበሓሳሽ ስባትና ተኻፈለ ንሕዋትና ደስ ሲል ንተሓግሰለ ኣቋዕልለ
0: እጂ ንምንታይ ንታ ኣኪብ ክንበል ኣለኹም ኩሉኸን ደቂ ተባዕትዮ ዘይብልክን ደቂ ኣንስትዮ ጥራሕ ተኣኪብክን
1: እዚ ናይ ደቂ ኣንስትዮ ስዋዕ ናይ እንጀራን ስራሕን ስለ ዝኾነ እንዳሰራሕና እንዳሳዕሳዕና እዳሓጎስና እንዳገለፅና ኢና
0: እሊ ምሉእ ሓገስ ግበረልክን
1: ኣሜን።

ህዝቢ ኤርትራ እቲ ናእስታት ሓደ ወለዶ ተነፊግዎ ዝነበረ መሰር ርእሰ ውሳንኡ ብሓይሊ ብረት መሰረጋገፀ ረፈረንደም ብምድማፅ መሰር ርእሰ ውሳንኡ መደምደምቲ ኣብ ዝገብረሉ ዝነበረ እዋን ዝነበረ ስምዒታት ናይ ህዝቢ እንታይ እዩ ዝመስል ኢኹም ኣውራጃ ብኣውራጃ ክትከታተልዎ ፀኒሕኹም ዝኸበርኩም ተኸታተልትና ምናልባት ከምዚ ክንዕዘቦ ዝፀናሕና ኣብ ገጽ ናይቲ ህዝቢ ኣብ ስምዒታት ናይቲ ህዝቢ ዝነበረ ስምዒታት ምስ እነንብቦ ድማ ህዝቢ ኤርትራ ማዕረ ክንደይ ናፅነት ሓያል ሸውሃት ከም ዝነበሮ ሓያል ድሌት ከም ዝነበሮ ባዕሉ ዝዛረብ ኣብነት እዩ። ምናልባት እዚ ናፅነት እዚ ወይ ድማ እዚ ዓወት እዚ ሳላ መስዋእቲ ናይ ብሉፃት ጀጋኑ ናዝተረኸበ ስለ ዝኾነ ድማ ዘለኣለማዊ መጎስን ክብርን ንሰማእታትና ኣብ ዝቕፅል ክፋል ድማ ብወክልቲ ኣህጉራውያን ትካላት ዝተዋሃበ ግብረ መልሲ እንታይ እዩ ዝመስል ሱ ጥራይ ዘይኮነ ኣብ ዝተፈላለየ ሚድያታት ናይ ዓለም ዝተዘርግሐ ንናፅነት ኤርትራ ዝእውጅ መግለፂታት ከ እንታይ እዩ ዝመስል ዘደሰስ መደብ እውን ሒዝናልኩም ክንመፅእ ኢና። ሰላም ወዳ ፈንድርየ ንስመታ ዓሳ ኮሮ ነብሬ

እንታወት ኤርትርያ ጥልመት ለትነብር እቲት መንበሮ መሪር ትትላኬካ ኣለይ ሰውረትካ እግልትሽነ እንዲቡ ሓመልማሎ ሞዳይካ ወድመኒ ኣድም እግል ከብዱ ለየታ ይኮን ለነብር እግል ሕሰብ እግል ፈክር ዓውል ከምሰል ኣለቡ እምበል ምድር

0: ስምዖን ሰሓኩም ሓበይ ሸባብ ኣብ ኩሪ ትትዓደው ባጅላብ ሓሰት ትቅርሆ ባጀዋብ እቲ ምድርኩም ኣቅብሎ ሽኮ ሰዋብ ሰፍራ ትፈደላ ለማ ስጋብ ኦሮ ፋርዞላ ተሽል እላ ምድርና ኣልፍ ፋርሶታ ትወልድ ሰበትሊ ሕና ግል ምድር ወምድር ግናት ወባ ቃሊ ደምና ዓውቴና ኣኪኪ
1: ሰማ

ሸይሩ ክፉ ዩንየር መጋብሩ ድሓር ክበልኩ ስክሕክሕ ናበለኒ መፈጠሩ ድሓር ዳኣጋሕልን ኣዋሩ ኣድና ኣፅዲፎ መንገደሉ ለካ ብሓንጅሉስ ደርጊ ዩንየሩ ንምናይ ግዜ ወሲድ ዘረድአካ ኣንወከ ኣርብሸካ ቀስ ናበለ ሙሩ ቀቲሩ ሓቀኛ ታሪክ ምዝንታይ ጀሚሩ ታሪክ ክኣሎ ምስዋዕሮ መግዛእቲ ካብ ስሩክይርኮ ሓፋሽቃ ይወደብ ታዶ ብሳ ሓሊፉ ኩሉ ተሰጊሩ መተካታ ዘብሊ ተኸፊሉ ደርጊ ብዝባ ግንባር ተሳዒሩ ሃገር ምስ ቀያሓንታ ኢለያ ናብ ባርነት ድርብያ ሕሰሚያ ናብ ባሃገር በያ ዝክርዎ ዶ ውየ ንናፅነት ኣድሚፅና ብቅርፅና ሽዕርና ብድምፅና ድማ ዛዚምና ሪፈረንደም ቀያሓንታ ኢለያ ናብ ባርነት ድርብያ ሕሰሚያ ናጓሃገርበያ ሃገር ምስኮነት ነፃ ኣቲና ናብ ዳግማ ይንፃ ዋሻይ መሰዩ ጀሚሩ እዩ ነገና ኣጋጢሙና ፈተና ሳሓሰብ ጎረቤት ኩናት ኣትና ዝውን ተሰጊሩ ክቡር ህወት ተቐፊሉ ምጭቱ ተጠማት ሃገር ኣላትና ግና ዘይቀበፀ እቲ ሳኣነን ደመኛና ሓሳራት ከወያፁ ሕጂውን ድልዋ ቲና ንዝመፁ ኢሉ ንመምህር ኣስተውቅል ሓሳእ ስዋኣት ንዘክር ክሳድና ኣድኒና ኣቢልና እንደቃ ክድምፅና ፊና ደው ምስ ወላ ህምር ይጋሪ እንድዕ ህያዊ ነይሩ ወላይ ንፋኛዎ በልቀ ማእታ ንፅንካለኒ ለበዋታ በደ ጨዲርሱ በኣብታ የቐኒለይ ኢለ በረኸቴ ካብ ቤት ትምህርቲ ቤት ትምህርቲ ጎራይፍ

0: ስራሕ ኮተ ኣብ ስፖርት ቻምፒዮን ዓዲያ ባድመር ባህታን ሓመር እድሪስ ኣዋተን ሎሚ ካሞ ዶክተራትን ፕሮፌሰራትን ናክቲታ ፍልጣ ብዓለም ብሓድነት ኮነ ፀጥታ ኣብ ስፖርት ካሎ ከም ቢንን ኣሌክሳንደርን ባታ ወናኒት መጥኒ ንግዲ ቀይም ዓሪ መሬታ ዝመቆራሕ ምልትን ፍረታትን ዘፍሪ ባሕራ ሃብታም ዓሳታትን ማዕድናትን ዘጥሪ ኣየረ ምቁር ዝብላዕ ከም እኽሊ ኤርትራ ዓደይ መመሊስ ክመቅሪ ተባሃጊት ይኽትዕምቢ ብትፈሪ ፅርሒ ይኽትዕወት ብግብሪ ንበርለይ ወትር ክበሪ ዛመበቆል ሕጊ ካብትንቲ ጀሚራ ብጭቃ ዓድሩ ነዋታትን ዝነበራ ምሕደራ ፖይቶ ዝተፈለጥ ኣብ ትሕቲ ዳዕሮ ሰግራ ፅላታ ዝሰዕረት ሓድነት ህዝባ ኣብልዲላ መምህርያ ናይ ፍቕሪ ንውላድ ንባዕላ ኣዴታት ዝዕበያ ደቀይ ዝያደ ውላይ ነበላ ካብትንቲ ጀሚራ መሰል ቆልዑን ኣዴታትን ዝተሰነደላ ዓዲ ጀጋኑ ኣዴታትና ማዕርነትን ብቕፅበት ዘረጋገፃ መታሕት ምስ ገበሳ በቃሪ ህዝባ ሸዓተ ቢራ ተቐበልቲ ጋሻይን ኢደን ቆሪፃን ዝህባ ህዝባን መንግስታን ሓደይ ከማይ ከም ፀባ ኣይትዕበን ብዓወት ኣይትሰዕርን ብፀበባ ሃገረይ ትምህርና ልኺ ኣደቁሰኒ ልዕሊ ድባይ ወደብ ከም ትውንኒ ከም ሰመነልኪ ንኣፍሪካ ሲንጋፖር ከም ትኾኒ ሰላምና ዝውዓስኩምና ቅሳን ጀጋኑና
1: ነዚ በዓል ንምድማቕ ንዓመት ሙሉእ እዩ ስራሕ ተኻይዱ ፃዕርታት ወከልቲ ባህሊ ስፖርት ጥዕና ዝተሳተፍዎ መምሃራን ተሳተፍዎ ተምሃሮና ንዓመት ሙሉእ እዮም ነዚ ፃዕርታት ዝያካይ ድሞ ናይ ብሓቂ ዝነኣድ ፅቡቅ ዝኾነ ስራሕ ከዓ ሰሪሖም ኢና ንሓስብ እዚኣቶም ንኣይስቲ ወለዶታት ናይ ብሓቂ ካብቶም ዘለና ዓበይቲ መምሃራኖም ማያታቶም ኣቦታቶም ኣሕዋቶም ብዙሕ ነገር እዮም ዝምሃሩ ካባና ንላዕሊ ከዓ ንሳቶም ክሳተፍዎ ኣሎዎ ምክንያቱ ፅባሕ ንግሆ ንሳቶም ወረስትና ወረስቲ ሕድሪ ተቐበልቲ ሕድሪ ክሳብ ዝኾኑ እዞም ተምሃሮ እዚኦም ልዕሊ ዝኾነ ማንም ሰብ ክሳተፍዎ ይግባእ ብወገን ወለዲ ይግበር እኳ እተኾነ ዝያዳ ኣብ ደቅና ካባና ጀሚርካ ንወለ ጥራሕ ዘይኮነ ካብ መምሃራን ወለዲ ኩላትና መፃፃ ናይዚ ሃገር እንታይ ሓሊፉ እንታይ ተኸፊሉ ስለምንታይ ከናፅነት ብከመይ መፅኡ ዝኣክል ሓበሬታ ክነስንቆም ይግባአና ከም ትምህርቲ እውን ከም ማዕዳ ኣብ ነፍሲ ወከፍ ንገብሮ ናይ ደቅና ኣበርክቶ ዝያዳቶም ቆልዑ እዚ ንብሎ ዘለና ናይ ናፅነት ኣብ ማፃፃ ናፅነትና ሓበሬታ ክንህቦም ይግባአና።

0: ሕጂ ባዕሪ ባዕሪ ብሎ የና እዚ ሕማም ዝኣይወጣሎምን ዘሎ
1: ሰሚዕና መሪሓ ወይ ኣበይ መጋድፊልካዮም ኢኻ ካብ መዓሳት ሒዞም ገዮም ሰብ ሕጂ ባዕሪ ባዕሪ ዝብሉ ካብ ከቢድዳማት ሒዞም ካብ ባሃጎም ናብኣቦም ካብኣቦም ናብ ኣሕዋቶም ካብ ሃቶም ናቦም ካብኦም ድማ ናብ ደቆም እቶም ደቆም ካብ ምሽክናት ሓድሽ ልቢ ከይሒዙ ዛረየ ዝተበለየ ልቢ ሒዞም ሓሶምላን እዚያ እምበር ብሻንኬሎ ቀቀዲሖም ቀቀዲሖም ቀቀዲሖም ቀደም መስገሮ ነይሮም እዋ እንታይካ ሓቂ ስጋማማ ወላ ብፊስቶ ወላ ብወት ቀደም መስገሮ ነይሮ በጃኻስከ ሲ ካሎነት በለና ንዓነይ ክላስ እትወና የንፃብደኪ ደሎም ሳር ሽኮር እምበር ባህሪ ኤርትራ ወላ ኣልዒሎም ተወሰሮ ብስግራደም ተመልሰ ኣታ በጃኻ ካሎነት በለና ንዓነይ ክላስ ነትወና ሳር ሽኮር እምበር ኣነ ዘለኹ ጅግና እስ ዘለኹ ጅግና እሳቶም ብምሉኦም ከለዉ ጀጋንስ ባህርና ንምንተል ንሕናይ ጥራይ ክላስ ናኣትውና

0: ኢደና ባይተ ናፋን ኣሎ ወይለ ንዕርበደኝ ሎምዳ
1: ንዓደያ ሎምዳ እንታይ ግድኻ ወላ ሃገሮም ንዒና ካብናትና ኣመሓዳር ክንገብረሎም ኢሎም
0: ዓለይካ ኣላ እንታይ ኮንካታ ቶማስ ሃገሮም ድለይ ማይገብሮ እንታይ ምሽልናና ንዕና ዓዶም ዘመሓደርና
1: ኣታ ቶማስ ሰላማ ይቡና ነዮም ማቕሱና ነዮም በቃ እሱ ዩ ዝሓሸም ሕደራ ይፀገሞም ጎረቤት ንያ እሱ ሰላም ከም ዝገብሮም ንዕና የኣክል መስዋእትነት
0: ስብሓናላ ወላ ስከበል ግን ከመይ ገይሩ ንዓና ንበይና ቀና ጎረቤት በፅዓና
1: ብፀይ ንበይኒ ካልል ሃገር ከምዝዓደርካ ካ ኣባት ረስዕ
0: ኣብሽር ኣብሽር ዓርከይ የረልሎ ሃገር ኣስማዓን ዝከበጃኻ እግዕ ንበል
2: ሓንዲ ክዳኣ መምህረይ
3: እትናቶም ትገብርዎ ዝነበሩ ዋላ ስሓቅ ዋዛ ፀወታ ኩሉ ኣብዚ መፅሓፍ እዚ ተደሪሱ ንትምህርቲ ኢሉ ቀሪቡ ተዝነብር ኣነ ክምህር ብጣዕሚ ደስ ምበለኒ ነይሩ
2: ሓቂ ክኺ ወላ ኣነ እውን እቲ ናይ ጭርቃ መፅሓፍ ተፃሒፉ ተሓቲሙ ተምሃርዎ ክምሃርዎ ደስ ምበለኒ
3: ኣነ ክምልዛጓለይ
2: ኣበየለን ዝኸውን ኮይኑ ተዘረኒ ዝኣምላኸይ ቅድሚ መልሰ ግን ሓንቲ ዕላላለ ክኣሚለኩም ዞም ደቀይ ሓደ ግዜ ኣብ ጭርቃ ንገሊ ሓደ ሚካኤለ ዝበሃልሲ ናብ ዳገድሊ ምስገባ ነይሩ ሕጂ ሲ እቲ ሚካኤሎም እቲ ምስገባ ሰሚዑ ናብቲ ዳ ምስገባ ምስ ቀደሲ ሻምናይ ክፍሊ እዩ ተበዝዩ እቲ ምስገባ ከዓ ረብዓ ክፍሊ ግን ፅዩዮ ሽዕቡ ሚካኤለ ተመሪሱ ኣብርኣ ሻምናይ እንደ ከመይ ገይረ ረብዓይ ክምዝገብ ገሪ እቲ ምስገባይ ከዓ ሕጊ ሕጊ ከምኡ ገለ ምስበሎ ተኻቲዖም ተኻቲዖም ተኻቲዖም ሽዕቡ ሓንቲ ስበና ተሰማሚዖም ዞም ደቀይ ኣብ ናይ ምጎ ካልይ ክፍሊ ይምህር ኣብ ናይ ምሸትካ ረብዓይ ክፍሊ ይምሃር ይበኩም ዞም ደቀይ በሩ መመልሰይ ክኸይድ መጋድልቲ ብፆት ብፀይቲ ኣብ ጭርቃ ንገሊ ታሪክ ኮሉ ሰነድ ወለዲ እንጠላይ ጭርቃ ክንደይ ምጣዓመ ኣብ ክፍሊ ክምሃርዎ እንተ ዝርኢ ሸዓን ሸዓመትኩም ናይ ብፆት ደቀይ ኣለኹም ዶ ላዕለዋይ ክፍሊ ዘትምህርቲ ሓደራ ከምዝለበዮ ኣብ ዝብፅሕ እከ ናብፅሑለይ ጭርቃን ክዕለል ታሪክ ክውቀብ ስእሊ ክውቀብ ከይወት ክነብር ኩን ኮይኑ ከርአኒ ይደሊ ኣለኹ ሓደራኹም ዞም ደቀይ ሓደራኹም ሰሚዕኩምን ኢሎ ኣለኹም ዶ ሓደራኹም ሓደራኹም ዞም ደቀይ ሓደራኹም
4: ሕራይ መጀመርታ መበገሲና ደርጋ 6 ወርሒ ኣቢሉ ይኸውን ኣነ ከም መምህር ካብ ዝመፅእ ኣብዚ ቦታ ዓመጥ ገይረ ኣለኹ ልዕሊ 6 ወርሒ ይኸውን ከዓ እዚናይ ኢሎም ማዓንቲ ፅምብል ድረኣኹሞ ልዕሊ 6 ወርሒ ይኸውን ኢና ትሬን ጌርናሉ ትማል ዓርቢ ከዓኒ ኣብ ኣብርሃ ባህታ ብናይ ቤት ትምህርትታት ውድድር ተወዳዲርና ነርና ሎም ማዓንቲ ከዓ ናይ ቤት ትምህርትና ፅምብል በዓል እዩ ነይሩ ብጣዕሚ ንፉዓት ተምሃሮ እዮም ከምዚ ዝረአኹሞም ትሽዓትኡ ብሄራት ወኪሎም ኣብ ግጥሚ ኣብ ደርፊ ኣብ ሳዕስዒት ኣብ ድራማ ን24 ጉንበት ይገልፅ ይበቂዕ ዝበልናዮ ትሕዝቶታት ሒዝና ቀሪብና ውዒልና ከም ዝረአኹሞ ከዓ ወለዲ ተምሃሮ መምሃራን ብምልኦም ሕጉስ መንፈስ ሳና ውዒሎም ብጣዕሚ እዮም ንፉዓት ገርመኩም እቲ ዝዓበየ ነገር ድሌት እዩ ካብ ኣነ ድሰራሕክዎ ካብቲ ኣነ ድዓለምክዎም ንላዕሊ እቲ ናቶም ድሌት ተዓቢ ነይሩ በብኣማፃፅኦም መጀመርታ ክላስ ክላስ እንዳዘርኩ ብሓንሳብ ኣኪበ ከምዚ ዓይነት መደብ ኣሎ ድሌትን ብቕዓትን ዘለዎ ተምሃራይ የመዝገብ ኢሉ እዮም ብምሉኦም ተመዝጊቦም ገለ እውን ደላይ ይከሎ ደይክእሎ ኣሎ እጂ ካብ ከይከኣለ ክተድልዮ ከዓ ነቲ ደላይን ድሌት ደይብሉን ክተክእሎ እዩ ዝበለፀ ነገር ኦም ጌርና ነዚ ኩሉ ዝበልኩ ካ ግዜ ወሲድና ገሊኡ ብታዕሊም ገሊኡ ብድሌት ገሊኡ ብተውህቦ ከዓ ኣብዚ ናይ ሎም ማዓንቲ ዕውት ደረጃ በፅሕና ማለት እዩ ዓብ ተራ ብፍላይ ከዓ ኣብ ህፃናት ማለት እዩ ከምዚ ዝወዓልናዮ ብፍላይ ከዓ ኣብዚ ዘለናዮ ናይ መባእታ ደረጃ ተምሃራይ ሲ ካብ መባእታ እዩ ተምሃራይ ካብ መባእታ እዩ መጀመርታ ብሄራት ካብ መጀመርታ ክመሃርዎ ደሎ ኩሉ ካብ መጀመርታ እዩ ከምኡ ስለ ዝኾነ እዩ ከዓ ናብ ብሄራት ፀቒጥና ሰሪሕና ሕሪኦም መኾንኩም ብምሉእ 9 እየን ብሄራት ኣልባሳት ኩሉ ነገር ሲ ካብ መጀመርታ ስለ ዝኾነ ካብ መጀመርታ በቶም መጀመርታ ክንጅምር ኢልና እዚ ገበርናዮ እዩ
5: ማይ ኔም ሳራ ፍጹም ማይ ፖም ታይትል ኢዝ ማይ ካውንትሪ ኢን ዘ ሆርን ኦፍ ኣፍሪካስ ጎልደን ላይት ዌር ዘ ሬድ ሲ ሚትስ ዘ ሞርኒንግ ሳይድ ኤርትሪያ ስታንድስ ኤ ላንድ ኦፍ ፕራይድ ኤንድ ማይት ኤን ኔሽን ቦርን ኦፍ ስትራግል የት ሻይኒንግ ብራይት ኢን ኣስመራ ስትሪትስ ኤ ሲቲ ኦፍ ስቶን ዘ ኢታልያን ሌግሲ ኤትሰልፍ ቱ ቢ ኖውን with the people the market vibrant the people warm and kind a nation that born of struggle my country a land of beauty and strength a nation that's found its voice and ready for life with the people kind and

0: ብዓብኡ እኳ ነዞም ህፃናት እዚኣቶም ተቐበልቲ ሃገር እንድዮም ዝያዳ ከዓ እዞም ህፃናት እዚኦም ክምልመሉ ዝግብኦም እዮም ናይ ፅባሕ ተረከብቲ ከዓ እሳቶም እዮም ሕጂ ከዓ ንዓቶም እቲ ዘድልዮም ነገር እንዳገበርና ኮስኪስና ክንዕብዮም ኣብ ወለዶኦም ኣብትናቶም ወለዶ ከዓ ድኾነ ውግእወረ ውግእ እንደይብሉ ክኾነሎም ምምነየሎም ብወገን ወለዲ ኩሉ ወላዲ ካብ ገዛ ይጀሚርካስ ንውላዱ ፅቡቅ ክኸውን ብፅቡቅ ክዓቢ ዝደሊ ከምዚ ኢሉ እንዳዓብየ ከሎ ከዓ ከምዚ መራኸቢ ከምቲ ሰብ ብማሕበር ብካልእ ዝራኸብ ከምዚ መራኸቢ እንዳገበርካ ቅነ መንእስያት ቅነ ተምሃሮ ቅነ ናእሽቱ እንዳገበርካ በቢግዜኡ ክግበርን እቶም ቆልዑ ከዓ ተሳታፍነቶም ዝለዓለ እዚ ክንሪኦ ዝፀናሕና ሕጂ ሲ እሳቶም ክገብሩ ወልካ ዘይትፅበየ እዩ ኣዝዮም ንፉዓት ቆልዑት ተረከብቲ ሃገር እዮም ሕጂ ከዓ ዕድመን ጥዕናን ይሃቦም ሓላዊኦም ከዓ ይታኸስ እየ ዝብል
1: ሓይሉ ናድነት ምእንቲ ዘባንዴራ ደሞም ዝፈሰሱ ምእንቲ ዝሃገሮም ታሪኮም ዘልምዑ ሰማዕታትና ብኦም ያመጥያ እስኪ ብመዲላኩም ድገሙለይ ኣሰይ ዳቂታ ብሎዶታሎምስኩ ኣሰይ ዞም ደቂ በል ሕጁስቲ ክሽምክንውር ኢና ሓዙኒ ሓወይ በዓልኮ ኣንጎሳኒን ኣብዚ በዓንታ ኣንቺ ኮይኑ ሓወይ በዓልኮ ኣንጎሳኒን ኣብዚ በዓንታ ኣንቺ ኮይኑ

0: ሰውራ ኤርትራ ሲ በዓሉ ንርእሱ ሓደ ካብቶም ተኣምራታት ናይ መበር ዕስራ ክፍለ ዘበን እዩ
1: ዓወት ናይ ናጥነት ብቐሊሉ ዝመጠ ኣይኮነን
2: ምስጢር ዓወትና ዝበሃል ፖለቲካዊ ኣራእያ ብሒዝባ ምባል ማለት እዩ
3: ህዝቢ ሲ ጠበንጃ ዝኣሓደረ ወተሃደር እዩ ስንቁ ህዝቢ መፆ ውጉእ ብህዝቢ ይኸይድ ስውኡ ናብቲ ድሓን ዝኾነ ቦታሃብ ብህዝቢ ሓመድ ኣዳ መለብስ
4: ተራ ናይ ህዝቢ ክትገልፆ ኹን ከቢድ እዩ ኣቃላት ይሓፅረካ እዩ
5: ብደቁ ናብቲ ሰውራ ከም ዝሰለፉ ጥራሕ ዘይኮነ ንገዛእ ርእሱ ባዕሉ ዓጢቑ ምስቲ ተጋዳላይ ኮ እዩ ተሰሊፉ መስዋዕትነት ኮ
6: ሰብ ኣይነብር ኣብ ግዜኡ ጥራይ ዝገብር
7: ነዚ ከዓ ንስኻ ነቶም ደደህ ዝመፁ እቶም ተቐበሉካ ንዓኻ ከምኡ ይወፅሖም ኳ ንስኻ ነትኦም ከምኡ እዳብዛሕ
8: ሕጂ ህዝባዊ ጉማር ኣብዚ ሰብሃሪ እዚ ከዓ እቲ ቀንዲ ካብኡ ተዝኽኣለ ማለት እዩ

0: ለካቲት 1990 ታሪኻዊ ዓወት ሰንቀል ተፈጺሙ። ክልተ ገጽ ድማ ክሕዝተራዩ። ሕብረተሰብ ኤርትራ ነቲ ዝደኸመሉን ዋጋ ዝኸፈለሉን ጐደና ቃልሲ ናብ ናይ መወዳእታ መድረኽ ክእንፍቶ እንከሎ፣ ወታደራዊ ስርዓት ኢትዮጵያ ድማ ካልእ ስምዒት ፈጢሩ። ምጽዋዕ ኣብ ኣተሓሳስባ ኢትዮጵያውያን ገዛእትን ኣብ ኣእምሮኦም ዘስረጽዎ እምነትን ምስጢር ህልውንኦም ምዃናን ብዘይበኣኣ ትንፋስ ዘይብሎምን ምዃኑ እዩ። ምጽዋዕ ኣፍ ደገ ባሕሪ ብምዃና እውን ከም ሱር ናይ ሓንቲ ብዙሕ ገረብ ከም ምቑራጽ ይምስልዋ። በዚ ድማ ናይ መወዳእታ ጫፍ መስመር ህልውናኦም ምዃኑ ከኣምኑ ግድን ኮይኑ፣ ህዝቢ ኢትዮጵያ ካብ ንራእየ ዝመውት ዝተኸፍለ ተኸፊሉ ንምጽዋዕ ትሒዝካ ምእታው ዘዋጸናይ ዝብል ጐስጓስን ኣብ ሰራዊት ብምክያድ ቁልጡፍ ምውርዳ ብምግባር ናብ ሰፊሕ መጥቃዕቲ ይኣትዩ።
1: ሰራዊት ደርጊ እታ ሓንቲ ምንጭ ናቱ ዝነበረት ናይ ህወቱ ትንፋስ ትኾን ነበረት ከዓ ወደባዊት ባፅዕ ስለነበረ ወደባዊት ባፅዕ ምስ ተታሓዘ ከዓ ዝገብሮን ዝሰርሖን

0: ላይ ዓብይ ማለት ትግኣት ህላዊናቱ ስለ ዘምጣሉ ካብ ኩሉ ስለ ዘይተዓግተ ተኸልከለ ባጥዕ ንምምላስ ዝግበሮ ፈተና ቀሊል ኣይኮነን።
1: ዓወት ስርሒት ፈንቅል ብደረጃ ዓለም ብዙሕ ትርጉም ዝውሃቦን ኣብ ውሽጢ ወተሃድራዊ ተመክሮ ጸሊም ኣፍሪካ ሓድሽ ምዕራፍ ክምዝግብ ዝኽኣለን ስርሒት እናተባህለ ትንትናታት ክውሃቦ ግዜ ይወሰደ። እቲ ኣይከውንን እዩ ዝብል መክውን ዝኾነ ስራሕ ሓደ ካብ ዓበይቲ ስርሒታት ዘስመዮ ረቋሒታት ስለ ዝወነነ እዩ። ከም ዕላማ ነቲ ኣብ ምብርቃዊ ገማግም ዝተካየደ መጥቃዕትን መቐጸልታት ደምሳሲ ስርሒት ሓርነት ኣፍዓበትን ብምንባሩ ኣብ ወተሃድራዊ ስርዓት ኢትዮጵያ ጥራይ ዘይኮነ ሰፊሕ ኣቓልቦ ማሕበረሰብ ዓለም ክስሕብ ተራእዩ። ኣብ ውሽጢ እቲ ዝተፈላለየ ኣቃውማ ዝነበሮ ኣህዱታት ወተሃድራዊ ስርዓት ኢትዮጵያ እውን ኣብ ትሕቲ ፍጹም ምቁፅጻርን ኣብ ናይ መወዳእታ ምልክት ሕቶ ምህላውን ዘይምህላውን ኣቐሚጥዎ።
2: ኣብ ትሕቲ ቁፅር ናይ ህዝባዊ ሰራዊት ምስ ኣተወ ሓንቲ እንኮ እስትንፋስ ዝነበረቶ ንሳ ስለ ዝነበረት ብተወሳኺ ብ130 ጌርና ንኤርፖርት እውን ኣብ ቁጥጥር ስለ ዘእተናዮ ሕጂ ወይ ክንጥሳ ኣለዎ ድኸፈለ ኮፍ ኢሉ ወይ ከዓኒ የለን እቲ ካልኣይ ኣቤታዊ ሰራዊት ዝበሃል ሲ ዓሪቡ ኣሎ ማለት እዩ ጠፊኡ ኣሎ ማለት እዩ።
3: እቲ ዕላማን እቲ ንክንጋደል ዘገድደና ተበግሶ ኣብ ደምና ዝሰረፀ ተሰዊኢና ራህዋ ክነምፅእ ጥራይ ዝብል ተሪር ዕላማ ናይቲ ሰራዊት ህዝባዊ ግንባር ንሱ ጥራእዩ ነቲ ዓወት ኣምፅይዎ እምበር ኣፅዋር ክንደኦም ስለ ዝሓዝና እሞ ማዕሪኦም ታንክታት ስለ ዝነበረና እሞ ማዕሪኦም ታንክ እዚ መዳፍዕ ስለ ዝነበረና ገላ ዓይነት ኣይኮነን። ብፕሮፖርሽን ክትሪኦ ከለካ እኮ ናህና ዓቕሚ ናይ ሰብን ናቶም ዓቕሚ ናይ ኣፅዋርን ናህናን ናቶም ናይ ሰብን ናህና ናይ ሰብን ክንሪኦ ከለካ እኮ ሰማይ ምድሪ እዩ።
1: ኩናት ፈንቅል ሓደ ካብ ዓበይቲ ዓወታት ህዝባዊ ግንባር ዘስመዮ ካልእ ረቋሒ እውን ብስትራቴጂያዊ መጥቃዕቲ ዝተረኽበ ዓወት ብምዃኑ እዩ። ስፍሓት ናይቲ ውግእ ነቲ ዕማም ክኽብዶ እኳ እንተኸኣለ ኣብ ትግባረ ግን ንውህሉል ተመክሮታት መሪሕነት ህዝባዊ ግንባር እዩ ኣንጸባሪቑ። ኣብቲ ውግእ 150 ታንክታት ህዝባዊ ግንባር ኣንጻር ታንክታት ወተሃደራዊ ስርዓት ኢትዮጵያ ተራየን። እቲ ካብ ግንባር ኣፍዓበት ዝተሰልበ ጽዋር ነቲ ናብ ምብርቃዊ ገማግም ማለት ኣብ ምሕራር ስርሒት ፈንቅል ዝተሰለፈ ኣህዱ ህዝባዊ ግንባር ካልእ ቁመና ሂብዎ። እዚ ማለት ብኣንጻር እቲ ካብ 1978 ኣትሒዙ ክዓጥቆ ዝጸንሐ ናይ መዳፍዕ ዓቕሚ ካብ 85 ክሳብ 100 ኣቢሉ ኣሳቲፉ ብዓብኡ ኣብ ጎልጎል ዝተኻየደን ናይ ነፈርቲ ደገፍ ዝነበሩን ብምዃኑ ዕማም ፀረ ነፈርቲ ህዝባዊ ግንባር ዝዓበየ ዕማም ክኸውን ደሪኹ።
4: ጉልበት ተኽሲ ናህና ሓይሉ እዚ መንፈስ እዚ እናሓየለ ክኸይድ ከሎ እቲ ጉልበት ተኽሲ ናህና የለ መፅ እዩ። እዚ ሕጂ ክልትኡ ተደራሪቡ ሓደሽ ፅዋር ሰሊምና 130 ቢኤም 21 ሰሊምና ቢኤም 24 ኣምፂና እዚ ኣሻግረ ዝበሃል ብቋንቋ ናይ መኒኻ ትብሎ ናይ ኣምሓራ ማለት እዩ። እዚ ኩሉ ስለ ዝገበርና እዚ ጉልበት ሓይሊ ተኽሲ ናህና ሓይሉ
1: ውዕደብ ምፅዋዕ ከም እስትራቴጂ ደሴት ክትበሃል ትከኣል። ንኣሽቱ መሬት ዝኣስራ ቦታታት ገዲፍካ ብባሕሪ ዝተኸበት እያ። ነዚ ደሴት እዚ ሓራ ንምውፃእ ዝተካየደ ፃዕሪ ከቢድ፣ እቲ ዝነበረ ምውሃድ ድማ ሓያል ምንባሩ ነቲ ስርሒት ብናይ ግዜ ቅልጣፍን ብናይ ቦታ ስፍሓትን ምውሃድን ሓያል ስጥመት ኣንፀባሪቑ።
5: ካብ ላዕሎት ሓለፍቲ ትፅበየት ዋሓደ ባዕለንተን ኣሆታት ከዓ ዓበይቲ ስራሕ ክሰርሓ ዝኽእላ ደረጃ እዩ። ዋላ ዝገፋሕቲ ግንባር ሲ ብሰንክቲ ህዝባዊ ግንባር ኣብ ነዊሕ ጉዕዞ ዝፈጠሮ ሓያል እዝን ቁፅፅርን ብዙሕ ዘሰክፍ የብሉን ነብስ ወከፍ ርእሱ ክኢሉ ዋጋእ ክእል እቲ ዝድለ ዘሎ ዕላማ ካብ ላዕሊ ክመፀ እዩ። ነቲ ዕላማት ብግብር ንትርጓም ከዓ ነብስ ወከፍ ብናቱ ብልሓት ብናቱ ፈጠራዊ ዝኾነ መንገዲ ሸሽጉር እንዳፈትሐ ኣብ መወዳእታ እዚ ኩሉ ሽግር እዚ እንዳተኣኻኸበ ካብ ታሕቲ ናይ ጋንታታ ጀሚርካ ደረጃ ክፍለት ሰራዊት ተኣኻኺቡ ሓደ ዓብ ዓረምሸሽ ዝኾነ ሓይሊ ትፈጥር
6: እቲ ሓደ ተመክሮታት ኣጥሪናዮ ኣለና ፍንቅል መፅያ መምርሒ መፅ እዩ ንስኻትኩም ምስ ኣጋር ሰራዊት ኣወሃሂድኩም ብገማግም ባሕሪ 77 ከይድገም 77 ምክንያቱ ብጎድና መፅአን እየን ዝሃርማ ነይረ ንኸይድገም እዳተኸላኸልኩም ባፅዕ ክትኣት ኣለኩም ተባሂሉ ሕራ ኢልና ሕርኡ ኣዳሊና መስርሕና ኩሉ ሓደ ብኤንገል ብምብራቕ ማለት እዩ ሓደ ጉጅለ ሓደ ጉጅለ ከዓ ብሰሜን ዝመፅእ ማለት እዩ በዓል እምበረ መወቂሮ ንውሽጢ ባፅዕ ክኣቱ ማለት እዩ ካብ ማርሳ ኣብራሂም ዝበሃል ዓስኪርና ኩሉ ኣቑሑትና ንገለና ኣቲርና ማለት እዩ ንባፅዕ ተበጊስና

0: ስርሒት ፈንቅል ኣብ ዞባን ሃገራውን ዓብዪ ፅልዋ ዘትረፈ ወተሃድራውን ፖለቲካውን ዓወት ህዝባዊ ግንባር እዩ። መራኸቢ ብዙሃን ዓለም ነቲ ኣቓልቦ ማሕበረሰብ ብፍላጥ ተነፊግዎ ዝነበረ ቃልሲ ህዝቢ ኤርትራ ትኩረት ክገብራሉ ተራእያን ተሰምዓን። እቲ ኣብ ወተሃደራዊ ስርዓት ኢትዮጵያ ዝተፈጥረ ምጥፋእ ሚዛንን ሰብኣውን ነገራውን ክሳራ ብዓብኡ ኣብ ኣተሓሳስባን እምነትን ዝተፈጥረ ምንዋፅ ቀሊል ኣይነበረ።
1: ሕጂ ካብዚ ዝተበገሰ ካብዚ ሻቁለት እዚ ዝተበገሰ ንሕና ግንባር ጊንዳ ምስ በፅሓና
2: ንሕና ከዓ ኣብቲ ግንባር ኣብ ምክልኻል ደረጃ ስለ ዝነበርና ነዚ ወራራት ናይ ፀላእን ምንድግጋም ናይ መጥቃዓትን ብቐረባ ንምግታእ ወይ ድማ ዓቕሙ ንምቕያር ተባሂሉ ዝተወስደ ስጉምቲ እዩ።

0: ሓደ ካብቶም ዝገደሙን ብኣውሮጳውያን ምሁራት ዝተመስረተን ንምዕባዩ ዓብዪ ወፃኢታት ዝተገብረሉን በብግዜኡ መኮንና ዘሰልጥን ዝነበረ ሓይሊ ባሕሪ ኢትዮጵያ ካብ ባጽዕ ናብ ዳህላክ ናብ ዓሰብ ገጹ ክሃድም ተረኣዩ። ተራን ኣበርክቶን ሓይሊ ባሕሪ ኤርትራ ኣብዚ መዳይ እዚ ዓብዪ ነበረ። ኣብ ፋልማይ ተመክርኡ ነቲ ናይ ባሕሪ ግንባርን ቅድሚ እቲ እዋን ጸብለልታን ወታደራዊ ስርዓት ኢትዮጵያ ዝህብ ዝነበረ ኩነታት ቀይርዎ።
1: ርኡ ባጽዕ ምስ ተታሕዘት እቲ ዝኸፍአ ዝነበረኒ ሓይሊ ባሕሪ ድሕሪ ባጽዕ እዩ። ምክንያቱ ኣብ ዳህላክ ሓይሊ ናይ ሶቪየት ነይሩ፣ እቲ ኩሉ ትርፍራፍ ናይ ጸላኢ ናይ ሓይሊ ባሕሪ ኢትዮጵያ ከዓ ንዳህላክ ይኸይሉ ማለት እዩ። እቲ ምሸት ምሸት በቃ ሓያል ጎንፂ ዝካየድ ነይሩ። ምሸት ምሸት ንሳቶም ንባጽዕ ክድብድቡ መፁ። ንሕና ምስኦም ጣሽሙ ክንገብር ቀጻላይ ናሃርመን ኣብኡ ዓብዪ ድራይ ዶክ ስለ ዝነበረ ቲ ናይ ሶቪየት ከዓኒ በቃ ድሕሪ 3-4 መዓልቲ ኣዕርዮም ሰድዎን እንደገና። ከምዚ ሕጂ ሓያል ብድሀ መፅ እዩ
2: ብጠኒሑ ዝነበሮ ናይ ደብዳብ ፕሮግ ድዩ ካልእ ምታይለት ድዩ ገሌታት ገለ ናይ ባጣያ ከማ ናይ ደብዳብ ኣካይድ ስለ ዝነበረ ምንበራኩም እሞ ዳታ ዘን መራኩም ካብዚ ከባቢ ከም ዝርሐቃ ተገይሩ ካልእ ክገብሮ ዝኽእል ዓቕሚ ነበሮን ንምንታይ ተን ክተርሓላን ዝኽእል ገለን ዝተሃርማ ዛሕብትን ገሊአን ዝጠሓላ ካልእ ዘብል ስለ ዝነበረ ዋላ ካልእ ክፈተና ብባሕሪ ክገብሮ ዝኽእል ወይ ብኣጋር ብዝተፈላለየ ኣይነበረን። ሕጂ ጠላኢ እዚ ናይ ፍንቅል ምትሓዝና እቲ ገማጉም ንሕና ብዚ ሰሜን ዘሎ ተቆፃጢርናየ ስለ ዝኾነ ብኡ ሓንቲ ክገብር ኣይኽእልን እዩ። ብደቡብ ዘሎ ክሳዕ በዓል መርተፋጡማ ድዩ ጥይዖ ዘሎ ንዑ ናይ ምክትታል ሓደ ካብቲ መደብ ዝነበረ ምናልባት ብባሕርን ብምሬትን ገለ ተኸታቲልካ ከይዘንጋዕካ ዝኮይኑ ኮይኑ ከይግበር እዚ ሓደ ካብቲ መደብ ዝግበር ዝነበረ እዩ።
0: እቲ ናይ 35 ዓመት ዕድመ ዝነበሮ ሓይሊ ባሕሪ ኢትዮጵያ ዓመታዊ 50 ሚልዮን ባጀት ካብ ዝስላዓሉ ሓደ ካብ ዓበይቲ ኣህዱታት ሰራዊት ኢትዮጵያ ኮይኑ መርከብ ውግእ ኢትዮጵያ ፍሪጌትን ካልኦት ዓበይቲ መዳፍዕ ቢኤም 21 ሳብማሪን ወንጨፍቲ ረኮታት ሚሳይላት ዝትኩሳ ታንክታትን

0: መካናይዝድ ኣጽዋርን ብፍጥነት ዘመላልሳን ጸረግቲ ፈንጅን ብብዝሒ ይውንን ነበረ። እቲ ዅሉ ዓቕሚ ግን በቲ ውልዶ ኣሃዱ ሓይሊ ባሕሪ ማለት ኣብ ሰብዓታት ተመስሪቱ ኣብ 1987 ግን ተዋጋኢ ክንፊ ሓይሊ ኮማንዶ ዝቖመን ሓይሊ ባሕሪ ህዝባዊ ግንባር ምስ ሓይሊ ባሕሪ ኢትዮጵያ ዝዳረግ ኣይነበረን። እንተኾነ ነቲ ምኩሩን ብዲስፕሊኑ ወተሃደራዊ ብቕዓትን ደረጁ ዝሓለወ ኣሃዱ ዝበሃል ሓይሊ ባሕሪ ኢትዮጵያን ዕጥቁን ካብ ስራሕ ወፃኢ ብምግባርን ንገለ ብጥዑያተን ክማርኽ ክኢሉ እዩ።
1: ህዝባዊ ግንባር ካብ ነዊሓ ትሒዙ ዓቕሙን ትሕዝትኡን ኣይኮነን ዓብዪ ኣተሓሳስቡ ይዓል ኣብዚ ዝምንጭዋኻ ካብ ደንጋደላ ትሒዝናሲ በብ እዋኑ ዝመፅእሲ ኩሉ መትከል ናይቲ ውድብ ሒዙ ንኽስዋእ ቁሩብ ንናንፅነት ከምፅእ ቁሩብ ከዓ ስለ ዝነበረ እዚ ካብ ነዊሒ ዝመፀእዩ ዝኾነ ነገር ክትወስዶ ስጉምቲ ውን ዘጠራጥረካ ክሳይ ኣይነበረን ዝጠራጠሩ ውን ኣይነበረን።
2: ናይ ቀደም መሲሎ ብቐትሪ ግዜ ብበዓል ንበረ ምወሽ መጣት እዚ ኤችኤምኤስ ዝበሃል መርከብ ክጥቅዕ ጀሚሩ ብቐትሪ ምስ ጎና ግን ሃዲሙኒ ውሽጢ ባፅዕ ከይዱ ማለት እዩ። ስለዚ ብጎድኒ ካሃርሞ ዝሓሰበ ኣቋሪፁ ማለት እዩ። እንደገና ብመናኻ ትብሎ ብሕርጊ ጎውን ካሃርሞ ጀሚሮም ብጎድኒ ማለት እዩ። ብምብራቅ ዝነበረ ፀቕጢ ምስ ገበረሉ ብእንገል ከዓኒ እንደገና ኣብ መስመሮም ተመሊሶም ማለት እዩ። ሕጂ ነቲ ኩነታት በቲ ዝነበረና ሓይልን ኣፅዋርን ተዳሪግና የሽዑ ሕጂ ሞር ከዓ ልምምድ መፅኡ እንደገና እቲ ሞራል ከዓ እዳባዕ ዚአን ስየብለን ስእ ዓንባኻት ዘይጠቕማ መራኽብ ዘይጠቕማ ፅዋርን ሒዘን ዘለዋ ተባሂሉ እጂ ከዓ ሙሉእ ሞራል ገርና ማለት እዩ።
0: ዓቕሊ ፅበት ወተሃደራዊ ስርዓት ደርግ ነቲ ኣብ ምፅዋዕ ዘጋጠመ ስዕረት ክልተ ዝኣንፈቱ መልሲ ክህብ ተራእዩ። እቲ ሓደ ብዝነበሮ ዓቕሚ ክምልስ፣ በቲ ካልእ ድማ ብነፈርቲ ኩናት ኣብ ልዕሊ ሰላማዊ ህዝቢ ደብዳብ ምክያድ። 3 ሚያዝያ 1990 ኣብ ኣፍዓበት፣ ካብ 4 ሚያዝያ ክሳብ 8 ሚያዝያ ኣብ ወደባዊት ከተማ ምፅዋዕ ብተኸታታሊ ደብዲቡ። በቲ ባርባራዊ ደብዳባት ኣብ ምፅዋዕ 73 ሰላማውያን ሰባት ሞይቶም፣ ልዕሊ 220 ሰባት ዝበዝሑ ካብኦም ብብርቱዕ ማህሰይቲ ተወጊኦም። ሓያለ ኣባይት ተዓንዩ፣ ስድራ ቤታት ተበታቲነን። እቲ ቐንዲ ሃስያን ዕንወትን ኣብ ንጹሃት ሰላማውያን ሰባት ብጃምላ ምህላቕ፣ ካብ ቤት ንብረቶም ምምዝባል ማለት ካብ መነባብሮኦም ምምዝባል ቤት ንብረቶም ፋሕ ከብሉን ዘገድድ ነበረ። እቲ ብክላስተር ቦምባታት ሓደ ድሕሪ ካልእ ዝተተኮሰ ቦምባታት ኣዝዩ ዘስካሕክሕ ነበረ።

0: ላዕለዎት ክኢላታት ኣባላት ሓይሊ ባሕሪ ሶቪየት ሕብረት ነበር ኣብ ቀይሕ ባሕሪ ዝነበሩ ሓይሊ ባሕሪ ኢትዮጵያ ናብ ዳህላክ ድሕሪ ምህዳሙን ኣብኡ ድሕሪ ምዕስካሩን ብተደጋጋሚ ናብ ምፅዋዕ እናመፀ ክድብድብ ተረኣዩ። እቲ ዝዓበየ ዓቕሚ ካብ ኣገልግሎት ወፃኢ ኮይኑ እዩ። ሓይሊ ባሕሪ ኢትዮጵያ ዘጥፍአን መራኽብን ካብ ኣገልግሎት ወፃኢ ዝገበረን ብጥዑያተን ዝተታሕዛን መጽሔት ሳግም ኣብታ ናይ ሚያዝያ ሕታማ ብሰፊሕ ኣንጸባሪቓቶ እያ። ብመሰረቲ ሓበሬታ ሓደ ኣይ 501 ማለት ኤምኤስ 41 ጸራጊት ፈንጂ፣ ክልተ ናይ 40 ሚሜ ረሻ ዝተጻዕና ኣይ 505 ነዳድን ማይን ተመላልስ፣ ኣይ 33 ላንዲንግ ክራፍት፣ 3 መራኽብ ውግእ ቁፅሪ 13 ቁፅሪ 14 ቁፅሪ 15 ፒስን ጅስፒና ናይ ጽዕነት መርከብን ካልእን ጠቕሊለን ካብ ስራሕ ወፃኢ ኮይነን። ብጥዑያተን ዝተታሕዛ ኣውራሪስ ሸኛው ታጠቅን ዝበሃላ ታግቦትስ ንዓበይቲ መራኽቡ ግጽ ዘጸግዓን ክልተ ላንዲንግ ክራፍትስን 17 በብዓይነተን ንኣሽትውን ተታሒዘን
1: ናይ ባሕሪ ብቕዓት ነይሩ ወይ ጸላ እዩ ፍርጌታት ነይሩ ን ኣብቲ ገማግም ኩሕልዋ ዝኽእላ ንኣሽቱ ናይ ኮስት ጋር መራኸብ ነይሩ ን ነዊሕ እዋን ዝፀንሐ እዩ ነቲ ከባቢ ፅቡቅ ገይሩ ፈልጦ እዩ።
2: ድሕሪ ክንዶ እዞም ሶቪየታውያን 7 መራኸብ ኣምፅኦም ምሉእ ሰሙን ክፅዕና ቐኒአን ንብረቶም እንታይ ዓይነት ፍሉይ ምንቅስቓስ እዚኣ ሕጂ ኣይረኽብና ግን ክሬን ይለዓል ብኤንገል ኮንካ ሬዳር ኣለና እቲ ምንቅስቓሳት ግን እንታይ ኮይኑ ፍሉይ

0: ነገር መፅዩ ሕጂ በት ሓደ እንታይ እየን ይዳለዋ ድየን ዘለዋ ንዓና ሃርማ ምስ ሓይሊ ባሕሪ ኢትዮጵያ ኮይነን ወደስ እንታይ እዮም ዝፅዕኑ ዘለዎ ተባሂሉ ኣብ መጨረሻ ግን ሸውዓተ መራኽብ ፅዒኖም ክወፁ ሬዳር ስለ ዝነበረ ናብ ኤንግል ይወፅ ኣለዋ ለይቲ ተባሂሉ ዕጅብቲ ገምገም ዓሪዶም ዝነበሩ ክንሃርም ትብ ግደፍ ኣይትህርም ይኽድ ከደ ኺድ ናቲ ንብረቱ ሒዙ ኺድ ተባሂሉ ብኣ ኸይዶም ኣብ መጨረሻ ዳህላክ ዘኽቲማ ማለት እዩ ሓደ ተንታ ሃርማ መራኽብ ዝፅግነሎም የለዋን ማለት እዩ ካልኣይ ምስቲ ዝነበረ ናይ ምትብባዕ ንዓታቶም ዝገብርሎም ዝነበሩ ተሓበሬታ ዝብዎም ዝነበሩ ገለ ጎዲሉ ሽዑ እቲ ሓይሊ ባሕሪ ኢትዮጵያ ምስ ወደቐ ስርዓት እንታይ ኣምፅኡ ንምልእ ቲ ዳህላክ ተኻትሎ ብኣጋር ሰራዊት ክሕልዋ በቃ ሰራዊት ኣጋር ሰራዊት ኣምፅኡ መዲእማ ማለት እዩ
1: ዝግበር ዝነበረ ፈተነታት ኩሉ ምስ ተረጋገጠ ጠላኢ ኣምረት ናና እቲ ባጢዕ ምትሓዝና ኣብ ባሕሪ ከይተረፈ ካብዚ ዝነበሮ ዘፌታት ናይ ዳህላክ እቲ ሓይሊ ባሕሪ ናቱ ካብ ከባቢ እዚ ከም ዝርሕቕ ብቶም ናይ ሓይሊ ባሕሪ ናትና ብዘለዎም ዓቕሚ ናይ ፈጣናት ድዩ ካልእ ድዩ ኣብ ዝተፈላለየ እንታይ ሽሙ ውዒልካ ምሸት ዝግበር ዝነበረ ብደብዳብ ዳህላክ ክነርክበሉ ንኽእል ማለት ናይ 130 ኣብቲ መዓትካ ናይ ዳህላክ ዝነበረ ወላ መራክብ ዝነበራዊ እና ደብደብካ ከምዘይ ኣብቲ ከባቢ ክነብር ከምዘይኽእል ክሰርሕ ከምዘይኽእል ተገይሮ መወዳእታ ካብቲ ደሴታት ጠቕሊሉ ንክወፀሉ ዝኽእል ንከባቢ ቲዖን ዓሰብ ክክደሉ ዝኽእል ተገይሩ ማለት እዩ ንምንታይ ንዓሰብ ንባጢዕ በዕሉ ልቢ ፀኒሑ ዝነበሮ ናይ ደብዳብ ፕሮግ ድዩ ካልእ ምታይረት ድዩ ገሌታት ገለ ንባጢዕ ከማ ናይ ደብዳብ ኣካይድ ስለ ዝነበረ ምመራኩብ ኣብ መወዳእታ ዘን መራኩብ ካብዚ ከባቢ ከም ዝርሐቃ ተገይሩ

ምሩኻት ሰራዊት ኣብ ምፅዋዕ ዝተፈላለየ ዓቕሚ ዝነበሮም ኮይኖም ካብቲ ቅድሚኡ እዋን ዝነበረ ቁፅሪ ዝተዓፃፀፈ እዩ ነይሩ። ሞተራይዝን ኣሃዱ፣ ኣጋር ከቢድ ብረት፣ ኣጋር ሰራዊት፣ ኣባላት ሓይሊ ባሕሪ ኢትዮጵያን ላዕለዎት ሓለፍቲ ዝርከቦም ካድራትን መኮንናትን የጠቓለል። ህዝባዊ ግንባር ኣብ ኣተሓዛ ምሩኻት ኩናት ሓያል ሰብኣዊ ርህራህን መሰል ደቂ ሰባትን ዝኽብርን ምንባሩን መዛግብ ታሪኩ ይምስክሩ። ኣብታ ኣብ ወርሒ ለካቲት 1990 ቅፅ 2 ቁፅሪ 2 ዝወፀት ፍሉይ ሕታ መጽሔት ሳግም ክሳብ 1990 መጥቃዕቲ ምፅዋዕ ጥራይ በብእዋኑ ኣስታት 21,000 ምሩኻት ኩናት ናፃ ከም ዝለቐቐ እታ መጽሔት ትሕብር። ፋልማይ ምልቃቕ ምሩኻት ኩናት ካብ 1975 ክሳብ 1977 ኣብ ዝነበረ ዓመታት 2249 ኣብ ምዝላቕ ማለት ካብ 1978 ክሳብ 1979 751 ኣብ 1981 3,000 ኣብ 1983 248 ኣብ 1984 259 ኣብ 1985 433 ኣብ 1986 431 ካብ 1988 ክሳብ 1989 2811 ኣብ 1990 10,000 ምሩኻት ኩናት ናጻ ለቒቑ።

ሓርነት ናይታ ዘይትድፈር ዕርዲ ጎረሮ ኣብታዊ ሰራዊት እትበሃል ዝነበረት ወደባዊት ከተማ ምፅዋዕ ዝተበሰረ ህዝቢ ኤርትራ ኣብ ሓራ መሬት ይኹን ኣብ ወፃኢ ዝነብርን ብምስጢር ተወዲቡ ዝሰርሕ ዝነበረን ኩሉ ሰፋሕቲ ኣኸቤታትን

0: ሰሚናራትን ኣብ ዝተኻየደሉ ኣጋጣሚ ሓጐሱን ወፈዩን ክገልጽ ተረኣዩ። ኣብቲ እዋን እቲ ኣብ ሓያለ ከባቢታት ዝተፈላለየ ጭርሑታት ተሰሚዑ። ብኻልእ ሸነኽ ድማ ዋሕዚ መንእሰያት ናብ መኣዲ ቃልሲ ብዝተዓፃፀፈ ቁፅሪ ክውስኽ ተረኣዩ።
1: ኣብ ፈንቅል ሰራዊት ኤርትራ መፂካ ክትሪኦ ከለኻ ስዳርጋኻ ዓይነት ሰራዊት እዩ። እቲ ብ7 ሰብ ብ5 ብረት ጀሚሩ ዝበሃል ብረታቋስ ናይ ኤርትራ ኣብ ግዜ ፈንቅል መፂካ ንሕሪኢካ የት ሰራዊት ናቱ ሙሉእ ቆመና ይሒዙ ኣብ በቕዓቱ ኣብ ቆመኑኡ ኣብ ሞያውነት ናቱ ሲ እቲ ዝብፃሕ ደረጃ ስዳርጋ በፂሕዎ እዩ።
2: ኣብዚ ሰራዊትና ስጋዕ ናይ ደቡብ ተዘርጊሕሉ ዝነበረ ግንባር ግንዳዕ ዝነበረ ኩሉ ናይ ምዕራብ ኩነታትና ርኢኻ ነዚ ኣብ ግምት እቲኻ ኣብ ባፅዕ ዝነበረ ንብረት ዝሓየለ ንደጀን ምምልላስ ካልእን ነዚ ኩሉ እዚ ግቡእ ኣገልግሎት ንክትህብ
3: ዝተኻየደ ሃልኪ ዝተገብረ መፅናዕቲ ሕክምናታት ናብ ቀዳማይ ሕክምና ይኸውን ካልኣይ ሕክምና ይኸውን እምዳታ ኣፅዋር ናይ እምዳድ ናይ ኣፅዋርና ናይ ጥያይትና ቡንባታትና ኣበየናይ ቦታ ይቕመጡ ቀዳማይ ደረጃ በይኹን ካልኣይ ደረጃ ከመይልስዕብ ኣበየናይ ሰዓት ከ ንቅድሚ ትስጉም ሰጒሙ ኸ ኣበየናይ ቦታ ይቐውም
4: ነቲ ሰራዊት ዘድሊ ብሎጂስቲክ ዕጥቅን ስንቅን ክመላእ ዝግብኦ ግን ኩሉ በብዋኑ እናዓበየ ይኸይዱ ምስዕቤት ናይ ሰራዊትና ከዓ ናይ ግድን ክዓቢ ስለ ዘለዎ ዓብዩ

0: 24 ሰዓት 30 ሰዓት ይፈጅበታል። ወደ እነዚህ ብቻቸውን ቢሄዱ በስፒዳቸው በግማሽ ቀን ይገባሉ። ሶ ያንን መርከብ ጋር ሲጓተቱ ኢንጂኑን እየበሉ ሚሽን ለዚህ አይደለም የተሰሩት። እነዚህ ስትራይክ ጣት አለ ወጥተው ስትራይክ አድርገው መመለስ በቃ
1: ስትራቴጂ።
0: በእኛ ግ
1: ግሎባል ስትራቴጂ አላቸው። ያ ግሎባል ስትራቴጂ ውስጥ የትፊት ታደርጋለች።
2: ሓርነት ምጽዋ ኣብ ስነ ኣእምሮ ወታደራዊ ስርዓት ኢትዮጵያ ዓብዪ ስምብራት ዝገደፈ ፍጻሜ እዩ ነይሩ። ነቲ ኣብ ማእከል ኢትዮጵያ ዝነበረ ወታደራዊ ኩነታት እውን ዓብዪ ጽልዋ ፈጢሩሉ። ንቓልሲ ህወደግ ዝሃቦ ሞራልን ተስፋን በተሓደ ኣብ ምትሓዝ ደብረ ታቦር ድማ በቲ ካልእ ኣብ ሚዛን ሓይሊ ዘይነዓቐ ኣስተዋጽኦ ገይሩ።
3: ሓርነታዊ ምንቅስቃስ ትግራይ ናይ ነዊሕ ግዜ ምትሕግጋዝ ካብ ብምስራቶም ነይሩ ብያ ዝነበረ ካብ ግዜ ሃይደ ሰላተ ጀሚርካ ይኹን ድሕሪኡ ደርጊ ንሕና እቲ ኣብ ኢትዮጵያ ሓርነታዊ ምንቅስቃስ ከመይ ኢሉ ከም ዝሕይል ብዚ ናይ ትግራይ ብዚ ናይ ኦሮሞ ብዚ ናይ ዓፋር ብዚ ናይ ኦጋዴን ብዚ ናይ ብኒሸንጉል ካልእ ካልእን ናቱ እንታይ ሽሙ ነይሩ ኣብ ከምዚ ዝመስል ንሱ ሓይሉ ግንባራት ኣብ ውሽጢ ኢትዮጵያ ከመይ ኢሉ ከተኸፍል
4: እዋንቲ ሽረ ትርር ዝበለ እዩ ነይሩ። ስለምንታይ ጎልጎል እዩ በራኽቲ ቦታታት ናቱ ብጣዕሚ ወሳኒ ቦታ ኢድሕዝ ናይ ፀላኢ መካናይ ዝኣህቶ ሓያል እዩ ህዝባዊ ወያነ መካናይ ዝኣህዱ ኣይነበሮን ወይ ከዓ ምስ ናይ ፀላኢ ክዳረግ ዝኽእል ኣይኮነን።
5: እቲ እዋን ንሕና ዝኽድናሉ ምድምሳስ እዘናለው ድሕሪኡ እውን ምድምሳስ ስርሒት ፈንቅል ዳርጋ ሰራዊት ናይ ደርግስ ብጎረርኡ ተሓኒቑሉ ኣብ ዝነበረ እዋን ብባሕሪ ዝኾነ ነገር የለን ብመሬት ዝኾነ ነገር የለን ብኣየር ጥራሕ እዩ። ተኣየር እውን ኣብ ርሕቐት ናይ መዳፍዓት እዩ ኣብ ኣዝዩ ኣፀጋሚ ኩነታት እዩ ወዲቑ ነይሩ። እጅዚ እቲ ናይ መወዳእታ ዝመስል ነይሩ።
2: ደብረ ታቦር 10 መዓልቲ ድሕሪ ምሕራር ምፅዋዕ ኣብ 26 ለካቲት 1990 ተታሒዛ ኣብዚ ኩናት እዚ ዝመርሓን ሓያል ዓቕሚ ህዝባዊ ግንባር ብሓፈሻ ናይ ከቢድ ብረት ድማ ብፍላይ ኣብ ምቝጣብ ግዜ ማልን ሰብን ዕዙዝ ተራነይርዎ። ወታደራዊ ስርዓት ኢትዮጵያ ንገስጋስ ኢህወደግ ናብ ማእከል ኢትዮጵያ ንምዕጋት ካብ ኤርትራ ሰራዊት ከግዕዝ ግምት እኳ እንተነበረ በንጻር ናይዚ ሓሳብ ዝበዝሐ ሓይሉ ብዝተፈላለየ መንገዲ ምጽዋዕ ንምምላስ ጥራእዩ ጽዒሩ። ህዝባዊ ግንባር እውን ነቲ ሚዛን ሓይሊ ንምቕያር መጥቃዕቲ ክኸፍት ወሲኑ።
6: ጸላኢ ኣብ ውሽጢ ትግራይ እውን ኣብ ኤርትራ ጥራይ ዘይኮነስ ኣብ ውሽጢ ትግራይ እውን ሚዛን ዝውሃቦ ስራሕ

0: እንድሕሪ ይፍጠራል እዩ ዝተመላለ ካብኡ ስለ ዝኾነ ናይ ቃልሲ ህዝብታት ዓብዪ ግደ ነይርዎ ክኸውን ይኽእል እዩ ብቐጥታ ምስትብቲ ኣብዚ ዝነበራ ግባራት ናይ ኣብ ሰመን እዚ ኣብዚ ዝነበረ ግን ሓንቲ ሻለቃ ከማ ናይ ኣይመለሰን ትግራይ ገጹ
1: ኣሚ ናይ ፀላእ ወይ ከዓ እቲ ናይ ምግባር ተኽእሎ ናይ ፀላእ እናተደኸመ ይኸይድ ስለ ዝበረ በቲ ሓደ ኣንጻር ወያኔ ምስ ህዝባዊ ሰራዊት ናይ ሓባር ስርሒት ከተካይድ እያ ጀሚር እዚ ናይ ሓባር ስርሒት ካብ መዓት ጀሚሩ እንድሕሪ ኢልና ካብ 89 ሰራዊትና እዚ ኣብ ድሕሪ መስመር ዝነበረ ኣብ በዓል ቁሓይን ኣብ በዓል መራጉዝ መጥቃዕቲ ገይሩ ንመንደፈራ ክእቱ ከሎ ሽረ ከዓ ብናይ ሓባር ስርሒት ናይ ህዝባዊ ሰራዊትን ሰራዊት ወያነን ነፃ ኮይኑ ኣብ መወዳእታ ሽረ ኣብ ተጥቆፅፅር ህዝባ ወያነ ኣትዩ ማለት እዩ

0: ሰውሩ ኤርትራ ሲ በዓሉን ርእሱ ሓደ ካብቶም ተኣምራታት ናይ መበር ዕስላ ክፍለ ዘበን እዩ።
1: ዓወት ናይ ናጥነት ብቐሊሉ ዝመጠ ኣይኮነን።
2: ምስጢር ዓወትና ዝበሃል ፖለቲካዊ ኣረኣያ ብሒዝቦ ምባል ማለት እዩ።
3: ህዝቢ ሲ ጠበንጃ ዝኣሓደቐ ወተሃደር እዩ።
4: ስንቁ ንህዝቢ መፆ ውጉእ ብህዝቢ ይኸይድ ስውኡ ናብቲ ድሓን ዝኾነ ቦታታት ብህዝቢ ዓመድ ኣዳ መለብስ
5: ተራ ናይ ህዝቢ ሞ ክትገልፆ ኹነን ከቢድ እዩ። ኣቃላት ሓፅረካ እዩ።
6: ብደቁ ናብቲ ሰውራ ከም ዝሰለፉ ጥራሕት ዘይኮነ ንገዛእ ርእሱ ባዕሉ ዓጢቑ ምስቲ ተጋዳላይ ኮ እዩ ተሰሊፉ መስዋዕትነት ኮ እዩ።
7: ሰብ ኣይነብር ኣብ ግዜኡ ጥራይ ዝገብር
8: ነዚ ከዓ ንስኻ ነቶም ደንድሕ ዝመፁ እቶም ተቐበሉካ ንዓኸ ከምኡ ዮብፅሖም ኳ ንስኻ ከዓ ነትኦም ከምኡ እዳብዛሕ
9: ሕጂ ህዝባዊ ጉማር ኣብዚ ሰብሃለ እዩ። እዚ ከዓ እቲ ቀንዲ ካብኡ ተዝኽእለ ማለት እዩ።

ኣይጉድ ዝገርም እኮ እዩ። ኣብዚ ጥቓይ ኧረ ምሳይ ሓንቲ ገረባ ኣላ ከሎ ገና ከይበሰለት ዓይኒ በዚሕዎ። ኣነ ሓላዊ ኣይኮንኩን ኣፍቃሪ ተየ ጽበ ዘለኹ፣ ግን ድማ ዶንግያትን ምናልባት ዶ ንሳኸ ምስቶም ነዛ ገረብ ዝሕልው ትህሉ እንድዒ እንታይ እዮም ርኦምላ ዝረአዩ ረአዩ ኸ ዘይሓትዋ ሓንቲ ኳያታ መልሲ ሕራይ ወይምቢ

ሞንታይ ደኣሎም ዓቕላ ዘጽቡላ ፀዓዱ ጸለምቲ ሓሳዳትን መንቀኛታትን ናብኣ የቋምቱ ኣለዉ። እዛ ገረብ እዚኣ ውፃእ መዓት እያ ይብልዋ። ካብ ሓዊ እያ ተፈጢራ። ንሳቶም ግን ሓዊ ሒዞም ኣፈራርህ ኣሉ። ንሳ ንሓዊ ቀደም እያ ትፈልጦ። ብውሽጣስ ትስሕቖም ትህሉ እምበር ኣይፈለጡን እምበር ንወስታን ዳርባን እከይ ተግባራቶም ከም ዋልታ ኮይኖም ዝከላኸሉላ ደቀይ ትብሎም ኣለውዋ። ተቐነይቲ ብሙዚቃ ደርፊ ብድራማ ግጥሚ እዩ።

0: እዛ ገረብና ኮስኮስታ ብዙሓት ሓለውታውን ብዙሓት ኢና እንታይ ኸትፍልዩነታ? ንምንታይ እዮም ኩሎም ተጸባእታ ኹንንዋ ዝብህጉ?
1: ንዓይ ከም ዝመስለኒ እቶም ዝብህግዋ በዕላት ጉብዝ ገረብ ምዃና ስለ ዝፈልጡ እዮም። ቀለብ ዘየድልያ ብባሕሪ ዝተኸበት መሰጋገሪት ኣፍሪቃ ኤውሮጳ ኤስያ ምዃና ጠመት ብዚሓ እየ ዝብላኒ።
0: ሕራ እዞም ጎረቤት ከ እንታይ ኮይንና ክብሉ እዮም? ብኣነሃባ ዝተኾመረ መዓር ክብርብሩ ተካል ዝሓድሩስ መጀመርታ ንሶም ገረብ ዘይኮኑ ክሳብ ማእስዮም ዝኣጎምዕ እምባባ ቕህሙ ፍርኣም ምብፅሑ ኣፎማይ ምዕግዞም ባሃቑ ሓደ ነገር ብሂገየልካ ክትምዙዕ ይከኣልዩ።
1: ብፍትወት እንተዝኸውንከ ፈቲናኩም ብሂግናኩም እንተዝኸውንከ ጸሊእካ ዲኻ ዋ ናይ እዚኦም እኮ ፍሉ እዩ። እናራስኻ እናጽነትካ መሬትን ገረብን ዓሳን ባሕርን ክትግብት ምፍታን ምስ ምንታይ ይቝጸር? ማንከ ክጽመሞ ይኽእል? እናቐተሉ መውስቦ ዝሓቱ ሕቱራት
0: እቲ ብግዳም ዘሎ ወፃኣብ ዙርያ ገረብ ምስኦም ዘሎ ወይ ገረቡ ጸልዒ እዩ ዝመስሎም። ደቂ ገረብ ግን ኣብ ውሽጢ ሃልው ወፃኢ ወትሩ ልቦም ዝገረቦም እዩ። ንምክንኻና እንታይ ከ ዘይገብሩ?
1: ብውሽጣ ውመት ንምስ ገረቦም ርክብ ኣለዎም። ሓንቲ መዓልቲ እኳ ብሕልናን ብመንፈስን ካብ ገረቦም ተፈልዮም ኣይፈልጡን እዮም። እዚ ዘይስቆሮም ገደቦ ግን ገረቦም ጸሊኦም ቦታ ዝቐየሩ ይመስሎም። ልቦም ቦታ ብምቕያራይ ዝምብልኒ ንሶም ግን ከዳህልልዎም እዮም ዝፍትኑ።
0: መን እሞ ከይደህለለ ኣሎ? እዚ ንመሬቱ ኣሕሊፉ ዘይህብ ምዕት ውላት በለጾምን ምትላሎም ዘይስቆሮ ኣይኮነን። ክብሩ ተተተንኪፉ ዶሙ ዘይፈልሕ መሬቱ ተተደፊሩ ግዳም ጸኒ ኤርትራዊ የለን የለኒ ዓኸ
1: ንዓይ ኮ ዝገርመነት እተሓሳስብኦም እዩ። ታሪክ ዘይምህሮም ባህማት ምዃኖም ይትረፍ ዞም ኣብ ጎደቦ ዘለዉ ድንካ ሓሳባን ቂሎም ዝፍክሩ ሲ ነቶም ሙሉእ ዘመናዊ ጽዋር ዘመናዊ እተሓሳስባ ዝነበሮም ኤሮጳውያኑን እኮ ዝመከተን ብጥራይ ኢዱ ገረበይ ዝበለን ህዝቢ ብኸመይ ክሓብልዎ ይፍትኑ ኣለዉ። እዚ ፍጹም ዕብዳንን ፍጹም ንዕቀትን እዩ ንኺድ እሞ

0: አብ ደንደስ ሩባ ዝበቆለት ገረብ ብሕይወታ ምስ ሸዊታ ዘህርፍ ፍሩታ ተሓላዊት ኮይና ከም ብሌን ዓይኒ ሰብ ብረመጽህህን ቀዝሕህን ትሽንበብ ካብቲ ሩባን ሓጽብን ዝወፀ መንቅብ ናብ ኣይብል ጽግዕግዕ የብዝሕ እቲ ቕንቁነውን ካብ መሬት ዝፈልሕ ናብ ኣይብል ኣብ ሱራ ይበጽሕ እቲ ብላዕሊ ዘሎ ምስ ደበና ማይ ተመሲሉ ይወድቆ ዝባል
1: ቀዝሒ ሩባ ብዳርባ ዝፈግእ ኣብ ደረታ እናበለ ጥግዕግዕ ከመይ ኢሉ እሞ ትልባ ኽረግእ ኣይረግአን ኣይሰኸነን ዘሎ ፍረ ኸርሳይንውን ዋይ ዘሎ ፃውዒት ሃንቀውታ ንረባሕታ ፃውዒት ንደቃ ኸም ምሕፅንታ እቲ ሸዊታ ኸተውሕዞ በረኸታ ኽትምስመሶ ንሳውን ትጽበያ ዘላ
0: በዓልቲ ፍሩታን ጽላልም ብምዃን

0: ገረብያ እግሪ የብላን ነበር
1: መላገሰት እንዶ ጥር ይላል ጸፊ ነብሳም ጸት እንዶ
2: ባህሪ አግን አይፍቀደላን ተሐላዊት ኩኒሉዋ ትሕሎ ድማላ ሐለውታን ዓዝ ተፈጥሩ ኣብ ሓዊ ኣብ ዛሕሊ ነጥሩ ይዘሉ ባዕዲ የሰንብዱ ኣብ ባህሪ የኽብዱ ሓመድ ተማሲሎም ምእንቲ ሓመዶም እቲ ሓመዳ ካብ ሱራ ኸይስሑ ምስተ ሓመድ ምስኣ የሕመድምዱ ስለዚ ሓመዳ ኣይሰዓወን ፍቕዱ።

0: ምስጋና ብኽብርን ዝወደቑ ንሓለዋ ጽላል ዓድን ዝተዋድቑ መስዋእቶም ድኹዕ ነብሳ እዩ ብደመ ነብሶም ተጉላዕለ ብርሃፆም ጨብጭባ ተጉስዕ ይትረር ጉንዳ ይሰስን ጨንፈራ ሱራ ታሕቲ ገጹ ጠሚሩ የንብራ እታ ዘይትመሖ ገረብ ፋርስ ዝወለደት ሓየት ያሙ ብደቃ ትነየት
1: ንሳ ትወልዶም ሓለውታ እንቱራት ክንዮ ሰብ ዝኾኑ ፍጡራት ሓለውኦም እናተወራረሰ ሻቕላ ልቦም ዓንሳብ ከይደቀሰ ከም ብርዋዮም ንዘንትእለት ብዘይ ንሳ ኵሉ ኾንቲ እዩ ንሳ ምስተህሉ እዩ ንሱ ዝነብር ክብራ እንተተሓሊ ክብሩ ሉድ ዝኸብር እወ ክብራ እንተተሓሊ እዩ።

0: ለካ ሕቡእ ቀንዚኡ ክፍውስ ካብቲ ተሓቢኢሉ ዝነበረ ይወፅ እዩ። ኣብ ውሽጢ ዘይተፈልጠ ሃለዋት ኣድብያ እንተሓቢኣን ዝነበረት ኣፍቃሪት ንስለ ፍቕሪ መስዋዕቲ ኸፊላ ካብዚ መስዋዕቲ ደቂ ገረብ ተነቓቒሕ ኣፍቃሪተይ ምእንታይ ሓሊፋ ኣላ። ኣነ እውን ኣይጋግኽዋን ንሳ እውን ብፍቕሪ ዘይምስል መሲለ ከምቲ ዝገመጥክዎ ግርማን ላዛን ኣይደረበትን። ልክዕ ከምቶም ደቂ ገረብ ተማስና ጸኒሕ እዩ ድርብ ፍቕሪ ሃገርን ፍቕሪ ሰብን። ንሳ እውን ጓል ገረብ ኮይና ጸኒሓ መስዋዕቲ ንስለ ተፍቅሮም ውፋይ ምዃና ኣሚና በድድ ኢላ በድድ።
1: ገረብ ውልቅን ገረብ ሓባርን ይተሓሉ
2: ፍቕሪ ንኽትረክብ መስዋዕቲ ምኽፋል ኣለ።
3: እቲ ንገረቡ ዝሓለወ ባህ ይበሎ
4: ንስለ ኽብሪ ዝስዋዕ ኣይተሓልኒ።
5: ንኽብሪ እዛ ገረብ ዝተሰውኡ ቕሰኑ ንበሎ
6: ክብሪ ነቲ ዘይፀዓድ ህዝቢ ኤርትራ
5: ክብሪ ንሓይልታት ምክልኻል ኤርትራ
7: ሞሳ ንዂሉ ህዝብን ሰራዊትን ስለቲ ዘይፀዓድ መትከሉን ጽንዓቱን

ሕራይ በዚ ኣጋጣሚ ማለት ክቡር በዓልና በዓል እናፅነት ንሳልሳይ ግዜኡ ዝኸይ ዘሎ ውድድር መን ዝያዳ ዘከረ ማለት ንቆልዑ ዘይኮነ ንዓበይቲ ንዓበይቲ ብዓበይቱ ከዓኒ ምስ ሓርበኛታት ኩናት ኤርትራ ነካይዶ ዘለና ከመይ ይኸይዳ ኣሎ ትሕጎስሉ ዘለኹም ድኾነ ይኹን ኣብዚ ንመፃኢ ከዓ ማለት ንመፅ ዘሎ ዓመት ብዝበለፀ ነዚ ንሃና ውድድራት ከነፀባብቆ ርእቶኹም ኣይፈለየና ዝኾነ ንቐፌታ ይኹን ወይ ከዓ ንዓና ደይረኣየና ዝኾነ ይኹን ነገራት ክትሕብሩና በዚ ጋጣሚ እዚ በቲ ቴሌፎንና 0744-07-58 ኣብታ ቴሌቭዥን ዘላ ክድውሉልና ቁሩባት ኢና ክንሰምዓኩም ማለት እዩ ከመይ ይኸይዳ ኣሎ በዓል ናፅነትና ውዕውዕ እዩ ዘሎ ኩሉ ሃዋህ ከዓ ደስ እዩ ዝብል በዚ ጋጣሚ እዚ ከዓ ሙሉእ ይግበሮ ከዓኒ እቲ ን20 ዓመታት ኮርኪሞሞ ዝነበሩ ሳክት ዝነበረ እጋዳና ከዓ ከምዚ ዕፋፍ ተመን ከምዚ ልቕን ጥጥ እብለልና ስለ ዘሎ ዮውሃና ከዓ ዮውሃና ምክንያቱ እዚ ከዓ ብፅንዓት ዝመፀ እዩ እታ ጭርሖ ከዓ ፅንዓትና ዋህስና እንድያ ትብል ዘላ ብፅንዓትና 20 ዓመት ዋላ ሓንቲ ብኾነት ነገር ኣይሰርሐን ትእገድኦም ብሓቂ ኣይሰርሐን ሳክት እዩ ነይሩ ክትብሎ ትኽእል ሳክት ኢልና የለና ግን ሙሉእ እግበሮ እቲ ኢሎሞ ዘሎ ማለት ስኒ ኣብ ኣይፅንዑ ከዓ ንሳቶም ጥራይ ኢና ንብል ካብኡ ቀፂልና ዮውሃና ንመላእ ህዝቢ ኤርትራ ከምኡ ንፈተውቱ ኣብ ውሽጥን ወፃኢን ብፍላይ ከዓ ጎደቦና ሙሉእ ሓጎስ ሙሉእ ሰላም ይግበረልና እንዳበልና ጉዕዘና ክንቅፅል ኢና ስጋዕ እቲ ራብዓይ ተመሊሰ ድመፀኩም እዚኣ ንዕኹም

0: ኣነ ሮመዳን ዓሊ መሓመድ ይበሃል። ነዞም ዋጋ ዝኽፈሉ ሓርበኛታትን ህዝበ ኤለትራን ዋጋ ናይ ህዝበ ኤለትራን ድዩ እዚ ኣብዚ ዘሎ ሰብ ዋጋ ናይ ህዝበ ኤለትራ ስለ ዝኾነ ንህዝበ ኤለትራን ንመንግስቲ ኤለትራን ነዞም ሓርበኛታት ካ ዋጋ ዝኽፈሉ ከዓ ርሑስ በዓል ናፅነት ይብል።
1: ሕራይ ሮሞዳን ቴንክዩ ቀኒልና ሕጂ ከምታ ክንገብራ ፀናሕና ኣብዚኣ ሸሞንተ ክትርኢኻ ዳሓሰብካ ከዓ ካዕ ተብለን ሕጂ ክንጅምር ኢና ሓምሻይ ተወዳዳራ ኢካ ደለኻ ኣብ ቁፅሪ ሓደ ዲጋ ምስላ ዕድል ጌርካ ኣብ ቁፅሪ ክልተ ትራክተር ነዚ ኩሉ ሽሻይ ዳሓረሰቶ ማለት እዩ ኣብ ቁፅሪ ሰለስተ ኣቦና ወልደ ኣብ ወልደ ማርያም ኣማዕድዮም ዳረኣዩ ኣብ ቁፅሪ ኣርባዕተ መቃብር ሓርበኛታት ኣስመራ ኣብ ቁፅሪ ሓሙሽተ ተጋደልቲ ስቕ በልዮም ኣረ ይዛረቡ ዳሕረ ኣብ ቁፅሪ ሽዱሽተ ቀዳሞት ጃላቡ ህዝባዊ ግንባር ሓርነት ኤርትራ ኣይዝረብ ድሕራይ ብራወታ ዘብደካ ኣብ ቁፅሪ ሸውዓተ ወደ ባፀ ትሕምስ እኹም ኣውኸትኩም ኣ

እዚ ሰላምታና ተቐበሉ ፈነወ ኤሬቲቫ ብምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ውዒልኩም። ንሎሚ 20 ጉንበት ፍርቂ መዓልትን ፍራን ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞሜ ንምክታልኩም ብክብሪ ንዓደምኩ ብቐንዲ ርእሰ ዜና ፍለም መራሕቲ ሃገራትን መንግስትታትን ብምኽንያት በዓል ናጽነት ናይ ዮሃና መልእኽቲ ሰዲዶም ብምኽንያት በዓል ናጽነት ትማሊ ኣብ ቀንዲ ጎደናታት ኣስመራ ባህላዊ ካርኒቫል ቀሪቦም። ኣብ ጋሽ ባርካ ኣብ ጽላት ሕርሻ ርሒድ ናይ ወፍሪ ዕድላት ተፈጢሩ ከም ዘሎ ተሓቢሩ። ቻይናን ሩስያን ዝምድነአን ንምድንፋዕ ዝሕግዝ ልዕሊ 4 ስምምዓት ከቲመን። ፈረንሳ ኒኮላሳዊ ጽዋር ንምስፋሕ ተካይዶ ዘላ ምንቅስቓሳት መልሰ ግብሪ ከም ዝወሃቦ ሩስያ ጠንቂቓ። ሰራዊት ናይጀርያን ኣሜሪካን ብዘካየድዎ ሓበራዊ ስርሒት 175 ሽበራውያን ከም ዝቐተሉ ሓቢሮም። ዝርዝር ዜና ፕረዚደንት ህዝባዊት ሪፓብሊክ ቻይና ሺጂፒንግን ፕረዚደንት ሪፓብሊክ ቱርኪ ረሲብ ጠይብ ኤርዶጋንን ብምኽንያት መበል 35 ዓመት ፅምብል ናጽነት ኤርትራ ናብ ህዝብን መንግስትን ኤርትራ ናይ ዮሃና መልእኽቲ ሰዲዶም። ኣብቲ ብስም ህዝብታቶምን መንግስትታቶምን ዝሰደድዎ መልእኽቲ እቶም መራሕቲ ንፕረዚደንት ኢሳያስ ኣፈወርቂ ምሉእ ጥዕና ንኤርትራን ህዝባን ድማ ሰላምን ብልፅግናን ተመኒዮም። ፕረዚደንት ሺጂፒንግ ብመልእኽቱ ኣብ ሓድሕድ ምክብባርን ምድጋፍን ዝተሰረተ ታሪካውን ሕውነታውን ዝምድና ኤርትራን ቻይናን ብምጥቃስ ኣብ ዝሓለፈ 35 ዓመታት ህዝቢ ኤርትራ ኣብ መንፈስ ሓራ መስመርን ርእሰ ምርኮሳን ፀኒዑ ኣብ ህንፀትን ልምዓትን ሃገሩ ዝተኸተሎ መስመርን ዘመዝገቦ ዓወትን ክብሪ ዝግብኦ ምዃኑ ብምጥቃስ ኣብ መፃኢ ንዝትግበር መደባት ዓወትን ኣሳልጦን ተመኒዩ። ፕረዚደንት ረሲብ ጠይብ ኤርዶጋን ብወገኑ ክልተኣውን ብዙሓውን ምትሕጋዝ ኣብ መንጎ ኤርትራን ቱርክን ኣብ መጻኢ ንኽልቲኡ ህዝብታት ብዘርብሕ ኣብ ዝተፈላለየ መዳያት ብዝበለፀ ከም ዝሰፍሐን ከም ዝድልድልን ጽኑዕ እምነት ከም ዘለዎ ገሊጹ። ብምኽንያት መበል 35 ዓመት ፅምብል ናጽነት ትማል 19 ጉንበት ኣብ ሰዓታት ድሕሪ ቀትሪ ኣብ ቀንዲ ጎደናታት ከተማ ኣስመራ ምዕሩግ ባህላዊ ካርኒቫል ቀሪቡ። እዚ ብምትሕባር ኮሚሽን ባህልን ስፖርትን ምምሕዳር ዞባ ማእከልን ተወዲቡ ብተሳትፎ 13 ዞባታት ዝተኻየደ መደብ ባህላዊ ኣልባሳትን ትልሂትን 9 ብሄራት ኤርትራ ዘንጸባርቕ ኮይኑ ካብ ጎደና ሰማእታት ተበጊሱ ብጎደና ሓርነት ኣቢሉ ኣብ ሜዳ ባሕቲ መስከረም ተዛዚሞ። ኣብ ሜዳ ባሕቲ መስከረም ኣብ ዝተኻየደ ብስነ ጥበባውን ባህላውን መድባት ዝተሰነየ ስነ ስርዓት ዋና ዳይረክተር ክፍሊ ባህልን ስፖርትን ዞባ ማእከል ኣቶ ኣስመሮም ጸጋ ብርሃን ኣብ ዘስምዖ ቓል ብሓርበኛዊ ተጋድሎናን ብክቡር መስዋእትናን ዝረኸብናያ ናጽነት ወላ እኳ ብፍቕዲ 35 ዓመታት እንተገበረት እቲ ንስላኣ ዝተኻየደ መሪር ገድልን ዝተኸፍለ መስዋእትን ግን ናይ ትማሊ ዘይርሳዕ ታሪኻዊ ፍጻሜ ከም ዝኾነ ብሪሁ። ህዝቢ ዞባ ማእከል በዓል ናጽነቱ ብኽብ ዝበለ ድምቀት ንምብዓል ዘድሊ ምድላዋት ክገብር ምጽንሑ ዝሓበረ ተስመሮም

ብተሳትፎ ልዕሊ 13,000 ህዝብን ኣስታት 2,000 መንእስያትን ዝቐረበ ምርኢት ባህላዊ ካርኒቫል ናይ ዝምርኣያ ከም ዝኾነ ሓቢሮም። ኣብቲ ብትልሂት ዝተሰነየ ባህላዊ ምርኢት ገዳይምን መንእስያትን ስነ ጥበባውያን ዘቕርቦ ሓድሽን ድግማን ደርፍታት እውን ቀሪቦም። መደባት ናፅነት ኣብ ዞባ ጋሽባርካ ካብ 17 ጉንበት ኣብ ዞባ ደቡብ ድማ ካብ 15 ጉንበት ጀሚሩ ብፅቡቕ ይሰላሰል ኣሎ። ወከልቲ እርና ቀዳው ተወልደን ፊልሞን ትካቦን ዝለኣኸዎ ትሕዝቶ ኣብ ሓደ ፀብጻብ ተዋሂዱሎ ኣርሴ ማስመሮም ክተቕርቦ እያ።

ኣብ ዞባጋሽ ባርካ ፅንዓትና ዋሓስና ብዝብል ቴማ ዝተቓነየ ሰፊሕ ምድላዋት ዝተገብረሉ መደባትና ፅነት ካብ ምምሕዳር ከባቢ ክሳብ ዞባ ብፅቡቕ ይሰላሰል ከም ዘሎ ኣብ መንበር ሽማግለ በዓላት እቲ ዞባ ኣቶ እድሪስ ሳልሕ ገሊፆ ነኤሪና ኣብ ዝሃቦ ሓበሬታ ኣቶ እድሪስ ንተምሃሮን መንእሰያትን ማእከል ዝገበረ መደባት ምሽላም ጎደናታት ባህላዊ መሰናድኦታትን ሰልፊ ሰራዊትን ከም ዘጠቓልል ብምጥቃስ ድሮ ካብ 17 ግንቦት ጀሚሩ ይካየድ ከም ዘሎ ኣብርሆም ኣብ 14 ንኡስ ዞባታት ዝተኻየደ ባህላዊ ውድድር ምምሕዳራት ከባቢ ቅነ ተምሃሮን መንእሰያትን ስፖርታዊ ውድድራት መደባት ላዛ ቆልዑ ከምኡ ውን ብፍሉይ ኣባርንቱ ዝተኣንገደ ቅድድም ኣፍራስ ኣካል ናይ ትቕንያት ናፅነት ንምድማቕ ዝተዳለወ መደባት እዮም ነበርቲ ኣብ ዝሃብዎ ርእቶ ቅንያት ናፅነት ፃማ ክቡር ዋጋ ስለ ዝኾነ ንምድማቑ ኩሉ ካብኣቶም ዝሕተት ከም ዘማልኡ ብምርግጋፅ ንተሳትፎ ኮምን ኣካላት መንግስትን መጊሶም ወግዓዊ ፅምብል መበል 35 ዓመት ናፅነት ኤርትራ ብደረጃ ዞባ ጋሽ ባርካ ዝመፅእ ሓሙስ 21 ግንቦት ኣብ ከተማ ባረንቱ ክካየድ ምዃኑ ካብ ኣዋሃዲ ሽማግለ በዓላት ዝተረኽበ ሓበሬታ የመልክት እዚ ከምዚ ኢል እንከሎ መደባት ፅምብል ናፅነት ኣብ ዞባ ደቡብ ካብ 15 ጉንበት ጀሚሩ ብድሙቕ ኣገባብ ይካየድ ከም ዘሎ ኣቦ ወንበር ኣዋሃድ ሽማግለ በዓላት ኣቶ ኣብርሃም ዮሃንስ ሓቢሮም ቅንያት ናፅነት ንምምዕራፍ 12 ንኡስ ዞባታት ዝሳተፎ ውድድራት ሓፈሻዊ ፍልጠትን ቅፅበታዊ ግጥምን ምርኢት ጎደና ምርኢት ሰውራውን ሰነዳውን ፊልምታት ውድድር ቅብኣ ባህላዊ ንጥፈታት ቆልዑን ተምሃሮን ኮማዊ ዳሳት ከምኡ ውን ህዝባዊ ጓይላ ዘጠቓልል መሰናድኦታት በብዕለቱ ይቐርብ ከም ዘሎ ብምጥቃስ ምምሕዳራትን ወነንቲ ትካላትን ከተማታቶም ንምምዕራግ ንዘካይድዎ ዘለዉ ንጥፈታት መጊሶ ኣቶ ኣብርሃም ኣስዒቡ ብ22 ግንቦት ብደረጃ ዞባ ብስታድዩ መንደፈራ ኣብ ዝካየድ ወግዓዊ ፅምብል ልዕሊ 250 መንእሰያት ዝሳተፍዎ ስነ ጥበባዊ መደባት ድራማን ትልሂትን ከምኡ ውን ኣብ ሃገረ ቻይና ዝሰልጠኑ ኣባላት ሰርክስ ንኡስ ዞባ ማይምነን ሰንዓፈን ምርኢት ከቕርቡ ምዃኖም ሓቢሩ።

0: ኣብ ዞባ ጋሽባርካ ጽላት ሕርሻ ብዓይነትን መጠንን ስለ ዝተመሓየሸ ኣብቲ ጽላት ርሕብ ናይ ወፍሪ ዕድላት ከም ተፈጥረ ተሓቢሮም ንጸብጻብ ወኪል ኤርና ቅዳው ተወልደ ሚካኤል ሓድጉ ክቐርቦ እዩ።
1: ኣብ ዞባ ጋሽባርካ ምቹ ናይ ስራሕን ወፍርን ባይታ ብምፍጣሩ ጽላት ሕርሻ ብዓይነትን ስፍሓትን ከም እተመሓይሸ ዋና ዳይረክተር ክፍሊ ሕርሻን መሬትን ኣቶ ኣቡበከር ዑስማን ሓቢሮም። እቲ ዞባ ንሕርሻን መጓሰን ዝኸውን ሰፊሕ መሬት እኳ እንተለዎ ቅድሚ ናጽነት ዜጋታት ረጊኦም ዘልምዕሉ ባይታ ስለ ዘይነበረ ስፍሓት ብክረምታዊ ሕርሻ ዝለምዕ መሬት ክሳብ ጽባሕ ናጽነት 66,000 ሄክታር ጥራይ ምንባሩ ድሕሪ ናጽነት ግና ቈጽሪ ናይቶም ኣብ ሕርሻ ዝዋፈሩ ዜጋታት ብምውሳኹን መንግስቲ ንሕርሻዊ ልምዓት ቀዳምነት ብምሃቡን ስፍሓት ዝሕርስ መሬት ናብ 290,000 ሄክታር ስፍሓት መስናዊ ሕርሻ ድማ ካብ 1116 ሄክታር ናብ ልዕሊ 13,000 ሄክታር ክብ ከም ዝበላ ረድዩ።
2: ኣብ መጀመርቲ ሰዓታት ግዜ ናጽነት 6,000 ሄክታር ጥራሕ ብዝራእቲ ዝለምዕ ዝነበረ ድሕሪ ናጽነት ግን እንዳወሰኸ ኸይዱ ቀንዲ ምክንያት ከዓ ርግኣት መፅኡ ህዝቢ ቀሲኑ ክሓርስ ጀሚሩ ሕጂ ካብዚ 6,000 ሄክታር ኣብዚ እዋን እዚ ክሳብ 290,000 ሄክታር በፂሑ ኣሎ። እዚ ቀንዲ ነዚ ከዓ ካብ ስደት ተመልሱ ነይሮም ነዚኦም ሕርሻ መሬት እንዳተዋህበ ከምኡውን ኣውፈርቲ ብዓቕሞም መሬት ናይ ምልማዕ ዕድል ተዋሂቦም ስለዚ ስፋት እንዳወሰኺ ይኸይዱ ከምኡውን ካልእ ብረት ዓዋጋ ኣብ መጨረሻ ሰዓታት መንግስቲ ብርክት ዝበለ ትራክተራት ብልቓሕ መልክዕ ሓረሶት ሒቡ ነይሩ እዚ ኩሉ ተደማሚሩ እቲ ናይ ስፍሓት እንዳወሰ

0: ተኸመፂ ማለት እዩ።
1: መንግስቲ ኤርትራ ኣብ ፅላት ሕርሻ ዝተኸተሎ ፖሊስን ዝገበሩ ወፍርን ንስፍሓ ዝሕረስ መሬት ንኣገባብን ዓይነትን ማሕረስ ንሜላታት መኻዕበቲ እቶትን ቅረብ ዘመናዊ ናውቲ ሕርሻን ስለ ዘመሓየሾ መጠን ሕርሻ እቶት ካብ ሄክታር ክሳብ 85 ኩንታል በፂሑ ምህላው ዝሓብር ኣቶ ኣቡበከር ምህርቲ ኣሕምልትን ፍረታትን እውን ብዓይነትን መጠንን ከም ዝወስኺ ሓቢሩ። ኣብ መዳይ ሃብቲ እንስሳን ዝተመዝገበ ዕቤት ኣመልኪቱ ድማ ኣብቲ 44,000 ካብ ጠቕላላ ቁፅሪ ጥሪት ሃገርና ዘእንግድ ዞባ ልዕሊ 3.7 ሚልዮን ሄክታር መጋጫ ልዕሊ 4.8 ሚልዮን ሜትሮ ክቦ ዝሕዛ 165 ንጥሪት ዘገልግላ ርሕታት ከምኡ ውን ንሰብ ንጥሪትን ንመጠነ ንኡስ መስናዊ ሕርሻን ዘገልግላ ብጠቕላላ 7.5 ሚልዮን ሜትሮ ክቦ ዝሕዛ 22 ንኣሽቱን 12 ማእከሎትን ዲጋታት ሃኒፀን መሰርሖ ከም ዝፈጠራ ገሊፆም።
0: ሰፊሕ ዝበለ መጋጫታት እዩ ዘለና ናብዚ ጋሽ በርከት ካብ 3.7 ሚልዮን ሄክታር ዝግመት ናይ መጋጫ ኣሎ። ኣብዚ ግን ክፈልጣ ዘለና ከባቢ 44,000 ጥሪት ንሃገርና ካብ ኩለን ዞባታት ካብ ለካቲት ክሳብ ሰነ ኣብዘን ዝመፃ ስለዚ መጋጫታት ብዝያዳ ምጥቀምሉ ማለት እዩ። ብሉፃት ዝኾነ ዓሌት ናይ ሳዕሪ ብምዝራእ እቲ መጋጫታት ከምዝህብትም ተገይሩ ምስኡ ከዓ እዚ ናይ ምህናፅ ጥሪት ዓይነማያት ማለት እዩ ራህያታት በሎ ንኣሽቱን ማእከሎትን ዲጋታት ከምዝስራሓ ተገይሩ ቀደም ማይ ንምርካብ ከባቢ 10 ኪሎ 7 ኪሎ ሜትር እየን ዝጓዓዛ ዝነበረ ሕጂ ግን ብርክት ዝበለ ራህያታት ተሰሪሐን ከባቢ 22 ራህያታትን 13 ዓበይቲ ድሪላት እዚ መጀመርያ ናፅነት 95-96 ተሰሪሐን ሕጂ እዚአን ራህያታትን ራህያታት 65 ከባቢ 48 ሚልዮን ሜትር ኪዩብ ናይ መሓዝ ዓቕሚ ኣለዎን።
1: ጥዕና እንስሳታት ንምውሓስ ብዝተኸደ ፃዕሪ እውን ቁፅሪ ትካላት ጥዕና እንስሳ ካብ 3 ናብ 36 ቁፅሪ ሓካይም እንስሳ ድማ ካብ 15 ናብ 60 ክቢ ምባሉ ብጥቕላላ ኣሳት 17 ሚልዮንን 600,000 ጥሪት ሕክምናዊ ኣገልግሎት ክረኽባ ከለዋ ኣሳት 24 ሚልዮን ከምቲ ኸትባ ኣቶ ኣቡበከር ኣነፂሮም።
2: ሃገራዊ ምክልኻል ዑረት ምስ ጨንፈር ሚኒስትሪ ጥዕና ዞባ ደቡብ ብምውሃድ ኣብ ንኡ ዞባ ማይ ምነ ንልዕሊ 1,000 ዜጋታት ነፃ ኣገልግሎት ሕክምና ዓይኒ ሂቦም። ኣብዚ ብመልክዖ ፍርስ ዝተሰላሰለ መደብ ናይ ሓበላ ቅርኒብ ዓይንን ዓፅሚ ዓይንን ፀገማት ከም ዘለዎም ዝተለለዩ 150 ዜጋታት መጥባሕቲ ከም ተገብረሎም ኣብ መውከሲ ሆስፒታል ዞባ ደቡብ ክኢላ ሓኪም ዓይኒ ዶክተር መኮንን ኣብርሃለ ይሓቢሩ። ሓለፋ ኣገልግሎት ጥዕና ኣብቲ ንኡስ ዞባ ንርእሳ ስመሮ ማስጎዶም ብወገኑ ካብቶም ሓፈሻዊ ምርምራ ዝገበሩ ወገናት 83 ናይ ሓበላ 35 ናይ ዓፅሚ ዓይኒ 10 ናይ ቅርኒብ ዓይኒ 24 ድማ ናይ ካልእ ፀገማት ዓይኒ መጥባሕቲ ከም ተገብረሎም ኣፍሊጦም። ብዘይካዚ ብኣማኢት ንዝቆፀሩ ወገናት መድሃኒትን መነፅር ዓይንን ከም ተዋህቦም ዝሓበረ ንርእሳ ስመሮም ዓይኒ ተነቃፊት ህዋስ ብምዃና ብክንክንን ፅሬትን ክትተሓዝ ብሰብ ሞያ ጥዕና ዝተኣዘዘ መድሃኒ ድማ ብግቡእ ክውሰድ ምዒዱ። ኣብ መወዳእታ እቲ መደብ ዕውት ንክኸውን ኣበርክቶ ንዝገበሩ ማሓደርቲ ከባብን ካልኦት ኣካላትን ድሕሪ ምምስጋን ከምዚ ዓይነት መደብ ቀፃልነት ክህልዎ ተላብዮ። መጥባሕቲ ዝተገብረሎም ዜጋታት ብወገኖም ሚኒስትሪ ጥዕና ናብ ርሑቕ ከባቢታት ኣተኩሮ ብምግባር ነቲ ኣገልግሎት ብቐረባ ዝረኽብሉ ኩነታት ምፍጣሩ ኣመስጊኖም። ኣብ ዞባ ደቡባዊ ቀይሕ ባሕሪ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ማሕበራዊ ኣገልግሎት ትሕቲ ቅርፅን ካልእ ፅላታትን ዝተገብረ ወፍሪ ኣብ ሂወት ነበርቲ ዓብ ውፅኢት ከም ዘምፀ ዋና ዳይረክተር ክፍሊ ህንፃ ውልምዓት ኣቶ ተስፋ ማርያም ዮሃንስ ሓቢሩ። ቁፅሪ ኣብያተ ትምህርቲ ካብ 6 ናብ 48 ክብ ከም ዝበለ ኣብ ጥዑና ፋንቦን ድማ 2 ናይ ማእከላይን ካልኣይን ደረጃ ሕድርቲ ኣብያተ ትምህርቲ ከም ተሰርሓ ብምጥቃስ እዚ ኣብ ዕቤት ተሳታፍነት ዜጋታት ኣብ ማኣዲ ትምህርቲ ፅልዋ ከም ዝፈጠረ ብርሂቦም። ንኣገልግሎት ጥዕና ኣመልኪቱ ኣቶ ተስፋ ማርያም ቅድሚ ናፅነት ሓንቲ ሆስፒታል ኣብ ዓሰብ ጥራይ ከም ዝነበረት ብምዝካር ኣብዚ እዋን እዚ ኮማዊ ሆስፒታላት ኣብ ጢዖን ዕድን 9 መደበራት ጥዕና ምምሕዳራት ከባቢ ሓንቲ ማእከል ጥዕና ኣብ ዓሰብ ከምኡውን ዞባዊ መወከሲ ሆስፒታል ድሕቶም ዝርከቦ ብድምር 16 ትካላት ጥዕና ከም ተዋደደ ብርሂቡ። ብዛዕባ ቀረብ ማይ ኣብ ዝሃቦ ሓበሬታ ድማ ካብ 1991 ክሳብ 1995 ኣብ መላእ ዞባ ሰፊሕ መፅናዕትታት ከም ተኻየደን ልዕሊ 115 ዒላታት ከም ተዃዕታን 45 ናይ ኢድ ፖምፓታት ከም ተተኽለ ከምኡውን ልዕሊ 15 ትሕተ ባይታዊ ባስካታት ከም ተሰርሐ ብምግላፅ ተጠቃምነት ቀረብ ፅሩይ ስተማይ ብኣስታት 600,000 ከም ዝበፅሐ ሓቢሮም። ኣብ መወዳእታ ንሕርሻዊ ትሕቲ ቅርፂ መልኪቱ ኣብ ዝሃቦ መብርሂ ምስራሕ መእለይ ውሓይዝ ጋሕሮን ይንከዓለን ከምኡውን ህንፀት ካብ 70,000 ክሳብ 300,000 ሜትሮ ክቦ ዝሕዛ ዲጋታት ኣብ ደባይ ሲማ ኣፋንቦን

ሮሞዳን ካፍቲ ቀንዲ ከም ዝኾነ ኣብርሑ። ኣብ ከተማ ኸረን ንህፃናት ኣብ ግምት ዘእተወ መደባት ናፅነት ኣብ ምስጋር ክብርታት ዕዙዝ ኣበርክቶ ስለ ዘሎ ክድፋኣሉ መዘኻኸር ቀሪቦም። ብሚኒስትሪ ትምህርቲ ተወዲቡ ብ16 ጉንበት ኣብ ዝተዳለወ ናብ ህፃናት ዝቐንዐ መዘናግዒ መደባት ዝተረኽበ ማምሃራን ቅድመ ትምህርቲ ብዝሃቦ ርእቶ ተምሃሮ እናተዘናግዑ ንክምሃሩ በቲ ሓደ ኣብ ንኡስ ዕድሚኦም ትርጉም ናፅነት ንክሰርፆም ድማ በቲ ካልእ ኣገዳሲ ከም ዝኾነ ገሊፀን። ኣብ ጨንፈር ትምህርቲ ዞባ ዓንሰባ ሓላፊ ተሃዱ ባህሊ ስፖርትን ጥዕናን መምህር ነጃ ተላእሚን ብወገና እቲ መደብ መቕፀልታ ናይ ተተረከብቲ ሃገር ህፃናት ኩለንትናዊ ዕቤቶም ንምርጋፅ ዝግበር ዘሎ ንጥፈታት ምዃኑ ብምሕባር ኣብ መጻኢ ክድፋኣሉ ዘኻኺራ። ኣብቲ ስነ ጥበባዊ መደብ ኣብ ከተማ ኸረን ኣብ ዝርከባ 33 ትካላት ቅድመ ትምህርቲ ዝመሃሩ ቆልዑ ከም ተሳተፉ ወኪል ኤሪና ሓቢሩ። ኣብ ንዞባ ሞልቂ ኣብ ሃገራዊ ምርመራ ሻም ናይ ክፍሊ ዓመት ትምህርቲ 224 225 ብሉፅ ውፅኢት ንዘመዝገቡ 18 ደቂ ኣንስትዮ ዝርከብኦም 63 ተምሃሮ ሽልማት ታንፌዳ ተዓዲሎ። ንዕቡታት ተምሃሮ ዝወሃብ ሽልማት ቅዱስ ቅንኢ ብምፍጣር ብሉፃትን ተወዳደርትን ተምሃሮ ኣብ ምኩስኳስ ኣበርክቶ የገብር ከም ዘሎ ዝሓበረ ሓላፊ ሃማመት እቲ ንዞባ መንእሰይ ሓይሊ ኣብ ምሕረት ኣብ ዕቡታት ተምሃሮ ንዘመዝግቦ ዓወት ብምዕቃብ ንዝበለፀ ውፅኢት ክፅዕሩ ተማሕፂኑ። ኣብ ማሕዳር ንዞባ ሞልቂ ኣቶ ዘርኣይ በረህብ መወዳእታ ተረኺቡ ዘሎ ዓወት ውፅኢት ሓያል ስራሕን ድልዱል ስልሳዊ ዝምድና ንምዃኑ ብምብራህ ኣብ ሃገራዊ ምርምር 12 ክፍለ ክድገማ ዘኻኺሮም። እዚ ከምዚ ኢሉ እንከሎ ካብ 1 ክሳብ 3 ዋርሕ ብሞያ ክስልጡኑ ዝፀንሑ 100 መንእስያት ከም ተመረቑ እውን ወኪል ኤሪና ሓቢሮም። ዝስዕብ ዜና ሃገራት ወፃኢ ክቡራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ፣ ህዝባዊት ሪፐብሊክ ቻይናን ሩስያን ዝምድና ንምድንፋዕ ዝሕግዝ ልዕሊ 4 ስምምዓት ከም ዝኸተማ ተቓሊሑ። እዚ ስምምዓት እዚ ዝተበፅሐ ኣብ ህዝባዊት ሪፐብሊክ ቻይና ናይ 2 መዓልታት ዑደት ዝፍፅም ዘሎ ፕረዚደንት ቭላድሚር ፑቲን ትማሊ 19 ጉንበት ኣብ ከተማ ቤጂንግ ምስ ፕረዚደንት ሺጂፒንግ ኣብ ዘካይዶ ዝርርብ እዩ። እቲ ስምምዓት ፅላታት ንግዲ፣ ፀዓት፣ ፀጥታ፣ ምክልኻል፣ ቴክኖሎጂ፣ ጠፈርን ካልእን ከም ዘጠቓልል ተገሊጹ። ከም ኣካል እቲ ስምምዓት ቻይና ንመጠን ካብ ሩስያ ትሽምቶ ባህርያዊ ጋዝን ነዳድን ክብከተብሎ ምዃና ክግለጽ ከሎ ንዑ ንምስልሳል ዘገልግል ንመሬት ሳይበርያ ዝስንጥቕ 2600 ኪሎ ሜትር ዝንውሓቱ መስመር ባህርያዊ ጋዝ ክሃንፃ ምዃነን ተፈሊጡ ኣሎ። እቲ መስመር ዓመታዊ 50 ቢልዮን ሜትሮ ኩቦ ባህርያዊ ጋዝ ናብ ቻይና ንምልኣኽ ዝኽእል ምዃኑ እውን ተገሊጹ ኣሎ። ክልቲኦም መራሕቲ ኣብ ዞባውን ዓለማውን ጉዳያት ብቐንዱ ድማ ኣብ ቅልውላው ዞባ ማእከላይ ምብራቕን ዩክሬን ከም ተዘራረቡን ተሓቢሮም። ፕረዚደንት ቭላድሚር ፑቲን ሕጂ ንመበል 25 ግዜኡ ኣብ ቻይና ዑደት ይፍፅም ከም ዘሎ ፀብጻባት የረድኡ። ዜና ንምዝዛም ኣርእስታት ክደግመልኩም። መራሕቲ ሃገራትን መንግስትታትን ብምኽንያት በዓል ናፅነት ናይ ዮሃና መልእኽቲ ሰዲዶም። ብምኽንያት በዓል ናፅነት ትማሊ ኣብ ቀንዲ ጎደናታት ኣስመራ ባህላዊ ካርኒቫል ቀሪቦ። ኣብ ጋሽ ዋርካ ኣብ ፅላት ሕርሻ ርሒድ ናይ ወፍሪ ዕድላት ተፈጢሩ ከም ዘሎ ተሓቢሩ። ቻይናን ሩስያን ዝምድና ንምድንፋዕ ዝሕግዝ ልዕሊ 4 ስምምዓት ከቲማ። ፈረንሳ ኒኮላሳዊ ጽዋር ንምስፋሕ ተካይዶ ዘላ ምንቅስቓሳት መልሲ ግብሪ ከም ዝወሃቦ ሩስያ ጠንቂቓ። ሰራዊት ናይጀርያን ኣሜሪካን ብዘካየድዎ ሓበራዊ ስርሒት 175 ሽብራውያን ከም ዘቐተሉ ሓቢሮም። ሓፈሻዊ ዜናታት ተዛዚሙሎም ዝተረፉ መድባትና ንሓድገኩም ብወገነይ ሰናይ መዓልቲ እዩ።

0: ሰላም ዝኸበርኩም ተዓዘብትና ከመይ ውዒልኩም? ዕለታዊ ዜና ስፖርት ሒዝና ቀድመ ኣለና። ንምክህታልኩም ብኸብሪ ንዕድም። ዕጫ ዋንጫ መጻረይ ግጥማት ኣፍሪቃ 2027 ወዲቑም። ዕጫ ናይ መጻረይ ግጥማት ዋንጫ ኣፍሪቃ 2027 ትማል ሰሉስ ኣብ ሃገረ ግብፂ ከተማ ካይሮ ወዲቑም። ኣብዚ 48 ሃገራት ኣብ 12 ምድባት ተዳሊደናሉ ዘለዋ ውድድር ድሕሪ ነዊሕ እዋን ናብዚ ውድድር ተመይሳ ዘላ ሃገራዊት ጋንታ ኤርትራ ኣብ ምደባ 4 ክበፅሓን ከሎ ምስ ሃገራት ደቡብ ኣፍሪቃ፣ ጊነን ኬንያን ድማ ተመዲባላ። ኣብዚ ምድብ ዘላ ኬንያ ግናም ሓንቲ ካብተን 3 ኣሰናዳእቲ ሃገራት ምስ ታንዛንያን ኡጋንዳን ስለ ዝኾነት ብቐጥታያ ናብ ዋንጫ ኣፍሪቃ ክትሓልፍ። በዚ ድማ እታ ሓንቲ ኮታ ብኬንያ ብምሓዛም ካብ 3ቲኤን ዝተረፈ ሃገራት ሓንቲ ጥራያ ናብ ዝቕፅል መድረኽ ክትሓልፍ። በዚ ከዓ ኣብ ቅድሚ መጻረዪ ንኢስዋቲኒም ኣትሪፋ ዝሓለፈት ሃገራዊት ጋንታ ኤርትራ ንፈለማ ግዜ ናብ ዋንጫ ኣፍሪቃ ክትሓልፍ እንተኮይና ንደቡብ ኣፍሪቃን ጊነን ክትበልፀን ኣለዋ። ጽቡቕ ዕድል ንኣግማል ቀይሕ ባሕሪ። ኣብ ንኡስ ዞባ ሓጋዝ ምክንያት በልታሳን 5 ዓመት መዓልት ናፅነት ሃገርና ንልዕሊ ሓደ ወርሒ ዝተኻየደ ቻምፒዮን ስፖርታዊ ንጥፈት ኩዕሶ እግሪት ንኡስ ዞባ ብቐዳም 16 ግንቦት ብልዕል ማዕርግ ተዛዚሙ። እቲ ኣምሓዳር ንኡስ ዞባ ሓጋዝ ኣቶ እድሪስ መሓመድ ሓመድ ሓለፍቲ ንኡስ ዞባን ሓለፍ ፌደሬሽናትን ተወዳደርቲም ኣፍቀርትና ሰልጠን ተዘረኽቡ መዛዘምትን ስርዓት ውዕው መንፈስ ዝነበሮን ናይ ውድድር መንፈስ ዘበራበረን እዩ ነይሩ። ብመሰረንቲ ክካየድ ዝቐነ ውፅኢት ምስ ንርአ ድማ ኣብ ካልኣይ ዲቪዥን ኩዕሶ እግሪን ቀዳሚቲ ጋንታ ዓርኮብ ኮባይ፣ ካልኤቲ ጋንታ ደሴት፣ ከምኡ ድማ ሳልሴቲ ጋንታ ቢሻ ኮይነን ተዓዊተን። ኣብ ኩዕሶ መርበብ ድማ ቀዳሚቲ ጋንታ ሰላም፣ ካልኤቲ ምሕዳር ከባቢ ኣሸራም፣ ከምኡ ድማ ሳልሴቲ ጋንታ ቢሻ ብምዃን ተዓዊተን። ኣብቲ ዝተኻየደ ስፖርታዊ ንጥፈት ልዕል ኣበርክቶን ዘካየዳ ምሕዳር ከባቢ ብኮሚሽን ባህልን ስፖርትን ትንኡስ ዞባ ናይ ምስጋና ወረቐት ክውሃብን እንከሎም ዕውታት ጋንታ ድማ ተዳለወለን ሽልማት ዕጥቅን ስፖርትን ካብ ኢድ ዝተፈላለዩ ሓለፍቲ ተቐቢለን። ትማል ምሸተ መድረኽ ፕሪምየር ሊግ እንግሊዝ ሕልሚ 22 ዓመት ናይ ኣርሰናል መሊሱ ማንሲቲ ምና ቦርሞዝ ተጓዒዛ ማዕረ ሓደ ብሓደ ድሕሪ ምፍልለያ እታ ካብ ዝግጥመ ስዕረት ወይ ድማ ማዕረ ናይ ማንሲቲ ትፅበ ዝነበረት ኣርሰናል ቻምፒዮን ዝዓመት ምዃና ኣረጋጊፃስ እንተፃወታን ደገፍታን ድማ ኣብ ጠፈር ኣሕዲራላ። እዚ ውፅኢት ንኣርሰናል ካብ ማንሲቲ ብ4 ነጥቢ ትሓልፍ ዝገበረ ኮይኑ ፅባሕ ሰንበት ዝካየደ ናይ መወዳእታ ግጥማ ኣብ ሰልሃርስ ፓርክ ምስ ክሪስታል ፓላስ ፃዊታ ድማ እታ 22 ዓመት ዝሃረፈታ ፅዋኣም ኣብ ዘይሜድኣ ክትወስደያ። ናይ ትማል ግጥም ማንሲቲ ጎኒ ጎንቲ ዝነበረ ውሳንነት ምውፃእ ጓርዲዮላ ካብታ ጋንታ ተወሲኽዎ ገዚፍ ኣርእስቲ ሒዙ ክብገስ እንከሎ ወገን ቦርማውዝ እውን ኣብ ኤውሮጳዊ ውድድር ከእትዋ ዝኽእል ኣመናግዳሲ ግጥም እዩ ነይሩ። ቅድሚ ዝግጥመ ፐፕ ጓርዲዮላ ዝሃቦ መግለፂ ናይ ምስንባቶ ዝሕብር ዜና ንምድለዋቶም ኣብ ፀወታ ከምዘይፀልዎ ምኳን ተሓበረ፣ ፅልዎ ግን ኣብ ኣጋር ተፃወቱ ብርእዩ ተመስኪሩ። እዚ ብዙሕ ሰሓብ ዘይነበረ ግጥም ኣብ መበል 39 ደቂቓ እቲ ብኣርሰናል ህደን ዘሎ ፀወታይ ቦርማዝ ክሮፒ ብልሸቶ ብምዝጋብ ክኸፍቶን ከሎ ነታ ውፅኢት ትፅበ ዝነበረት ኣርሰናል ድማ ነዚ ፀወታይ መሊሳ ክደልዮ ገይርዎዩ። ኣብቲ ሰዓት ንዘሸቶ ዝኸውን መልሲ ዘይነበሮም ፃወቲ ማንሲቲ ካብ ዝግጥም 3 ነጥቢ ምስ ዘይወስዱ ቻምፒዮን ዝዓመት ኣሕሊፎም ከም ዝህቡ ዝረስዑ ክመስሉ ኣመና ዝሒሎም ክፃወቱ ከለዉ ክሳብ ኣብ ውድእ ግዜ ተወሳኺ ሰዓት 95 ደቂ ድማ ተመሪሐመም ቀፂሎም። ኣብቲ ውድእ ሰዓት ድማ ኤርሊንግ ሃላንድ ነዚ ግጥም እኮ ማዕረ ይግበሮ ማካይ ዳኛ ግን ግዜ ኣኺሉ ብምባል ፊስካ ብምንፍሑ ኣብ ቫይታሊቲ ስታዲየምን ኤማራትስን መዕቀኒ ዘይነበሮ ፅምብል ብኡን ብኡን ተኸፍተም። ኣሰልጠንቲ ማንሲቲን ቦርማውዝን ክልቲኦም ኣብዚ ዓመት ምስተወደአት ከም ዝወፁም ኣረጋጊፆም ዝኣተውዎ ግጥም ክኸውንን ከሎም ኢራዋላ ንቦርማውዝ ናይ ኤውሮጳዊ ድርኣትዩ ክፋነዋ ንከሎ ፔፕ ጓርዲዮላ ድማ ፅዋ ኤፍኤ ካፕን ካረባኦ ናምፂላ ፕሪምየር ሊግን ኣሕሊፉ ሰይድላ ይፋነዋሎም። 6 ፅዋ ፕሪምየር ሊግ ኣግዚ ምዋ ዝፋኖ ዘሎ ጓርዲዮላ ኣብ ናይ ምስልጣን ዘመኑ ንፈለማ እዋን ኣብ 2 ተኸታተለ ዓመትን ቀዳማይ ደረጃ ተመንጢሎም ሕማቕ ታሪክ ኣብ ደብተሩ ኣፅሒፉሎም። እዚ ከምዚ ኢሉ እንከሎ ትማሊ ኣብዚ መድረኽ ካልእ ኣገዳሲ ናይ ደርቢ ግጥም ተሰርዐ ክኸውን እንከሎ ክብደቱ ግን ብፀወታ ማንሲቲን ቦርማውዝን ተዓቢሉ ተሸፊኑ ይሓሊፉ። ኣብ ፀወታ ቸልሲ ካብ 2 ላቲናውያን ኤንዞ ፈርናንደዝን ኣንድሬ ሳንቶስን ሸቶ ርኺባ 2 ባዶ ክትዕወትን ከላ ነታ ካብዚ ግጥም ነጥቢ ወሲዳ ህላውነታ ክተውሕስ መዲባ ዝነበረ ቶተንሃም ንታሕቲ ደርቢያ ድማ ናይ መደታ ግጥም ክትፅበ ፈሪዳ ተላም። በዚ ድማ ቶተንሃም ኣብ ብሜድኣ ዝመፅእ ሰንበት ንኤቨርተን ዓዲማ ኣገዳሲ ግጥም ብምክያድ ህላውነታ ዝመፅእ ዓመት ምስ ዋጋ ዌስትሃምታ ሒዙ ክንፅር እዩ። ናብ መገዲ ዓወት ተመልተቲ ቸልሲ ብወገና ድሕሪ ዝዓወት ናብ ሸናይ ደረጃ ብምድያብ ኣብ ኤውሮጳዊ ውድድር ዝመፅእ ዓመት ክትርአ ኣብቲ ጸላም።
1: ባርከ ዝኸበርኩም ተዓዘብትና ሎም ትሕስና ዝምስሊ ነይሩ ምሳኻም ፅናሕኩ

0: ድሕሪ ባይታ ናይ መብዛሕትኦም ስፖርተኛታት ከም ዝገልጾ እንተስ ብሰንኪ መነባብሮ እንተስ ኣብቲ ዝነጥፍሉ ዓውዲ ብተወፋይነት ንምስራሕ ዝበዝሑ ናይ ኣካዳሚ ትምህርቶም ኣቋሪፆም እዮም ናይ ስፖርት ጉዕዞኦም ክቕፅሉ ዝረኣዩ ዘይምምሃሮም ካብ ዓወታት ምምዝጋብ ዘይዓግቶም እኳ ተኾነ ብሰንኪ ድሩት ኣካዳምያዊ ኣፍልጦኦም ግና ኣብ ዓለምለኻውያን ውድድራት መረዳድእ ቋንቋ ክጽገሙን ምስ ኣሰልጠንቶም ኮነ ማናጀራቶም ኣብ ዝገብርዎ ውዕላት ብሰንኪ ድሩት ኣፍልጦ ጌጋ ውሳነታት ክወስዱ ዝተራእዩ ስፖርተኛታት ብቕፅሪ ውሑዳት ኣይኮኑን
1: ዳርጋ ሚት ካብ ሚት እቲ ኣትሌታትና ዝመፁ ካብቲ ናብያተ ትምህርቲ ካብ ሚኒስትሪ ትምህርትን ካብ መምሃራን ዝነበሩ እዮም ዝመፁና ሕጂ ኣብቲ ታሕቲ ዘይቃልኣለም ነቲ ዞባ ወኪሎም ክመፁ ኣብዚ ሃገራዊ ውድድራት ዝገብሩ ተምሃሮ እዮም ናይ ሚኒስትሪ ትምህርቲ ውድድር ዝመፁ ተምሃሮ እዮም ንሶም እዮም ኣብኡ ብዙሕ ፀገም ዘሎ ኢለ ኣይየብልን እየ ንምንታይ እንተ ብሚኒስትሪ ትምህርቲ ድ ወላ ብፌደሬሽናት ዝግበር ውድድራት ይመፁ ኣለዉ እዚኦም ቆልዑ እዚኣቶም ሕጂ ኣብ ስመራ ብፍሉይ ወይ እውን ኣብቲ ካልኦት ዞባታት ክለብ ዘለዋ ንሓሪእኻዮም ንጎ ትምህርቶም ውዒሎም ናይ ምሸት ኣብቲ ክለቦም ከይዶም ትሬኒንጎም ይገብሩ ወይ እውን ንጎ ትሬኒንጎም ገይሮም ምሸት ኣብቲ ትምህርቶም ይወፍሩ ማለት እዩ ሕጂ እዚ ብዙሕ ፀገም ዘለዎ ኣይመስለኒ ወይ እውን የብሉን ይብል ኣብቲ ላዓሊ ምስ መፃኻ ግን ናብ እቲ ጉያ ከም ሓደ ፕሮፌሽን ክሕዞ እዩ እቲ ስፖርታዊ ዕድመ 16/8 ምስ መፀ ሽዑ እንዲ እቲ ናቱ ፕሮፌሽን ኣብ ጉያ ድዩ ኣብ ሳይክል ድዩ ኣብ ኩዕሶ ኢሉ ዝፍለየሉ ሽዑ ሕጂ ምስቲ ዝመሃሮ ትምህርቲ ሓደ ስፔሻል ፕሮግራም ጌርካ በዚ እቲ ትምህርቲ ብግቡእ ክውድእ ከም ዘለዎ በዚ ከዓ ነቲ ስፖርት ውን ብግቡእ ክሰርሕ ከም ዘለዎ ሓገዝ ዘድልየሉ እዩ ሕጂ ኣብዚኣ ምናልባሽ ብዙሕ ግዜ ከምቲ ዝድለ ስነ ዘይንሕግዞ ነቲ ስፖርታዊ ግድን እዩ መጀመርታ ምርጫ ብስድራ ይኹን ወላ ብኩሉ ነገራቱ መጀመርታ ትምህርቲ ወዲኡ ኣገልግሎቱ ወዲኡ ክመፅእካ ትፅበዮ ኣብዚኣ ግን ነዚ ሰብ እዚ ካብቲ ትምህርቲ እውን ካይተኣለየ እቲ ናቱ ኣገልግሎት ብግቡእ ክገብር ኣብቲ ስፖርት እውን ካይተኣለየ ክንሕግዞ ኣብዚኣ ቅሩብ ሓገዝ ዘድልዮን ስራሕ ዘድልዮን ኢለ ኣምናነ
2: ወላዲ ክሕወሶ ኣለዎ ነዚ ድሕር ወላዲ ድሓር ቤት ትምህርቲ እንታይ ኣብ ተምሃሮ ከለዎ ኣብቲ ግራስሩት ክጅምሩ ስለ ንብል ዘለና ድሕር ተረዳድኦም ንሶም ጀሚሮሞ ልክዕ ብማዕረ እቲ ትምህርትን ስፖርትን ብማዕረ ስለዝኸይድ እቲ ቀጻልነት ናይቲ ትምህርቲ ምስ ስፖርት ብሓደ እዩ ዝዓቢ ማለት እዩ እንድሕር ትምህርቲ ክቋርፁ ኮይኖም ግን ዕቤት ናይቶም ኣትሌታት ይቁረፅ ማለት እዩ ንምንታይ ትምህርቲ ሕጂ ዝበዝሑ ተምሃሮ እቲ ናይ ትሬኒንግ ሰዓታትን እቲ ናይ ትምህርቲ ሰዓታትን እዩ ዘናበሎም እሞ ትምህርቲ የቋርፅዎ ሕጂ ብሓቂ ኣነ ዋላ ሕጂ ወላዲት ኮይኑ ኣለኹ ኣይቅበሎን ወላዲ እውን ኣይቅበሎን ግን ቅድም እንታይ ነይሩ ትምህርቲ ኣቋሪፆም ብስፖርት ደረጃ ተዕሊም ስለነበረ እቲ ስፖርት ኣይቆረፅን ነይሩ ሕጂ ግን ተረዳዲኦም ኣነ ክላበዋ ክላ ይደሊ ማለት እዩ ልክ ኣብቲ ሳዋ ምስ በፅሑ ሲ ቀፃልነት ድሕር ናይ ምጥርናፍ ተኽእሎ ኮሌጃት ናይ ኮሌጅ ዕብይ ዝበለ ውድድር ከምዚ ናይ ኣትለቲክስ እዩ ናይ ሳይክል ኩሉ ዓይነት ስፖርት እንድሕር ገይሮም እቲ ስፖርት ኣይቆረፅን ማዕረ ማዕረ ምስቲ ትምህርቲ ኸይድ ማለት እዩ ድሕር ማዳልያ ተምፅእ ኣለኻ እቲያ ምሽታ ናትካ መጻእሲ በታ ስፖርት ኮይና ትስምዓካ ሞ እቲ ናይ ትምህርቲ ምቁራፅ ዕብይ ይብል ሕጂ ኣብዚ ግን ከምዚ እንዳቆረፁ እቲ ትምህርቲ ክመሃርዎ ይኽእሉ እዮም እዩ ዝብል ኣነ ጥራሕ ሓገዝ ናይ ውላድን ናይቲ

0: ቤት ትምህርትን ብጣዕሚ እዩ ዘድሊ ማለት እዩ።
1: መንግስቲ ነዚ ኣብ ግምት ብምእታው ድሕሪ ሕጂ ኣብቴን ዝሓለፋ 3 ዓመታት ጀሚርና ስፖርተኛ ዝኾነ ስፖርት ማለት እዩ ወይ ተምሃራይ ክኾን ኣለዎ ወይ ወታደር ክኾን ኣለዎ። ወታደር ማለት ትምህርቲ ወዲኡ ወፂሎ ማለት እዩ። ሕጂ ግን ንሕና ኣብ መንእስያት ንሰርሕ ስለ ዘለና ተምሃራይ ክኸውን ኣለዎ። ስለዚ ናይ ግድን ክምሃር ኣለዎ። ፍልሊ ድመፅ ዘሎ ግን እንታይ እዩ? ተምሃራይ ማለት ቤት ትምህርቲ ምኻድ ኣይኮነን። ኣብ ቤት ትምህርቲ ድማ ድህቦ ሂብካ ምክትታል እዩ። ድሓር ይጠቕሞም እዩ። ኣትሌታት ንድሕር ፈሊጦሞ ይጠቕሞም እዩ። ኣሰልጣኒ እውን ከየድልዮም ይኽእል እዩ። ንኣብነት እዚኦም ፕሮፌሽናል ናይ ብሽክሌታ ጎየይቲ ኣብዚ ዓዲ ክመፅ ከሎ ሲ ንዑም ዝበቅዕ ኣሰልጣኒ ዘሎ ኮይኑ ኣይስማዕንን። ኦልሬዲ እቲ ፍልጠት ሒዞሞ ይመፅኦም። ልዕሊ ዝኾነ ኣሰልጣኒ ኣሰልጣኒ ናይ ምዃን ዕድል ኣለዎም። ንፉዓት እዮም። ቅድም ውን ብዛዕባ ምግቢ ክንዛረብ ነርና ሲ ንሕና ኣብ ኣትሌቲክ ዝጎዩ ፕሮፌሽናል ጎየይቲ ብዛዕባ ምግቢ ዘለዎም ኣፍልጦን ኣብ ብሽክሌታ ዘለዉ ጎየይቲ ብዛዕባ ምግቢ ዘለዎም ኣፍልጦን ናይ ሰማይን ናይ መሬትን እዩ። እዚኦም ናይ ብሽክሌታ እቲያ መፅሓፍ እንታይ ትብላላ ፅቡቅ ገይሩ ተረዲእዎም ብኣዮም ዝኸዱ ካብታ ወፃኢ ይኸዱን እዮም። ኣባና ግን ኣብ ኣትሌቲክስ ከብድኻ ከመይ ጌርካ ትመልእ ጥራሕ እዩ እቲ ዝያዳ ዝስራሕ ኣሉ ዘሎ እንታይ የድልየካ ብዙሕ ኣቕልቦ ብሕጂ እዩ ዝወሃቦ ዘሎ። ሃገራዊ ፌደሬሽን ነዚ ኣብ ግምት ብምእታው ካብቲ ዝሓለፈ ዓመት ጀሚሩ 2 ዓመት ገይሩሎ ክኢላ ናይ ኒትሪሽን እንዳምፀሲ ኣስተምህሮ ይህብ ኣሎ። ሓደ ኣትሌት ክንዲዚ ኪሎ ሜትር እንድሕር ከይዱ ክንዲ ምንታይ ፀዓት የቃፅል ክንደይ ካሎሪ የቃፅል ነዚ ካሎሪ ብኸመይ ክመልሶ ይኽእል እንዳበልና ሲ ከምኡ ዓይነት ኣስተምህሮ ንኣሰልጠንቲ ንኣትሌታት ክንህብ ጀሚርና ኣለና። ግን ኣድህቦ ሂቡ ምስቲ ክኢላ ናይ ኒትሪሽን ንኣስካ ረዳእኒ ኢሉ ድሰዕበ ግን ብዙሕ ኣይረእኹን። ውሕዳት ኣለዉ ግን ብዙሓት ኣይረእኹን። ክኸውን ዝግብኦ ግን ልካ ከምዚኦም ብሽክሌታ ንሪኦም ዘለና ቢንያም ግርማ፣ ኣማኑኤል ግረዝጌር ኣጋጣሚ ምሶም ስለ ዝዕልል ማለት እዩ ኩሉ ኣካይዶም ሲ ሳይንስ እዩ። ኩሉ ነገሮም ካብ ላዕሊ ስጋብ ታሕቲ ሳይንስ እዩ። ሕጂ ኣባና ከምኡ ኢለን እሱ ስጋብ ንገብር ቁሩብ ኣብ ኣትሌቲክስ እቲ ካብ ዓወት ክንረኽቕ ኢና። እሱ ምስ ሓወስና ግን እቲ ዓወት ባዕሉ ክመፅ እዩ። ምክንያቱም እቲ ኣልቲቲዩድ እቲ ብራኸ ናይ ሃገርና ኣሎ፣ እቲ ተፈጥሮ ዝሃበና ፀጋ ኣሎ፣ ኩሉ ነገር ኣለና። ሓንቲ ተሪፋ ዘላ እዚኣ ሳይንስ ከመይ ጌርካ ትሕውሳ እዩ። ማእሲ ዕረፍ እንታይ ትበልዕ ስናእምሮ ከመይ ትዳሎ እዜን ድሕር ጌርና ሲ ናብ ዓወት ዘይ ንመፃሉ ምክንያት የለን።
2: ዓመታዊ ብሃገራዊ ፌደሬሽን ኣትለቲክስ ኤርትራን ዞባውያን ፌደሬሽናትን ተዳልዮም ዝካየዱ ውድድራት ኣትለቲክስ ኣለዉ። ብምንፅር ኣሰልጠንትን ኣካየትን ክርአ እንከሎ እዞም ውድድራት እኹላት ድዮም። ንመወዳደሪ ቦታ ዝሕረ ቦታታት ከ ንኣትለታትና ዓቕሞምን ብቕዓቶምን ክመዝኑ ብሓቂ ዝምችእ ድዩ።
0: ውሕድ ይብል ንምንታይ እቲ ተወዳዳሪ ክትብል እንድሕር ኮይንካስ ኣብ ብዙሕ ውድድራት ብዝተገብሮ ልምምድ ኢኻ ሰዓትካ ትፈልጥ። እቲ ናይ ተወዳዳርነት መንፈስ ተጥሪ ሕጂ ውድድር ብዝበዝሐ ኣትሌታት ይበዝሑ ማዕረ ማዕሪኡኻ ዕቤት ናይቶም ኣትሌታት ምልውዋጥ ሰዓታት ይመፅ እዩ። ስለዚ ውድድራት እቲ በብዕድሚኦም ተንሓ ሓንቲ ዓመታዊ ካላንደር ኣለና ግን ክውሰኽ ፅቡቕ ነይሩ።
3: ንኣብነት ናይ ሲኒየር ንብሎም ካብ 20 ላዕሊ ዕድሚኦም ኣብ ዓመት ሓንቲ ትራክ እዩ ከም ሻምፒዮና ዝዳለወሎም። ኣብ መንጎ ከምዚ ናይ ግዜ ፈተነ ኢሉ ዝመፅእ ኣሎ። ክልተ ግዜ ድዩ ሰለስተ ግዜ ድዩ ከምዚ ኦሎምፒክ ክቐርብ ከሎ። ስለዚ እዚ ሰብ እዚ ኣብ ዓመት ሓንቲ ሻምፒዮና ዝገብር እንዳሃርኩ ናይ ሕማቅ ኣጋጠሞ ኮይኑ ኣብቲ ውድድር ምስ ቀረበ ወይ ሰዓል ሓምም ወይ እግሪ መጉዳእቲ ኣጋጥሞ ወይ ብገለ ቴክኒክ ፀገማት ካብቲ ውፅኢት እንዳሃር ወፂኡ ንካልእ ሓደ ዓመት እዩ ክፅበ ማለት እዩ። ሕጂ እዚታት ኣካላይ ኮይኑ ትብል ናይ ትሕቲ ዕድመ ውድድራት ግን ኣዝዩ ፅቡቕ እዩ ዘሎ። እቲ ዞባ ናቱ ውድድር ይገብር ሻምፒዮና ይገብር እግርግሩ ከዓ ማዕር ማዕሪኡ ከዓ ናይ ሃገራዊ ውድድር ከዓ ሻምፒዮና ይግበር። ስለዚ እዚ ሰብ እዚ ኣብ ዞቡ እውን ተወዳዲሩ ኣብ ሃገር እውን ተወዳዲሩ ትንሽይ ዕድመ ስለ ዝኾነ ከዓ ብማእከላይ ዕድመ ክወዳደር ስለ ዝፍቀዶ እንደገና ናይ ዞባ ማእከላይ ዕድመ ይወዳደር ብናይ ሃገር ደረጃ ከዓ ማእከላይ ዕድመ ይወዳደር ብውሕዱስ ልዕሊ 4 ግዜስ ይወዳደር ኣሎ ማለት እዩ። ሕጂ ነቲዮም ሲኒየር ግን ከምዚ ዓይነት ሓደ ሲስተም ክፍጥረሎም ይምረፅ። ንምንታይ ኣብ ዓመት ሓንቲ ወይ ክልተ ውድድር ገይሩ ተረፋ 10 ተዋርሒ እንዳሓዳ ትሬኒንግ

0: ሎ ብዙሕ ከማዕብሎ ኣይክእል ንምንታይ ሓደ ኣትሌት ኣብ ዓመት 1 ግዜ ወይ ልዕልዩ ክወዳድር ኣለዎ ኣብ ሓደ እሱ ዝወዳድሮ ኤቨንት እዩ ዝብል እቲ ኣትለቲክስ ስለዚ ክልተ ግዜ ተወዳዲሩ ማለት የለን ማለት እዩ
1: ኩሉ ሰብ ንናቱ እንዲዩ እንታ ሽሙ ዝገብር ኣብ ኤርትራ ኣትሌቲክስ ብመንግስቲ ጥራሕ ተመዊሉ ዝኸይድ ስፖርት እዩ ኣብ ካልእ ዓለም ከም ኣይኮነን ከምኡ ስለ ዝኾነ ንሕና ከምቲያ ዝበልኩኻ ዓመታዊ 1ሰተ ውድድር ንገብር ኢና 1ሰተ ውድድር 1ሰተ ውድድር ሓደ ውድድር ተዋዓደ 300,000 ውድ እዩ ከምዚ ኣስመራ ማራቶንን ናይ ምብራቕ ኣፍሪቃ ፍርቂ ማራቶን ድማ ካብኡ ንላዕሊ ማለት እዩ እዚ ኩሉ ብናይ መንግስቲ ወፃኢታት ዝግበር ውድድር እዩ 1ሰተ ውድድር ድማ ንብል ኣለና እንታይ ማለት እዩ ዳርጋ ኣብ ወርሒሲ ሓንቲ ውድድር ኣለና ኣብ ወርሒስ ሓንቲ ውድድር ኣለና ሕጂ ግን እዚ ውድድር ምስ ካላንደር ድማ ተኣሳሲሩ ዝኸይድ እዩ ንስለ ውድድር ጥራሕ ኢልና ይንገብሮን ኢና ሕጂ እቲ እንታ ሽሙ ደሪቬቲቭ እንድዩ ካብ ላዕሊ ንሕና ካብ ዓለማዊ ኣትሌቲክስ ምስ ወሰድናዮ ሽዑ ናይ ሃገር ካላንደር ምስ ኣውፃእና ዞባታት ድማ ናተን ካላንደር የውፅአን ኣጋጣሚ ኣነ ኣብ ዞባ ማእከሉን ፕሬዚዳንት ኮይነ ስለ ዘገልገልኩ እንታይ ና ንገብር ካብቲ ሃገራዊ ፌደሬሽን ዝመፀ መደብ ወሲርና ንሕና ድማ ናይ ውሽጥና ውድድር ነዳሉ ከምኡ ተገይሩ እዩ ድስራሕ ስለዚ እንታይ ማለት እቲ ውድድር ሲ ብደረጃ ዞባ ብደረጃ ሃገር ብደረጃ ዓለም ሓደ ሓደ ግዜ ድማ ብደረጃ ኣፍሪካ ውን ኣሎ ማለት እዩ ስለዚ ኣትሌት ብዙሕ ውድድር እዩ ዘለዎ ኣክቸዋሊ ንሕና ሕጂ ከቢድና ዘሎ ምስቲ ካልኦት ፌደሬሽናት ኣብ ግምት እንድሕርእቲ ኢኻ ንኣብነት ኣብ ብሽክሌታ 2 ወይ 3 ውድድር ይህሉ ኾኑ ዓመታዊ ንሕና ግን 1ሰተ ውድድር ንዓና ነቲ ፌደሬሽን ከቢድ እዩ ናይ ከባቢና ድማ ካላንደሩን ቸክ ንገብር እንዲና ኣብ ከባቢና ክንዳና ውድድር ዝሰርዕ ፌደሬሽን የለን ሕጂ ኣትሌቲክስ ካብ ትራክ ወፂኡ ናብ ፅርግያ ገፁ ይኸይድ ስለ ዘሎ ዝተፈላለዩ ቦታታት ውድድር ይካየድ እዩ ናይ ፅርግያ ውድድር ኣብ ካልኦት ከባቢታት ማለት እዩ ንሕና ግን ስቲል በቲ ኣቀባቢ ብዝኾነ ኣገባብ ከምቲ ቀደሙ ኢና ንኸይድ ካብኡ ኣይወፃናን እንታይ ማለት እየ መንደፈራ እናታ ውድድር ክተዳሉ ይግባእ እዩ ናይ ፅርግያ ናይ 1ሰተ ኪሎ ሜትር ናይ 5 ኪሎ ሜትር ናይ ፅርግያ ውድድር ደቂ ማሓሮም ከምኡ ክትገብር ትኽእል እያ ኣብ ዞባ ደቡብ ሲ 4 ቦታ ክንገብር ንኽእል ኢና ኣብ ዞባ ጋሽባርካ ኣብ 4 ቦታ ክግበር ናይ ውድድር እዩ እቲ ሓያል ዝገብሮ ነቲ ሃገራዊ ፌደሬሽን እቲ ቀንዲ ስርሑ ውድድር ምስራዕ ኣይኮነን ኣትሌቲክስ ኣብ መላእ ኤርትራ ብኸመይ ይዝርጋሕ ከመይ ተሳታፍነት ይረጋገፅ ንዑ እዩ ቀንዲ ስርሑ እምበር እዚ ኣብ ካልእ ቦታ ተሰሪሑ ንሕና ነዚኦም ኣብ ካልእ ቦታ ተሰርሑ ኣትሌታት ከመይ ጌርካ ናብቲ ዓለማዊ መድረኽ ተብፅሖም እዩ ንዑ ንምግባር ድማ እቲ ሓንቲ ውድድር እያ ተኣኽለና ኣብ ዞባታት ግን ኣይ ገደብ የብሉን እዚ ንጥራሕ ውድድር ኣካይዱ ኢሉ ሲ መምርሒ ብሃገራዊ ፌደሬሽን ዝተዋሃበ የለን ስለዚ ኣብነት ናይ ብሽክሌታ እንድሕር ወሲደልካ ኣብነት ናይ ኩዕሶ እግሪ እንድሕር ወሲደልካ ዞባ ማእኸል ሲ ዞባ ማእኸል ብሽክሌታ ዳርጋ ናይ ሃገር ውድድር ሲ ዘካይዶ ዘሎ ሃገራዊ ፌደሬሽን ብሽክሌታ እንታይ እዩ ዝገብር ሓንቲ ናይ ኤርትራ ሻምፒዮን ገይሩ ካብን ድማ ንሕሪቲ ጋንታ ዝኸውን ተፃወቲ ይእክብ ማለት እዩ እዚ ሃገራዊ ፌደሬሽን ኣትሌቲክስ ከምኡ ክኸውን ዝግብኦ ስራሕ ዞባ ግን ኣጋጣሚ ኮኑ ኣብ ዞባ ማእከል እዩ ዝበስሐ ስራሕ እምበር ኣብ ደቡብ ከምኡ ክኸውን ነይሮ ኣብ ጋሽባርካ ከምኡ ክኸውን ነይሮ ኣብ ኩለን ዞባታትና ከምኡ ክኸውን ነይሮ ሓያላት ተቀዳደምቲ ድማ መፁ ሕጂ ኣብ ኣትሌቲክስ ከምኡ ክግበር ይከኣሉ ካብ ብሽክሌታ ዝሓሸ እዩ ምክንያቱም ፅርግያ ይደሊን እዩ ብሽክሌታ ይደሊን እዩ እግርኻ ጥራሕ እዩ ዝደሊ ኣብኡ እንድሕር ክስራሕ ኮይኑ ዞባታት ድለዮም ውድድር ከም ድለዮም ማለት ሲ 5,000-10,000 ውድድር ሰሪዖም ሲ ነቲ ኣትሌት ኣብ ሲሎም ከምፅቦ ይግባእ እዩ ሕጂ ግን ብመንፅር እዚ ሃገራዊ ፌደሬሽን ዘዳለዎ ውድድር ግን ኣዝዩ ብዙሕ እዩ ብዙሕ ኢና 1ሰተ ውድድር ቀሊል ኣይኮነ ነዚ 1ሰተ ውድድር ምስ ገበርና 1ሰተ ውድድር ድማ ምስኡ ዝኸይድ ናይ ደገ ምድለዋት ንገብር ኢና ኣብ ደገ ድማ ኬድና ንሳተፍ ኢና ስለዚ ኣብ ዓመት ከባቢ 20 ውድድር ኣለና ማለት እዩ
2: ኣብ መጋግባ ኣብ ዓወት ሓደ ስፖርታዊ ዓብ ተራ ከም ዘለዎ እዩ ዝጥቀስ ገለገለ ኣትሌታት ዝወስድዎ ምግብን ፈሳስን ምስቲ ዓውዲ ኣትለቲክስ ዝጠልቦ ዘይቃዶ ኮይኑ ንሪኦም ንኣብነት ኣብ ልምምድን ውድድርን መጠን ማይ ብዝግባእ ዝወስዱ ኣትሌታት ውሕዳት ካብቲ ክኾኖ ዝግባእ ንታሕቲ መጠን ማይ ብምውሳዶም ናይ ድርቀት ወይ ዲሃይድሬሽን ፀገማት ከጋጥሞም ይረአ ብተወሳኺ እውን መብዛሕትኦም

0: ስፖርተኛታት ኣብ እዋን ልምምድ ኮነ ድሕሪ ውድድር ብቐጻሊ ፓስታ ምምጋብ የዘውትሩ። ፓስታ ሓይሊ ዘለዎ ምግቢ እኳ እንተኾነ ብክንደይ መጠን ክበልዕዎ ከም ዘለዎም ክግንዘቡ ጽቡቕ እዩ።
1: ሰዕቲ ወላ መደባት ናይ ደቂ ኣንስትዮ ዝመፅእ ኣሎ ኣብቲ ፌደሬሽናት ዘለዋ ናይ ምክትታል ደቂ ኣንስትዮ ናይ ኣመጋገባ ነገራት ናይ ጥዕና ነገራት ናይ ደቂ ኣንስትዮ ወይ ብሓፈሻ ከዓ እቲ ፌደሬሽን ዝውድቦ ከም ሓውሲ ሰሚናር ኣስተምህሮታት ውን ይወሃብ እዩ። እዚ ሓደ ካብቲ ክትስርሕ ዘለካ ነጥብታት እዩ። ከም ኣሰልጠንቲ እዚታት ግዲ እትን መሰረታውያን ንብለን ነገራት እዩ። ሓደ ኣትሌት ድሕሪ ስልጠና ድሕሪ ከቢድ ስልጠና ወይ ትሬኒንግ ክወስዶ ዘለዎ ነገራት ይንገሮ እዩ። ኣብቲ ኣቕሚ ብዘይገድስ ኣቕሙ ይገብር ይኽእል እዩ፣ ግን እንታይ እንታይ ክወሲድ ከም ዘለዎ መዓስ ክወሲድ ከም ዘለዎ ቀጻሊ እቲ ኣሰልጣኒ ይሕበር እዩ። እዚ ማለት ግን ኣኻሊ ኣይኮነን እኹል ኣይኮነን ንዕኡ ዝኸውን ሕጂ ኣብ ገሊዩ ቋንቋታት ወይ እውን ክትሪኦ ከለኻ ብናቶም ቋንቋ ወይ ብናይ ወፃእተኛታት ቋንቋ ተፃሒፉ ነቲ ሓደ ስፖርታዊን ናይ ሳይክል እንዳሃር ኮይኑ እንታይ ወሲድ ናይ ኩዕሶ እግሪ እንዳሃር ኮይኑ ናይ ጉያ ሕጂ ከምኡታት ነገራት እውን የድሊ እዩ። እምበር ብኣፍካ ምንጋር ከም ሰሚናር ምሃብ ከም ታሽሙ ምግባር በይኑ እኹል ኣይኮነን። ንሕና እውን ቀጻሊ ንህቦም እውን ኮ ስትል እኹል ኣይኮነን። ኣብ መወዳእታ ኮ ከይዱ ሎሚ ኣብቲ ቴክኖሎጂ እቲ ተኣሲርካ ትጎዮ ዘለካ ስማርት ዎች ክንደይ ካሎሪ ከም ዘጥፋካ ይነግረካ እዩ። ክንዲኡ ካሎሪ ክትወስድ ኣለካ። ክንዲኡ ካሎሪ ምናልባሽ ኪሎ ቺዝ ድኻ ትበልዕ ፍርቂ ኪሎ ቺዝ ድኻ ትበልዕ ከብድኻ ክመልእ እዩ። ካብ ብከምኡ ብዝሒ ዘሎ ተወስዶ ግን ኣዝዩ እንታሽሙ ዝኾነን ዝያዳ ከዓ ትደልዮ ካሎሪ ዝሕዝ ዓይነት ሳፕሊመንት ከድልየካ እዩ ኣብቲ ኣመጋገባኻ ማለት እዩ። ስለዚ ምስቲ ዕብየት ደረጃ ኣቕሚ ናይቲ ስፖርታዊ ኣትሌት ኣብቲ ዝለዕለ ደረጃ ወይ ኤሊት ንብሎ ምስ በፅሐ ሕጂ እዚ ከምዚ ዓይነት ነገራት ኣዝዩ ወሳኒ እዩ። ኣብቲ ንኣሹ ወይ ማእከላ ዕድመ ዘሎ ብዙሕ ንኮሙታት ዝኸይድ እውን የብሉን ስል ግን እተን ክወስዶን ዘለወን ነገራት ኩሉ ግዜ እ መሰረታዊ እውን ስለ ዝኾነ ቀፃሊ ሓበሬታ ኣፍልጦሲ ኣለዎም ይወሃብ እዩ።
2: ክንደይ ካሎሪ ምስ ጥማእኻ ክንደይ ካሎሪ ኢኻ ክትረክብ ዝግባአካ? ነዚ ግን ካሎሪ እንታይ እንታይ መግቢአን ድህባኻ? እዘን ዓበይቲ ክልተ መግብታት ኣለዋ፣ እዚ ማክሮኒትሪንስ ማይክሮኒትሪንስ እንብለን። ሕጂ እቲ ማክሮኒትሪንስ እዚ ካርቦሃይድሬት ምስ ካርቦሃይድሬት ተኣሳሲረን ዘለዋ መግብታት ክትረክበን ቀሊል ካርቦሃይድሬት ፕሮቲን እቲ ዝቀለለ፣ እቲ ማይክሮኒትሪንት እየን እቲን ከባድ፣ እቲ ሚነራላት መን ዝያዳ ፖታሽየም የድልዮ መን ዝያዳ ማንጋኒዝ የድልዮ ማግኒዝየም የድልዮ ሲ እሰን ብሳይንስ እየን ዝርከባ። ካልእ ኣብዚ ሕጂ መፅኡ ዘሎ እቲ ምትእስሳር ኣትሌቲክስ ምስ ኣብ ኣካላትና ዝምንጩ ዘሎ ላክቲክ ኣሲድ ተኣሳሲሩ ዝኸይድ እዩ። ላክቲክ ኣሲድ ኣብ ገለ እዋን እግርኻ ብሙሉ እዩ ኣሳሲ ኣካላትካ ብሙሉ ይኣስሮ እዩ ክምንጩ መስ ጀመረ። ሕጂ እቲ ሳይንስ መፅኡ ዘሎ ከመይ ጌርካ ነዚ ዝምንጩ ዘሎ ኣሲድ ናብ ረብሓኻ ትቐይሮ እዩ። ንዑ እንድሕር ቀይርካ ጥራሕ እዩ እቲ ዓወዲ መፅእ። ምክንያቱም ኩሉ ኸድካ ኣብ መወዳእታ ምስ ቀረብካ እግርኻ ይኣብየካ ብኢድካ ጥራሕኻ ክትከይድ ትደሊ። እሳ ላክቲክ ኣሲድ እያ። እዚኣ እንታይ እዮም ዝገብርዋ? ንጎ ንጎ ትዕቀን ላክቲክ ኣሲድ መዕቀን እዩ መፂ ሎ ኣብ ኤርትራ ገና ይኣተውን ንሕሪቲ ጋንታ ሓደ ግዜ ምስ ናይ ወፀተኛታት ኣሰልጠንቲ ብሓንሳ ክነሰልጥና ምስ ጀመርና ኢና ርኢና። እሳቶም እንታይ እዮም ዝገብሩ? መፂኦም ኣብ እዝንኻ ካብ እዝንኻ ቁሩብ ደም ይወስዱ። እቲ ኣብ ኣካላትካ ዘሎ ላክቲክ ኣሲድ ፈሊጦም ሸዓዮም ትሬኒንግ ፕሮግራም ዘውፅኡልካ። ዝያዳ እንድሕር ኣለካ እንታይ ዓይነት ትሬኒንግ ትገብር፣ ዋሕዲ እንድሕር ኣለዎ ኮይኑ እንታይ ዓይነት ትሬኒንግ ትገብር ይነግሩካ። ኣብታ ውድድር መዓልቲ ግን ከይተሸገርካ ውድድር ንክትውድእ ይሕግዙካ እዩ።
0: ተሳታፍነት ደቂ ኣንስትዮ ኣብ ዓውዲ ኣትለቲክስ ኣብ ፈለማ እቲ ቁፅሪ ዝተዓፃፀፈ እዩ። እንተኾነ ግና ምስ ግዜ ዕድመና ወሰኻ ኣብ ዝኽእዳሉ በንጻሩ እቲ ቁፅሪ ከንቆልቆል ይርአ። እዚ ድማ ገዳይም ኣትለታት ብውልዶ ኣትለታት ናይ ምትኽኻእ ሰንሰለት ኣብ ምልክት ሕቶ የእትዎም።
3: ብጣዕሚ ኢኻ ተሓዝን። ማለት ኣብቲ ግራስሩት ከሎ ብማዕር እዮም ዝዓብዩ ድሓር ኣብቲ ናይ ጁኒየር ዕድመ ወይ ክል

0: 18 ዕድመ ምስ በፅሑ ብፍርቂ ይጎድላ ተናዋልድ ማለት እዩ። ኣብ ሲነርካ በቃ የለዋን ክንብል ንኽእል። ንምንታይ እቲ ቁፅርስ ዳርጋ ብ10 ብ9 እንዳኾነ እዩ ዝኸይድ። እዚ ሕጂ ከምዚ እንዳዓበኻ ምስከትካ እቲ ደቂ ኣንስትዮ ናይ ባህሊ ናይቲ ሕብረተሰብ ተራ ስለ ዘለዎ ትምህርተን ክገብር ኣለወን፣ ዕብተይለን ከዓ ስድረአን ክሕግዝ ኣለወን። ሕጂ ኣብዚ ቆላሕታን ደቂ ኣንስትዮ ዝያዳ ተዝግበር ብዙሕ ዝበላ ደቂ ኣንስትዮ ክንረክብ ምስከኣል።
1: ኣትሌቲክስ እንታይ ሽሙ እዩ? ከቢድ ስፖርት እዩ፣ ናይ ውልቂ ስፖርት እዩ። ድማ ከም ካልእ ስፖርት ድማ ህቡብ ኣይኮነን። ሕጂ ንኣብነት ብሽክሌታ ህቡብ ስፖርት እዩ፣ ሰረት ፀንሐ እዩ። ኩሉ ቆልዓ ተሲኡ ወዱ ጓሉ ብሽክሌታ ክዝውር ክትሪኢ ከለካ ባህ ይብለካ። ኣትሌቲክስ ግን ከምኡ ኣይኮነን። ኣትሌቲክስ የድክም እዩ፣ ብጣዕሚ እዩ ዘድክም። ብሽክሌታ ውን የድክም እዩ፣ ግን እዚ ኣድኪሙካ ህቡብነት ግን ኣይውስኸልካ። ስለዚ የውስኸልካ ብዙሕ ግዜ እንታይ ና ንርኢ ደቂ ኣንስትዮ ኣብቲ ፎርማቲቭ ኤጅ ኣብቲ ክብገሱ ከለዉ ሲ ካብ 12 ስጋብ 16 17 ኣብ ስቴድዮም እንድሕር ከድና ርእናዮን ዳርጋ ማዕራ ወዳት ኣለዋ። ሕጂ 17 ምስ ኮነት እንታይ እያ ተጥፍዖን ዘላ እንታይ እያ ተጥፍዐን ዘላ ሲ እንታይ እያ ከምዚ ብዙሕ ነገር ክንዛረብ ንኽእል ኢና። ኩነታት ትምህርቲ፣ ኩነታት ሃገራዊ ኣገልግሎት፣ ኩነታት መርዓ፣ ኩነታት ምስካፍ ናይ ስድራ። እቲ ጓል እንዳጎበዘት ክትመፅ ኮላ እቲ ስድራ ከምቲ ቆልዓ ዝነበረቶ ኣይኮነን። ካብ ምጥንቃቅ ይጅምር እዩ። ምጥንቃቅ ክጅምር ድማ ናብ ውሽጢ ገጹ እዩ ድስሕብ። ሕጂ እዚ ኩሉ ኣለዎ ተደማሚሩ። ካልኣይ ነገር ድማ ገሌን ድወፅ ኣለዋ ማለት እ ፅቡቅ ደረጃ ድበፅሓ ብዝተፈላለዩ ምክንያት ድማ ኣይትርእን ኢኻ ልክዕ እቲ በፅሒኖ ምስ በልካ በቃ እዚ ንሃገር ክተሰሚ ተኽእል እያ እንዳበልካ ከለካ ሲ ሓንደበት ድማ ካብቲ ዓውዲ ክእለያ ትርእን እሞ ዝተፈላለዩ ምክንያት ክህልዎ ክእል እዩ። ሕጂ እሰን ከምዚ እንታሽሙ ሮል ሜድ ኣብነታዊ ናይ ፅቡቅ ኣብነሲ ኣይ ብዙሕ ኣይረኸብናን። እቲን ዝርከበ ናዝሬት ኣላትና፣ ነቢያት ኣላትና፣ ናፅነት ኣላትና፣ እዚን ዝርከበን ማለት እዩ። እቲን ካልኦት ግን ኣብ ጥዕናይን እንዳበልና ሲ ኣብ መንጎ ከምዚ ይሃፋ ጥፍእ እየን ዝብላ እዚኣ መፅያ ኣሎ በቃ እዚኣ ናይ ዓለም ሻምፒዮን ክትከውን እያ ገለመለልካ ኩሉ ምድለዋትካ ጌርካ ከለካ ሲ ኣበየላ ምስ በልካ ሽዑ ተመሪዓ ኣበየላ ምስ በልካ ኣንድዒ እጅስ እሱ ኣሎ ማለት እዩ። ከምዚ እቲ ብድሆታት ናይ ደቂ ኣንስትዮ ከም ናይ ደቂ ተባዕትዮ ኣይኮነን። እምበር ኣብቲ ናይ መንእሰያት ክትሪአን ከለካ ሲ ፅቡቅ እየን መፅአን ዘለዋ ኣጋጣሚ ኮይኑ ሕጂ እውን እሰን እየን ዘለዋ እቲ መንእሰያት ኣብ ኩሉ ውድድር እሰን እየን ዝሳተፋ ዘለዋ ብብዙሕ ድማ ኣለዋ ክቅፅላ ድ ናይ ቅፅላን ግን እቲ ሕቶ ማለት ሲ ንኩሉ ስፖርት ማሕበረሰብ ስፖርት ዝምልከት እዩ።
2: ሓደ እቲ ዋሕዲ ናይ ደቂ ኣንስትዮ ኣብቲ ሙያ ወይ ዓይነት ስፖርት ብዓብዩ ኣሎ። ስለዚ ኣብ ብዙሕ ኢኻ ዝሓሸ ዓይነት እውን ትረክበሉ ኣብ ዋሕዲ ከዓ ከምኡ እዩ። እቲ ዓይነት ሰብካ ክውሕደና ግድን እዩ። ኮይኑ ግን ብመንፅርናታተን ብዙሕ ክትሪኦ ከለካ ምስ ኣወዳትካ ይወዳድርና መንፅርናታተን ብዙሕ ክነወዳድረን ከለና ድሓን ኢና ንብል በርከ ክንደይ ደቂ ተባዕትዮ ምዝጉባት ኣለዉ ኣትሌታት እንዳሃርልናን ክንደይ ደቂ ኣንስትዮ ምዝጉባት ኣለዉ ኣትሌታት ኣብዚ ሃገርና እንዳሃርልናን ናይ ሰማይን ምድርን ፍልል ኣለዎ። ስለዚ ኣብ ውሕዳት ዝመፅእ ዓይነትን ኣብ ብዙሕ ዝመፅእ ዓይነትን ንባዕሉ ፍልል ስለ ዘለዎ ማለት እዩ። እምበር ኣብ ዓይነት ድዩ ኣብ ብዙሕ ትሕቲ ናይ ደቂ ተባዕትዮ ምዃኑ ዝርዱ እዩ። ከይዱ ከይዱ ግን ሓደ ግዜ ኣብ 2022/23 ዝነበረ ውፅኢት ናይ ኣትሌታትና ክትሪኢ ከለካ ናይ ደቂ ኣንስትዮ ልዕሊ ናይ ደቂ ተባዕትዮ ዝነበረሉ ግዜ እዩ ነይሩ። እዚ ኦሪጎን ናይ ዓለም ለኻዊ ሻምፒዮና 4ይን 5ይን ወፅአን ደቂ ኣንስትዮ ኣብ ማራቶንን ኣብ 10,000 ናይ ደቂ ተባዕትዮ ውፅኢት ክንሪኢ ከለና ሽዑ እቲ ዝሓሸ መበል 15 እዩ ወፅኡ ሓደ ኣብ ስቲፕል ቸዝ 50 ወፅኡ እምበር ብድሕሪ 15 እዩ ድሕሪ ዮና ንሪዮ ከይዱ ኣብ 2023 እውን ኣብ ቡዳፐስት ዝነበረ ናይ ዓለም ሻምፒዮና እውን ተመሳሳሊ እዩ 8ይን 10ይን እየን ወፅአን እተን ደቂ ኣንስትዮና ናይ ደቂ ተባዕትዮ ውፅኢት ክትረኢ ከለካ ግን ኣብቲ ዕስራታት እዩ ደይቡ። ስለዚ ንቁሩብ ግዜ ስጋብ 2024 እውን ነይሩ እዩ ኣብ ፖዲየም እውን ንሪአን ነርና ኢና ኣብ ዝተፈላለየ ዓለም ለኻዊ ውድድራት ዓለም ሻምፒዮና ዘይኮነ ዓለም ለኻዊ ዝግበር ውድድራት ናይ ማራቶን ዶልሺ ኣብ ኣምስተርዳም

0: ብረ ውድድራት ኣብ ሮተርዳም ሶሪ ኣብኡ ሓንሳብ ካልኣይቲ ሳልሳይቲ ሓንሳብ ራብዓይቲ ገለ ዝወፃትሉ ናዝረት ከምኡ ኣብ በዓል ቪየና ቀዳማይቲ ዝወፃትሉ ኣብ ቦስቶን ሻትሻይቲ እቲ ሜጀር ማራቶን ከምኡ ንርኢና ከይዲ እውን ኣብ 224 እውን ናይ ክልተን ውፅኢት ከምኡ ይኸይድ ነይሩ እዩ። ሕጂ ግን እዚ ምስትናታትን ዋሓድን ኢና ኣወዳድና ዘለና። ኣነ ሕጂ እንታይ እምበልኩ ኣወዳት ካብ ምውድዳር ዝያዳ ኣዋሊት ምስቲ ብዝሐን እንተነወዳድሮ እቲ ውፅኢት ስትል ሕማቕ ኣይኮነን ይብል።
1: ፍትሓዊ ፀወታ ሓደ ካብቲ ብስፖርተኛታት ክትግበር ዘለዎ ክብርታት ምዃኑ ማሕበረሰብ ስፖርት ዓለም ብቐፃሊ ዝጉስጉስሉ ሓቅታት እዩ። ሜዳ ስፖርት ንሰላም ምሕዝነት ውሕስነትን ምዕባልን ክውዕል ከዓ ብዘይ ዕረፍቲ ይስራሓሉ። ስምዒት ኣልዚቡ ስፖርታዊ ጭውነት ንምርኣይ ከዓ ሓያል ዲስፕሊን ይሓትት። ኣብዚ ቀረባ ዓመታት መርዚ ስፖርት ዝኾነ ሓይሊ ዝህብ መድሃኒት ወይ ዶፒንግ ክቀላቀል ጀሚሩሎም፣ ብፍላይ ድማ ኣብ ዓውዲ ኣትለቲክስ። ኣብ ዘን ዝሓለፉ ቀረባ ዓመታት እንተስ ብፍላጥ እንተስ ብዘይፍላጥ ኣትለታትና በዚ ጉዳይ ክሕመዩን ኣደዳ ከቢድ መቕፃዕትን ማሕበራዊ ተነፅሎን ክኾኑን ተራእዮም እዮም።
2: ዝሓለፈ ሰለስተ ዓመት ምስቲ መምህር ፋርማሲስት ኣስመሮም በራኺ ነዚ ዝምልከት ከባቢ 6 ጊዜ ዝኸውን ኣስተምህሮ ተዋሂቡሎ ኣብ ዝተፈላለየ እዋን ማለት እዩ፣ ንኣትሌታትን ንኣሰልጣንትን። ሕጂ ኣስተምህሮ ተዋሂቢና ንብል ዘለና ግን ብዛዕባ ሕጊ ድማ ንዛረብ ኣለና። ሕጊ እንታይ ዝብል ዘይምፍላጥ ካብ ታሕታትነት ኣይድሕነካን። ኣነ ስለ ዘይፈለጥኩ ኢልካ ካብ ታሕታትነት ኣይትድሕኒ ኢኻ፣ ቀፃሊ ክትፈልጥ ኣለካ። ስራሕኻ እዩ። ስራሕካ እንድሕር ኮይኑ ኩሉ ኣትሌት ወላ እቲ ኣብ መንእሰይ ተጠርኒፉ ዘሎ ኣትሌት ትሕቲ 18 ንብሎ ኣትሌት ክፈልጥ ይግባእ እዩ። ኣይፈለጥኩ እንድሕር ኢልካ ማለት ኣሸላሸል ኣይግበረልካን። ስለዚ እቲ ንሕና እንታይ ንብል እቲ ኣስተምህሮ ንህብ ኣለና። ኣብ ኣፌ ንዝኣቱ ኣነ የተሓታታይ ካልእ ሰብ ብሓይሊ ሲ ኣብ ኣፌ ዝውትፈለ የለን ባዕለ እዩ ዘእትዎ። ስለዚ ኣብ ኣፍና ነእቶ ባዕልና ንሕተተሉ ካብ ኮና ሲ ኣነ ምጥንቃቕ እየ ዝብሎ ናይ ሓበሬታ ሕፅረት ኣሎ ኢላ ኣይኣምን እየ። ኦፍኮርስ ሓደሽቲ መምርሒታት ዓመታዊ መፅኦም ናይ 2026 ንኣብነት ቅድሚ 3 ሰሙን ኣስተምሮ ሂብና ኣለና። ሓደሽቲ መድሃኒታት ኣፋውስ እንታይ ኣለዋ ዝተወሰኻ ሓደ ጊዜ ሓደ ኣትሌት ኤርትራዊ ኣትሌት ኣብ ጥልያን ቀቅድሚ ውድድር ሲ ይዕበስ ምልክት ናይ ኣዝማ ነይርዎ። ሽዑ ነቲ ጥቕኡ ዝነበረ ናይ ካልእ ሃገር ኣትሌት ኣዝማ ዝሓመመ እዚኣ እስከ ትሕግዘካ ትኸውን ኢለዎ ይስሕባ እሞ ትኸፍተሉ ገረሩ ይኽፈት ይወዳደር። ምስ ተወዳደረ ቀዳማይ ወፅእ ይምርመር ዶፒንግ ኣለ ዶፒንግ ወሲድካ ይበሃል። ናይ ኣዝማ ፈውሰ ድዛረብ ዘለኹ ሽዑ ከመይ ገይሩ ሽዑ ይነግርዎ ቀቅድሚ 3 መዓልቲ እቲያ ፈውሲሲ ናብቲ እንታ ሽሙ ኣትያ ናብቲ መምርሒታት ኣትያ ከም ብሓድሽ። ሕጂ እንታይ ማለት እዩ ኣብቱ ዴት ክትከውን ኣለካ መዓልታዊ ክትወዳደር ክትከይድ ትሬን ክትገብር ከለካ ሲ ሂወትካዩ እንጌራኻዩ ብኡኢኻ ክትናበር ተሓስብ። ስለዚ ኣትሌት ሓላፊነት እዩ። ሃገራዊ ፌደሬሽን ድማ ኣብ ትሕትኡ ከምዚ ዓይነት ነገር ከይፍጠር ቀፃሊ ኣስተምህሮ ይውድብ እዩ። ናይ ድሮ ናይ ዝሎም ዓመት ቀዳሜቲ ኣስተምህሮ ሂብና ኣለና። ብሕጂ ክልተ መደብ ክህልወና ማለት እዩ ናይ 2026። ሕጂ ግን ኣነ ብናተይ በዚ ሓፂር ግዜ ዝረኸቦ ከምቲ ሕቶ ዘነፅሮ ይቀላቐል ኣሎ እንዲና ንብል ዘለና ይቀላቐል ኣሎ። ኤርትራ ካታጎሪሲ እያ ትበሃል። ካታጎሪሲ ማለት ድማ ወላ ሓንቲ ተርእዮ ዘይብሉ ሃገር እዩ ነይሩ። ሕጂ ናብ ካታጎሪ ቢ ንድይብ ኣለና 2-3 ጉዳያ ስለ ተረኽበልና ማለት እዩ። መሊሱ 3-4 እንድሕር ወሲኽና ናብ ካታጎሪ ኤ ክንከይድ ኢና። ሽዑ ኤርትራዊ ኣብ ዝኾነ ቦታ ክምርመር ኣለዎ ክበሃል። እቲ ምርመራ ድማ ብጣዕሚ ክቡር እዩ። ብፍላይ ንዓና ብጣዕሚ ክቡር እዩ። ብዓቕሚ ሃገራዊ ፌደሬሽን ብዓቕሚ መንግስቲ ትገብሮ ዝከኣል ኣይኮነን። ንሓደ ሰብ ካብ 5 ካብ 2 ካብ 5 ዶላር ይውድእ። እቲ ምምሕዳሩ ደም ወሲድካ እቲ ደም 10 ዓመት ክዕቀብ እዩ ገለመለ። ሕጂ ነዚን ኩሉ ብምግባር ሲ እቲ መልእክቲ ናይ ሃገራዊ ፌደሬሽን መልእክቲ ናይ ኩሉ ኣብ ስፖርት ኮሚኒቲ ዘሎ ሓደ ሓደ ግዜ እንታይ ንብል እዚኦም ድቕሽሹ ኣይስዕሩን እዮም ቀሸሽቲ ኣይስዕሩን እዮም ቀሸሽቲ ኣይስዕሩን እዮም ብስዕሩ ድማ ኣይቀሽሹን እዮም ስለዚ እዚኣ እቲያ መልእክትና ኣይትቐሽሽ ንመን ኢኻ ሞ ትቐሽሽ ማለት ናይ መዓልቲ ጉዳይ ስለዚ ኩሉ ኣትሌት ብፍላይ ድማ ምስቲ ኣትሌት ተኣሳሲሩ ናይዚ ጉዳይ ኣፍልጦ ዘለዎም ሰባት እንድሕር ኣለዎ ኮይኖም ሲ ነዚ ነገር እዚ ብዕቱብ ተኸታቲሎም ኣብ መወዳእታ እቲ ዝህሰ እቲ ኣትሌት ጥራሕ ኣይኮነን ምስሊ ሃገሩን ይድውን ስለ ዘሎ ሲ ኩሉ ኣብ ከምዚ ዓይነት ዝነጥፍ ኣትሌት ክጥንቀቐሉ በዚ ኣጋጣሚ ሲ መልእክተ ከመሓላልፍ ፈቱ
1: ኣብ ዓውዲ ስፖርት ኣትለቲክስ ይኹን ካልኦት ዓውድታት ተፈጢሩ ብዘሎ ጥጡሕ ባይታ ኤርትራ ኣብ ዓበይቲ ዓለም ለኻዋን መድረኻት ስፖርት ኣብ ቅድሚት ክትስራዕ በቂዓ እያ እዚ ዝተመዝገበ ዓወት እምበኣር ብልዑል ምትሕብባር ኮሚሽን ባህልን ስፖርትን ኤርትራ ሃገራውያን ፌደሬሽናት ምምሕዳር ዞባታት ሚኒስትርታት ናይ ውልቂ ትካላት ብዓብዩ ከዓ ልዑል ሱታፌ ህዝቢ ዝተበፅሐ ብምዃኑ ሞሳ ይግብኦም እንተኾነ ግና ደረጃ ብቕዓት ስፖርተኛታትን ዓይነት ስፖርታዊ ግጥማትን ናብ ዝለዓለ ብራኸ ክድይብ ናይ ሓባር ስራሕ ከም ዝሓትት ኣየጠራጥርን ነፍሲ ወከፍ ኣካል ሕብረተሰብ ከዓ ነዚ ዓውዲ ንምዕባዩን ንምውዕውዑን ክሰርሕ ከም ዝግባእ ለበዋ ዘድልዮ ኣይኮነን
3: ካብቲ ዝጀመርናሉ ሰዓት ማለት እዩ ኣብቲ 2002 ክሳብ ዚ 2017/18 ካብ ተሳታፍነት ናብ ተወዳዳርነት ኢና መፂና ንምንታይ ማዳልያ ብዘርእሰና ይጀመረ ኤርትራ ሲ ምስተን ቶፕ 3 ወይ ከዓ ሰለስተ ላዕለወት ሃገራት ኬንያ ኢትዮጵያ ተሰሪዓ ነይራ ኣብ ፅቡቅ ቁመና በፂሕና ነርና ድሒሩ ግን ካብዚ 2019/20 ክሳብ ሕጂ ዘለናዮ ግና ተገምጢላ ማለት እዩ ታ ተሳተፍቲ ናብ ምዃን መፂና ኣለና ምንታይ ኣብዚአን 5-6 ዓመታት ዝመፀ ማዳልያ የለን ዋላ ብብቕዓት ደረጃ እንድሕር ሪኢኻዮ እቲ ዋሕዲ ዳመፀ ኮይኑ ሓደ ካብቲ ጠንቅታት ከም ዝበልኩ ካብቲ ሳዋ ምስ ከዱት ናይ ምምላስ ተኽእሎ ፅብብብል ትምህርቲ እንድሕር ተገዲሶም ካብቲ ስፖርት እሉ ይብሉ ካልእ ካልእ ማለት እዩ ስለዚ ጎዲልና እየ ዝብል ኣሎ ከምቲ ዝነበረ ሳይነበረ ንሕና ወላ ሓንቲ ዘየየሎ ከሎ ብኮንጎ ኣብ ሓመድ እንዳሰራሕና ናብ ደረጃ ዕቢልና ማለት እዩ እቶም ብድሕሪና ዝነበሩ ከዓ ኩሉ ፋሲሊቲ እኳ ተዘይበልኩስ ብዝከኣል ትንዕኦም ዝመስል ረኪቦም ግን ኣብ ፅቡቅ ቁመና ነይሩ እዞም ናይ ሕጂ ግን ኣብ ዕድቂ በፂኻ ኣብ ኣመጋግባ ሳይንስ ኮይኑ ንብል ኣለና ኩሉ በፂሖም እዮም ግን ውሕድ ኢሉ ትቕፅሪ እዩ ስለዚ ክንሰርሓሉ ቆላሕታ ክግበረሉ
0: ከም ኣሰልጠንቲ ውን ስትል ስራሕና ንሰርሕ ኣለና ነሰልጥና ኣለና ቀፃሊ ሓደ ይመፅእ ሓደ ከዚ ሓደ ይመፅእ እቲ መስሪሕ ኣሎ ከም ፌደሬሽን እውን ቀፃሊ ኣብ 4 ዓመት ሓደሹ መፁ ወይ ዝነበሩ ደግሙ እቲ ስራሕ ይኸይድ ኣሎ ብዓብዩ እቲ መንግስቲ እውን እቲ ደገ ዝግበር ውድድራት እውን ብናቱ መገዲ ናይ ትራንስፖርቴሽን ናይ ሆቴሎም ኣትሌታት ኣብ ናና ኣብ ኣህጉርና ኣብ ዓለምለኻዊ ውድድራት እውን ወኪላት ወይ ተወዳደርቲ ይሰድድ ኣሎ እቲ መስርሕ ኣቦት ኣሎ ማለት እዩ ጥራሕ ከምታ እንተወ ዝገለፅናዮ ኣብ ዓይነት ሰብን ኣብቲ ውህደትን ቁሩብ ጎድለና ዘሎ ኮይኑ ስማዕኒ ዝበልኩኻ ሕጂ ግን ካብቲ ዘለዎ ቅድሚ 10 ዓመታት እንዳሓዳ ከምዚ ውፅኢት ኣብ ማራቶን ጎልድ መዳሊስቲ ኮይና ኣብ ክሮስ ሲልቨር ብሮንዝ መዳሊስቲ ኮይና ኣብ ክሮስ ጎልድ መዳሊስቲ ኣብ ሮድረስ ወይ ናይ በዓል ዘርሰናይ 4-5 መዳልያታት ዘለና ድሕሪ 10ታት ዓመታት እንዳሃዳኣ ውፅኢት የለን ወይ እውን እዚ ተሪዮታት ንሪዮ የለናን ማለት ጎዲልና ኣለና ማለት እዩ ስለዚ ብሕጂ ክንሰርሑ ዘለና ኣብቲ ጎዲልና ዘለና ነገራት ምስራሕ እዩ ካብኡ ክንሃድማ ይንኽኢልን ኢና እቲ ውፅኢት ስራሕና እዩ እኮ ሽዑን መዳልያ ዘምፀ እምበሪ ባዕሉ ብዕጫ ዝመፀ ኣይኮነን ስትል ስለዚ ንሕና ኣለና ኣትሌታት እንዳሃ ኣለዉ ውፅኢት ስራሕና እዩ ሕጂ እውን ኣብ ታሕቲ ወሪዱ ዘሎ ማለት እዩ እንታይ ክንገብር እንታይ ክንሰርሕ ኣለና ጥራሕ ኢና ሕጂ ክንዳሎ ዘለና እሞ

ኣብዝ ሓለፈ መደብና ንኣብ መሰረርታ ኣሃዱ መጓዓዝያ ህዝባዊ ሓይልታት ኣብ ዝምልከት ትሕዝቶና እቲ በግማል ጥራይ ተወሲኑ ዝነበረ ምጓዓዝ ስንቂ ብትራክተራት ቀጺሉ መርሰደስ ዓይነተን መካይን ብምትእትታው ቀስ ብቐስ ክንቀሳቐስ ከም ጀመረ ምስ ምሕራር ከተማታት ቃሮራድ ናቕፋን ብዝሒ ወተሃደራዊ መካይን ብምምራኽን ቁፅሪ ተሽከርከርቲ ከም ዝዛየደ ምስ ዝርግሐ ቦታት ውድብ ድማ መጓዓዝያ ኣብ ሳሕል ከምኡውን ኣብ ፍልፍል ጨናፍር ብምኽባት ዝህቦ ኣገልግሎት ብኡ መጠን እናዓበየ ድሕሪ ምምፁ ኣብ 1978 ብዘጋጥመ እስትራቴጂያዊ ምዝላቕ ሳሕል ከም ደጀን ክኸውን ብምምራፁ ኩሉ ቦታታት ሳሕል ናብ ዕርዝታትን ትካላትን ስለ ዝተቐየረ ኣብ መመስራት ሓደስቲ ቦታታት መጓዓዝያ ዝለዓለ እጃም ከም ዝነበሮ ርኢና። ኣብ ናይ ሎሚ መደብና ድማ መጓዓዝያ ድሕሪ ምዝላቕ ዝነበሮ ተራ ከመይ ይመስል ከም ዝነበረ ክንርኢና።

0: ምስፋሩ ክፍሊ መጓዓዝያ እውን ብመጠን ዝርግሐ ናይቲ ደጀንን ግንባራትን ከም ኩሉ ትካላት ህዝባዊ ግንባር ብትሕዝቶ ኣወዳድባን ዓቕምን እናዓበየ ይመጽኡ። ኣብ ሜዳ ከም ዓራክ፣ ሓሊበት፣ ሂምቦል፣ ዓምበርበብ፣ ዓራርብ፣ ነቕፋን፣ ዛራን ኣብ ሱዳን ድማ መራፊትን ስዋኪንን ዝኣመሰሉ ዓበይቲ ጨናፍራት ብምኽፋት ንዅሉ ጠለባት ኣብ ምቕራብን ምጓዓዝን እጃም ኣበርኪቱ።
1: ሬቶ ቃልየን ወድጋን ቀይሕ መሬት ማኺመት መልከት ሩባ ቐብረ ወእት ዒላ ፃዕዳ እግ ካባታሃት ናይ ሽግለት ስትራተጂ ዓረብ ሜዳኣታት ሓሊበት ኣሃ መስርሕ ቃልሲ ናይ ታሪክ ስፍራ ብኳዓት ዘረግር ኣስመራ
0: ድሕሪ ምዝላቕ ጸላኢ ትንፋስ ሰውራ ንምሕናቕ ሓደ ካብ ዝጥቀመሉ ዝነበረ ሜላ ቀጻሊ ደብዳብ ብምክያድ ብቐትሪ ተሽከርከርቲ ከም ዘይንቀሳቐሳ ብምግባር መስመራት ህዝባዊ ግንባር ምዕጻዊ ነይሩ። ካብቲ ቐንዲ ዘተኰረሉ ድማ ብምሉእ እቲ ውድብ ዝጥቀመሉ ዝነበረ ብመገዲ ጐላጉል መራፊት ቶከር ዝሓልፍ መስመር ሳሕል ሱዳን ምሕናቕ እዩ ነይሩ። ነዚ ቐንዲ መስመር ምዕጻው ግን ንመራሕቲ መኻይን ይኹን ነቲ ውድብ ኣየተሰናድበደን። ብተዓጻጻፍነት ሓደስቲ ጽርግያታት ብምህናጹ መጓዓዝያ ካብ ስርሑ ትጐናደበን። ንዘይተሰዓርነት ሰውራ ዘንጸባርቑ ከም ኣይንምብርከኽን ብድሆን ዝኣመሰሉ ጽርግያታት ድማ ተሓኒጾም።
2: ቅድሚ ሻዲሻይ ወራርውድ ካብ መራፊት መንገዲ ዓፂና እዩ ነይሩ። ኣብቲ ናይ ምዝላቕ ግዜ መንገዲ ዓፂና እዩ ነይሩ። እቲ ናይ ሻዲሻይ ወራር ዋላ ቅድሚ እውን መንገዲ ቐሮ ዓፂና እዩ ነይሩ። ሱዳን ብኡ ዕድል ስለ ዝሃቦም ሕጂ ምንታይ ነዚ ግን ኣቐዲሙ ሓሲቦ ስለ ፀንሐት ውድብ በዚ ናይ ጥሩቕሩቕ መንገዲ ከም ፅረግ ትግርና ዓራግ ዝኣቱ ኣብ መዓት ጉልበት ይፈሲሱ ናይ ብሓቂ መዓት ፃዕሪ ተኻይዱ መዓት ህንፃፃት እዩ ተሓንፂፁ በቶም መሃንድሳት ነዚ ኩሉ ዝተዘሊቑ መብራህቲ ኣጥፊኢኻ እዚ ኩሉ መንገዲ ስጋዕ ዓራግ ተንቆልቁል መብራህቲ ትውልዕኒ ኢኻ ነርካ መዓልዶም በቤት ብምልኡ ስለዝነበረ እቲ ብርሃን ባናታት ስለነበረ ባና እንተሪአን ትኩሳ ስለዝነበራ መብራህቲ ጥፊኻ ትኸይድ ሓንቲ ማኪና ትሪያ ሕጂ ነቲ መብራህቲ እንታይ ንገብረሉ ላሜራ ከምዚ ከም ዝኸውን እቲ መብራህቲ ናብዚ ከም ዝኸውን ከምዘይወቅዕ ንዓኻ ከዓኒ ካብ ሜትሮም ፍረቓን ዘይሓልፍ ከም ዘርእካ ጭልብሎ ዝበለ ጌርካ ብላሜራ ገሮም ቶም ጋራጅ ምሂዞም ከም ዝነገበሩ ብከምኡ ትኸይድ ሽዑብቲ ናይ ዓራጋን ቁልቁል ምሰበልካ መብራህትካ ወሊዕኻ ናብቲ ጎቦታ ስለ ዘሎ ነቲ ደልየ ቦታታት ትበፅሖ
3: ናይ በዓል ትረቕሮቕ ሕጂ ሲ ኣይኮነን ከም ውድብ ኮንካ ክሰርሐስ ከምተን ዝለዕለ ሃገራት ኮንካ ክሰርሐ ብጣዕሚ ሓያል ነገር እዩ። ከም ማካይን ከዓ መብራህቲ ፊቃ እዩ ትኽየድ ነይሩ። እዚ ዓቐበት ናይ ትረቕሮቕ 24 ሰዓት ማይ ጀልሚ ዝብል ጭቃ እዩ ኣብ ልዕሊ ጭቃ ምዃኑ ዓቐበት ትሪር እዩ። ሕጂ ፀቢብ ፅርግያ ይውን ማለት ክልተ ማኪና ስከመሓላለፍ ደርጋ ኣይክእልኒ እዩ። ብዝኾነ ብኡ መብራህቲ ጥፊእካ ክየድ ነይሩ። ሕጂ ኣብቲ ገለገለ ዝፀገመ ቦታታት ከም ላምባዲና ቁልቁልኣ ክደፊእካ ቁሩ እምበር ክትመፀካ ከላታ ማኪናት ከምዚ ሓደ ፀሊም ነገር ዝመፀካ ደሎ ኮይና ትስማዕካን እዩ ኮላ ሕጂ ትጥንቀቕ ስኻ ስውን ከምኡ ይርድኦ ቢባ ይተብል ኒኻ መብራህቲ ምልክት ኣይትገብር ኢኻ ክልቲኻ ደው ትብል ሽዑ ወሪድካ ቦታ ፅኒዕካ ከመይ ጌርካ ንዓ ትሕልፋ ወንዓኻ መገር ሕልፈካ ተረዳዲእካ ትሓልፍ ማለት እዩ።

0: ሓደስቲ ፅርግያታት ተሃኒፆም ግን ኩሉ ብለይቲ ክኽየድ ነይርዎ። ከም ብድሆ፣ ጥሁሮ፣ ሕሽክብ፣ ሸንኮለት፣ ሓምድ በላይ ዝኣመሰሉ ፅርግያታት ኣሽንኳይዶ ብለይቲ እሞ ከዓ መብራህቲ ጥፊእካ ክትጓዓዘሎም ይትረፍ ብቐትሪ እኳ ዓይንኻ መሊእካ ክትርዮም ዘድፍሩ ይነበሩን። ኣብቲ መድረኽ ግን እቶም ዝበለፁ ፅርግያታት እዩ ነይሮም እተተባህለ ዝጋነን ኣይኮነን። ንመራሕቲ መካይን ከዓ ብዘይዝኾነ ሽግርን ሓደጋን ለይቲ ለይቲ በዞም ፅርግያታት ምጓዓዝ ምድብ ስርሖም እዩ ነይሩ።
1: ብድሆ ኣብቲ መድረኽ ክትሪኦ ከለኻ ነቲ ዝነበረ ኩነታት ናይ ሰውራና ኣዕዊተዎ እዩ።

0: ስለ ዘይነበረ ንሰነ ወይ ናይ ተኣማምናኻን እዩ ግን ድፍረት ጥራሕ እዩ ኩሉ በቲ ቆራፅነት ተወስዶ ናተይልካ ስለ ትሕዞ ንሱ ጥራሕ እዩ ድዕውተካ ብድሆ እዚ ኣብቲ መጀመርታ ተፀርገሉ ንባዕለ ያነ ፈቲነዮ መጀመርታ ግዜ ብታሕቲ ፈቲነዮ እቲ ፅርግያታት ኩሉ ኩርናዓት እታሽሙ ግን ብዙሕ ደሸግር ኣይነበረን ናብ ሓንጎል ናይ ነብሰከፍ ክትሪኦ ከለካ ካባይ ጀሚርካ ብዙሕ ንስከፈሉ ይነበርናን ሓያል እዩ ነይሩ ምዝ ሕጂ ክትሪኦ ከለካ ብድሆ ቀሊል ኣይኮነን ኣብቲ እዋንቲ ግን ንሕና ዝተዋሃበና ተወፋይነት ናህና ኢልና ጉቡእ ና ኢልና ስለንወስዶ ነበርና እንተዘይኮይኑ ሓያል እዩ እቲ ቦታ ክንፈተኒኡ ወይ ክንፍትና ከለና መጀመርታ ግዜ እንታይ ሽም እዩ ብላዕሊ ብፍላይ ክትወርድ ከለካ ብዓንበርበብሲ ኣብያካ ተዓልብ ኣይርዳእካ ግን ብዙሕ ኣይግድሸካን እዩ ንባዕሉ እቲ ድፍረት ነይሩ ኣይፅግመናን እዩ ነይሩ ብዝኾነ ይኹን መንገዲ ኣነ ኹን ዋላ ብፆታይ
1: እርግያታትና ኩሉ ግዜ ብልሽው እዩ ብልሽው ስለ ዝኾነ ምክንያቱ ንኩሉ ኣጣጢሕካ ክትከይድ ኣይትቕልና ምክንያቱ ሓንቲ መኪና ወፊራስ ኣብ ገላጅ ናይ ግድን እያ ክትኣቱ ገላ ቕሓ ጉዲላ እያ ክትኣቱ ምክንያቱ እቲ መስመር ብምልኡ ሕማቕ ስለ ዝኾነ እዚ መስመራት እዚ ሕማቕ ከሎ ስለ ዝፈልጥ ግን ኣውቲስታ ዝኾነ ይኹን እቲ ሕማቕ መገዲ ከመይ ገይሩ ዝሓልፎ መምኪኑ ከይትበላሸዎን ክሳብ ክንደይ ጥንቃቕ ኣሎ እተን ዝበላሸዋ እውን ብናይ ቴክኒክ ለይትን መዓልትን ሕጂ ኣብዚ ዝዝክር ብመካይን ብልሽዋት ከምዝን ከምዝናኣለዋ ድሕሪ ትበሃላ ድሕሪ ኮይነ ለይቲ ሰብ ክድቅስ የብሉን ተባሂሉ ዝስርሐሉ እውን እዋናት ነይሩ ብደይ ዕርፍቲ እዘን መካይን እዚአን ክሳብ ዝፅገና ዝሰርሐለኩም ዝበሃል ከም መደብ ዋሃቡ ነይሮም ፍሉያት ሰባት ኣዋፂእካ እዘን መካይን እዚአን ቀልጢፈን ክመሓይሽ ወይድማ ክፅገናሉ ዝኽእላ መገድታት ከም መደብ ዝዋሃብ ነይሩ በዚ መሰረት እዚ እውን ዝሳለጥ ነይሩ ትስራሕ መስመራህና ከዓ ኣዝዩ ሕማቕ ብፍላይ ኣብ ግዜ ክራማት ማይ ዝሃርመሉ ቀልጢፍካ እውን ከምቲ ድለ ናይ ዶዘራት ኹን ናይ ጉልበት ዘደይ ኮይኑ ናብ ተወከፍ እቲ ክፍታሕ ትኽእል ወይ ድማ ነፅርግያ ክትፅጉነ ትኽእል ኩለን ኣሓዶታት ኣብ ከከባቢአን ዘላ ፅርግያ ክዕርያ ከም ዘለአን መደብ ውሃብ ብከምኡ መሰረት ጥራይ ዝፅገር ነይሩ እምበር ማሽናት ኣምፅኢካ ዝፅረ ከምና ኢሎም ኣይኮነ ትረ ሕጂ በዓል ብድህሎ በዓል ሕሽግብ ከምኡውን ንዓራርብ ክወስዶ እዚ ተኣዝዩ ተኣፋፊ መገዲ እዩ እዚ መገዲ እዚ ሕጂ ሓንቲ መኪና ብፅዕነታ እውን ትፍልጦ ናብዚ ቦታ ዝኸይ ንድሕር ኮይኑ ክንደያ ክትፅዕን ትኽእል እዚ ግምት እቲኻ ክዱ ትኽእል ዓይነይቲ መኪና ኸ ነዚ ክድይቦ ትኽእል ዓይነት ኣውቲሽቲ እዮም ነዚ ክኸድዎ ዝኽእሉ ተባሂሉ ተመሪፆም ኣብ በዓል ብድሆ ዝኸዱሉ ሰባት ነይሮም ኣብቲ መጀመርታ ብፍላይ ኩሉ ሰብ ሰብኦ ስለ ዝነበረ እዚኦም ፍሉጣት ኣውቲሽቲን ከምኡ ከዓ ነተን መካይን እውን ጥዕንአን ቁርብ ካብተን ካልኦ ዝሒሻ ተባሂሉ ዝስደዳ እዩ ነይሩ እዚ ናይ መስመር ናይ ናቕፋ ዝነበረ ናሕራይ ከይተፀርገ ከሎ እዚ ናይ መድሓኒት ተኺልካ ድእቱ መሓመድ ድቤላይ ከሎ መሓመድ ድቤላይ ተኣዝዩ ኣፀጋሚ ዝነበረ እዩ መሓመድ ድቤላይ ሲ ንድሕሪ ንቕልሚት እንዳበልካ ይስገር ነይሩ ሕጂ እዚ ቦታ እዚ እውን ኣዝዩ ፀቢፍ ስለዝነበረ ብዙሕ ሓደጋታት እውን ከምኡ ይጋጠሙ ገለገለ ስለዝነበረ ምስ ፍሬኖ ዘይምህላው ሓዲ መኪና ሒዛትካ ክትከይድ ስለ ትኽእል እዚ ሽግራት እዚ ኩሉ ግዜ ንመራሕቲ መካይን ሓደ ካብቲ መንክኢላ ናብ ዝኮደሎ መንክዕ ነዚ መኪና እዚኣ ክሕዝ ኣለዎ ኣብ ዓይነት ናይ መካይን እንዳተገብረ ወይ እንዳተመመየ ዝክየድ ነይሩ ስለዚ እቲ መስመራት ናይ ሜዳ ኩሉ ሰፊሕ ጣ ይኹን እምበር ኩሉ ዝተበላሸወ እዩ ስለዝነበረ ሕማቅ ቦታታት እዩ ብዘራ ንዓሰርተ ክድይብ ብንገልጠም ክድይብ እዚ መስመራት እዚ ሙሉእ እምኒ እንዳተሰገርካ ወይ ድማ እንዳተሸኸልካ እንደደይ ኮይንካ ኣይከየድን እዩ ነይሩ

ጥረታትን እናሰንጠቕካ ይሕልፍ ምንባሩ እቲ ዝኸፍዕ ዕንቅፋት እዝዩ ነይሩ። እንትኾነ እዚ እውን ከም ኩሉ ሽግራት ተሰጊሩ መራሕቲ መካይን ከም ቀሊል ወሲዶም ኣብ ግዜ ጸገም ጭቃን ሕፃን ተባዒጦም ግድላት ምፍታሕ መካይኖም ኣብ ዝግባእ ቦትአን ኣብ ምብጻሕ ከይተሓለሉ ሰሪሖም መኪና ተሸኺላትኒ ውሕጅ ዓጊቱኒ ኢሉ ደቂሱ ዝሓድር መራሕ መኪና ይትረአየን። ብዝገበረ ገይሩ ሽግሩ ምስ መጓዓዝቱ በዕሉ ክፈትሕ ነይርዎ። መራሕቲ መካይን ዝተውሃቦም ዕማም ንምፍጻም ምስ ምጻልማት እዮም ተቐዳዲሞም። ፀሓይ ዓራርቦ መካይን ካብታ ዕሽገናሉ ዝወዓላ ሰናጭሮን ኣግራብን መሰስ ይብላ። ሙሉእ ለይቲ ኣብ ጉዕዞ ይሓድራ። ኣብዚ ናይ ለይቲ ሰዓታት ድቃስ ዕረፍቲ ዝሕሰብ ኣይነበረን። ሓንቲ መኪና ኩሉ ጉዕዞኣ ብለይቲ ክትፍጽም ነይርዋ። ምኽንያቱ እንትርፎብ ግዜ ኩናት ብቐትሪ ምኻድ ኣደዳ ነፈርቲ ኩናት ዝገብር ስለ ዝነበረ ዘይሕሰብ እዩ ነይሩ። ኣብ ሜዳ ንመራሕቲ መካይን በንጻር ባህርያዊ ተፈጥሮ ብለይቲ እዩ ፀሓይ ዝበርቀሎም ዝነበረ።

ንመራሕቲ መካይን ዘጋጥም ዝነበረ ዕንቅፋት በቶም ከበድቲ ጽርግያታትን ብለይትን ምጓዓዝ ጥራይ ኣይነበረን። ባህርያዊ ሽግራት እውን ቀንዲ ተጻባእዮም እዩ ነይሩ። ብፍላይ ኣብ ግዜ ክራማቱ ሓይዝ ስለ ዝመልኡን መብዝሕትኡ መንገድታት ድማ ሮባታትን ስንጭ

0: መብዛሕትኡ እቲ ናይ ለይትን ዲ ምንቅስቃስና ምስ ናይ ፀላዊ ኩነታት ናይ ቀትሪ ናይ ነፈርቲ ፀገም ስለ ዝነበረና ሰዓት 7 ምስ መስልካ ፅልግልግ ምስ በለ ትጅምር ዋላ ንበሎ ከመበገሲ ካብ ደጀን ትመፅእ ካብ ደጀን ከም መበገሲ ኮይኑ ንበሎ ካብ ሂምበል ንበሎ ካብ ሂምበል ተበጊስካ ሰዓት 7 6 ፍራቃን ተበጊስካ ናቕፋሲ ሰዓት 10 ኣቢልካ ታቱ ሰዓት 10 ኣቢልካ ምሰኣተኻ ኣራጊፍካ ወይ ትኺልካ ንውሽጢ ናይ ድፋዕ ናይ መካይን ዋሕዲ ስለ ዝነበረ ነተን ኣብቲ ግንባር ዋላ ተመደባ መካይን ነይረን ግን ከም ሓገዝ ኩሉ ግዜ ካብቲ ደጀን ዝመፅእ ሓገዛት ናይተን መካይን ውን ክህሉ ከም መደብ ስለ ድተሓዝ ዝነበረ መጓዕ እዚያ ተኺልካ ውን ንውሽጢ ድፋዕ ይኸታቱ ውን ጉንዲ ሕሽካ ታኣቱ ውን ከዓ መግቢ ሕሽካ ታኣቱ ካልእ ናይ ውጓኣት ኩነታት ተልዩ ውን ንባዕሉ ኣቲኻ ውሽጢ ካታኣቱ ውሽጢ ኣቲኻ ተደኣ ውጋኣት ኣጋጣሚ ውጋእ ሃልዩ ኮይኑ እቶም ክሓልፉ ዝኽእሉ ይሓልፉን ዓራርብ ድዮም ዋላ ብዚ ናይ በዓል ዓምርበብ ድዩ እቶም ዘይሓልፉ ውን ኣብቲ ግንባር ናይ ቀዳማይ ክስታይ ይግበረሎም እስኻ ሕጂ ከይዕረፍካ ሙሉእ ለይቲ ሰዓት 7 ንበዓል ንበሎ ድሓን ብቀረባ ንበዓል ዓምርበብ ሰዓት 7 ተኣቱ ናይ ንግሆ ሰዓት 7 ተበጊስካ ናይ ምሸት ንበሎ ካብ ሂምበልሲ ኣቲኻ ነቲ ደድልየካ ኣራጊፍካ ኣብ ውን ተኣዚዝካ ንውሽጢ ስለ ተኣቱ ቲ ግንባር ውን ሓለፍቲ ናይ መጓዕዝያ ስለ ዘለዉ ውሽጢ ኣቲኻ ኸ ንውጉኣት ንገለን ክሳይ ኣቢልካ ክሳዕ 7 ሓሊበት ትምለስ እዚ ንባዕሉ እንታይ ሽሙ እዩ እቲ ዝኸፈአ ማለት ብትኽስ ናይ ውልቅኻ ተምፆ ሳዕብየን ኣብቲ ውድብ ሓያል እዩ እዚ ከይመፅእ ኢልካ ትጥንቀቀሉ ብዙሕ ነገር ኣሎ ቁሩብ ኣብቲ ዕድላት ተረኸብካ ኣብቲ ናይ ቀትሪ ክትድቅስ ኢልካ ኢኻ ክትፍትን ስለዚ ኣብዛ ናይ ለይቲ ግን ከም መደብ ስለትሕዛ ኣብ ድኾን ይኹን ናይ ትኻስ ጋጠመካ ዩ ከም ኣጋጣሚ ግን ክትባራበረሉ ትኽእል መንገዲ ኢኻ ትምህዝ እምበር ኣጋጣሚ እቲ ናይ ትኽስ እንዳ ኸትካውን ትፈዝዝ ትኽእል ኢኻ ውርድ ኢልካ ግን ናይ ማይ ምሕፃብ ድዩ ካልእ ገለ ሲስተም ትፈጥር ኢኻ ክትከደሉ ትኽእል ክትቆፅለሉ ትኽእል ስለዚ ከምዚ እንዳገበርካ ንስኻ ነታ ተዋሃበትካ መደብ ክትዓምም ትፍትን እምበር ጋጠሚ እዚ ናይ ትኽስ ግን ብትኽስ ተጋጢሙ ብዙሕ ሓደጋ ተጓንፈ ኣነ ቅሩብ ሳየብለላኒ
1: ሰዓ 6ዱሽተ ንማካይል ካብ መዕሸግ ዝወፅእ እዚ ሕጂ ኣብ ምንታይ እዩ ኩናት ቁሩብ ኣብ ዝዓርፈሉ እዋን ሰዓ 6ዱሽተ ካብ መዕሸግ ይወፅእ ሕጂ ኣብቲ ተዋህበካ ቦታ ኣብ ዓቃቢ ብረት ድዩ ኣብ ስንዳ ስንቅ ከድካ ድዩ ኣብ እንዳ ህንፃ ድዩ ሕርሻ ከድካ ኮታስ ክትፅዕን ትኸይድ ሕጂ ስጋዕ ሰዓ 8 ሰዓ 9 ኣብ ምፅዓን ኣለኻ ብድሕሪኡ ኢኻ ጉዕዞ ትጅምር ሕጂ ንናቕፋ እንድሕር ኮይንካ ሰዓት 10 እንድሕር ተበጊስካ ሲ ሰዓት 6ዱሽተ እዩ ድኸውን ስከዓ ናቕፋ ትበፅሕ ምክንያቱ እቲ መገድስ ከምቲ ትፈልጦ እዩ ፅሩይ መገዲ ስለዘይነበረስ ሙሉእ ለይቲ ኢኻ ትሓድር ን7 ኪሎ ሜትር ክትከይሲ ሎሚ 500 ኪሎ ሜትር ንምሳሌ ተሰነይ ሲ ኣብ ሓደ መዓልቲ ንፈረቓን ንኣትዎ ኣለና ማለት እዩ ሽዑ ግን 7 ኪሎ ሜትር እዩ በዓል ሓስታት 30 ኪሎ ሜትር እዩ ነይሩ ነዚ ክትበፅሐ ግን ሙሉእ ለይቲ ሕድረካ ነይሩ ሕጂ ትኸስ እንዳልካ ትኸዶ በዚሕ ካብቲ እንዳሰምዓካ ትኸዶ ኣፍንጫኻ እንዳሰርሰርካ ክንጥሸው ትብል ወሪድካ ማይ ትሕፀብ ሓደ ሓደ ግዜ 3 እግራ ላሻሂ ሓደ ሓደ

ዜናኻትኩም ከምና መገዲ ሳይ ንገብር ኢና ኣብ ጦፍ ኩሉ ግዜ ስለንታኸ ማለት እዩ ንዓ ተኺልካ ትበራበር ማለት እዩ ትስሓቅ ትቃለስ ኣብኡ ሕልኮትታተተው ትቃለስ ኣብኡ ምክንያቱ እዙ ክትበራበር ትደሊ ካልኣይ ነገርቲ ናይ ተጋደላይ ሂወት ብከምኡ ስለ ዝሓልፍ ከምዚ እናገበርካ ትኸይድ ኣብ ግዜ ኩነታት እንድሕር ኮይኑ ግን ሓደ ግዜ እዚ ናይ ሻድሻይ ወራር ዝነበረሉ ግዜ ዳርጋ ልዕሊ 30 ሰዓት ገፁ ክኸውን እዩ ተጓዓዝና የዝከረና ምክንያቱ ካብ ዛራ ንኩርዲባ ካብ ኩርዲባ ጌርካ ንገበይ ፃዕዳ ብገበይ ፃዕዳ ቢልካ ንኣስማጥ ንሓልሓል ማለት እዩ ሕጂ ብጣዕሚ ሓያል ነገር እዩ ዳርጋ እቲ ክሳይ ስርሶ ሳብ ዘይትቆፃፀረሉ ደረጃ ዘፀሓሉ ሰዓት ነይሩ ማለት እዩ ግዜ እ ሕጂ ትገርመካ ሲ ዋላ ድኻም ሃሉ ፃዕሪ ይሃሉ እምበር ኣነ ዋላ ኣብ ጉዕዞስ እንዳተጓዓዝና ንእግሪ መገድና እንዳኸድና ከለና ዋላ ድቃስ ከቢድናስ ተገምጠለህና ማኪና ተጎድኣና ሰብ ዳርጋ ኣይዝከረንን ብሰላም ንበፅሕ ነርና ማለት እዩ

0: ኣብ ታሪክ መጓዓዝያ ካብ ኣእምሮ ብዙሓት ዝሃስስ መስመር ሳሕል ሱዳን እዩ። እዚ መስመር እዚ ካብቲ ግድነት ክኽየድ ዝነበሮ መጋቢ መስመር ህዝባዊ ግንባር ብምንባሩ ምንቅስቓስ መካይን ኣቋሪፁ ይፈልጥን። እንተኾነ እዚ መስመር እዚ እቲ ኣዝዩ ዝጸንከረን ንመራሕቲ መካይን ዝፈታትን ዝነበረን መስመር እዩ።
1: ሕጂ እዚ ሳጃ ከምቲ ዝበልናዮ ሓደ ዓብዪ ፀገማት ኣብቲ ባህሪ ተፃወቕታት ነይሩ። ንስኻታ እዩ እዚ ካብ ደጀን ንሱዳን ገጽካ ተኸደሉ እዋን ነይሩ። ከምዚ ዝበልኩካ ኣብቲ ወታደራዊ ኩነታት ነፍሰ ከፍ ኣብቲ ግንባር ይፀንሕ። ኣብ ተዛማዲ ናይ ሰላም ኩናት ዝዓርፈሉ ከዓኒ ንሱዳን ከይድካይ ከዓ መግቢ ከተምፅእ ትኸይድ ስንቂ ማለት እዩ ብሓፈሻ። ሕጂ ኣብዚ ናይ ሱዳን ናእትወሉ ነበርና ግዜ ከዓ እቲ ዝዓበ ፀገማት ድጓነፍ ነይሩ እዚ ሳጃ ዝበሃል። ሳጃ ንበሎ ቅድሚ ብክልተ መዳይና ንኸይድ ነርና። ብፍላይ በዚ ብብድሆ ጌርካ ብዓራ ጌርካ ብሓወልዕ ጌርካ ዓይተዋይ ጌርካ መራፊት ተኣትወሉ ብኡ ጌርካ ንተኮር ዝበሃል ኣሎ ንሱዳን ተኣትወሉ እዚ እቲ ዝኸፈአ ናይ ባህሪ ነይርዎ ፀሓይ እዩ ደማ እቲ ፀሓይ ሳጃ ናይ 12 ሰዓት 15 ሰዓት ዝወስደና እዋን ነይሩ። ብፍላይ ኣብዚ ናይ በዓል ጥቓ ዓይተርባ ትበሃል ዓይተዋይ ትበሃል ቦታ ኣብኡ ኣብቲ ናይ መጀመርታ ግዜ ብዚ 81/82 ዝብለካ ዘለኹ ድሕሪ ናይ ምዝላቕ ኩነታት ብኡ ገፅና ክሳብ ክነብል ከለና ሳጃ ሙሉእ ለይቲ ሙሉእ መዓልቲ ንውዕለሉ እዋን ነይሩ። እዚ ክብለካ ከለኹ ግን እዚ ኩሉ ድኻም ከሎ ኣይርዳእናኒ ነይሩ ኣይፍለጠናኒ እዩ ከም ሓቂ እየ ዝብለካ። ሓደ ምትሕባር ነይሩ ብደረጃ መሳርዒ ኢና ንኸይድ ነርና። እዚ ደረጃ መሳርዒ ሕጂ ኩሉ እቲ ጉልበት ናይ ሓባር ተሽም ኢና ንብድሆ ነርና ነቲ ዝመፀና ባህሪ ዝፀገማን። ሳጃ ዓበይቲ ጉናድ እዚ ቀላቢጦስ እዩ ቀደም ኣብ ሓራ ክሳይ ተረኽበ ብድሕሪኡ እውን ቆሪፅካ ብዚ ናይ ደጀናት ዝነበረ ቦታታት ዓበይቲ ግራብ ኢካ ሕሽካ ትኸይድ። ነዚ ሳጃ እዚ ሕጂ ተሪኢልካ ኢካ ክሳይ ትግብር ተሪኢልካ ንሓንቲ መኪና በዝን በዝን ብክልተ ጎኒ ደድልያ ብክልተ ጎኒ ብመሳርዕ ክሳይ ጌርካ ብኡ እንዳበልካ ንሓንቲ መኪና ተውፅእ 8-9 መካይን ሓንሳብ 10 መካይን ብሓንሳብ ኢና ክሳይ ነውፅእ። ከምኡ ኢልና ምስ ከድና ናይ 5-6 ሰዓት ምስ ሰራሕና ከይድና ከዓ ከምኡ ትጋጠመና ሓሊፍና ከዓ ኣብ በዓል ከባቢ መራፊት ኣጋጠመና ከም ኢሉ ካብኡ ምስ ሓለፍና ወይ ኣብ በዓል ተኮር ኣጋጠመና ከምኡ ኢልና ስጋብ ሰዋኪን ንኣቱ ናይ 20 ሰዓት ሰሪሕና ንኣቱ 20 ሰዓት ክብለካ እዚ እውን ኣብ ሓደሓደ እዋን ክዛይድ ክእል ደውሑ ደው ኢና ኣለኹ። ከምዚ ዓይነት እዚ ሰሪሕካ ተኣቱ እቲ ሽግራት ዝኽሎ ከምኡ ኢልካ ኣቲኻ ኣብቲ ኣተኸያ ቦታ ናይ ደጀን ሱዳን ኣብኡ ነቲ ተዋህበካ ናይቲ ሜዳ ኩነታት ስለ ትርዳእ ግዜ ኣይትወስድኒ ኢኻ ኣይትዕርፍኒ ኢኻ ፅዒንካ ውን ከምአን ከም ንጓነፍካ ትፈልጥ ኢኻ ነቲ ዘለካ ፀገማት ግን ስንቅን ገለን ጥራሕ ትማላ ዝፀባ ገለ መለ ትውሃብ ካብቲ ስንቂ ገለ መለ ከምኡ ጌርና ኣቲና ከዓኒ ዝያዳ ነቲ ተልእኮ ንፍፅም። ስለዚ ከምዚ ዓይነት ናይ ሳጃ ሓደ ፍሉይ ታሪክ ዘለዎ ንባዕሉ

0: ሰጃ
1: ቀንዲ ፅንኩር ዝነበረ መንጎ ተኮርን ኣብ መንጎ መራፊት በዚ ክዝለቅ ኢልካ ዘይተሓስቦ እሞ ሎሚ መንገዲ ኮይኑ ፀንሓካ ፅባሕ ጎቦ ኮይኑ ፀንሓካ ሎሚ በዚኣ ዕድር ረኪበልካ መንገዲ ብኣ ክትሓልፍ ፅኒሕ ኢልካ ድሕሪ ምልስ ምስልካ ንፅባሒቱ መንገዲ ተቐይሩ ፀንሓካ ሕጂ በቲ ሓንሳእ ክሳይ ዝወሰድካላ ታርጌት ግን እቶም ኣብኡ ብፍላይ ኣብኡ ንማላለስ ነበርና መንገዲ ስለ ዝወሰድናሉ ታናኣነ ሒዚያ ነበርኩ ሪዶታ ነይርዋ ማርቸደስ እያ ካብ ፀላእ ተሰልበት እያ ሓደ 120 ኩንታል እያ ትስከም እሳ ንድሕር ጥሒሰ ኣለና ንብቅድሚ ንድሕር ከይደ ዳርጋ እስዕባን ኣለዋ ኢኻ ትብል ኩልሕ እንተበልካ ከዓ ማኪና ኣይትርእን ኣበይ ዳኣ ተሪፋ እዛ ማኪና ኣበይ ኣለዋ ዘን ኮለኛ ድሕሪ ኣብኡ መሽካ ሳጃን ትንፋሶም ክመልኩ ይፀንሑካ መሊሶም ኣብኡ ብሳጃን ከም ዝብለካ መስሓቢ ነበረ እዚ ታኻትብሎ ሳጃታት ስለ ዝበርትዐ ነቲ ዕንጨይቲ ምስካም ውን ኣብ ገለ ድኻሚ ይመፅእ ሕጂ እሞኸ ጠጠው ድን ክብላ ኣይብላ እንታይ ዳ ንፅዓር ንቀለስ ቲሓንቲ እታ ውፅእ ዝበለት ቁሩብ ነቲ ኣ ትስሕባ እታ ውፅእ ዝበለት ሓንቲ ነቲ ኣ ትስሕባ ከምኡ እንዳለ እቲ መንገዲ ሕጂ ካብ ክቱር ምምልላስ ቁሩብ ናይ ምንድግዳግ ዓይነት ክገብረና ጀሚሩ ሕጂ ምስቲ ምስላ እንታይ ከዓ ረኪብና እዘን ኦራል ዝበሃላ ናይ ሶቪየት ከዓ እሳ ከዓ ናብ ካልእ ቦታታት እኳ ዘይኮነ ዝያዳ ናብታ ሩባ ናይ ተኮር ኣብኣብ ክስታያ ተፃዊታታ እቲ ሩባ ናይ ስዋኪን ናይ ተኮርሲ ናይ ብሓቂ ዳርጋ 300 ሜትር ይኸውን ከምዚ ንጎኑ ክትስንጥቆ ንድሕርኮንካ ላ 200 ሜትር ኣሎ ገኒኡ ኣብገሊ ፅብ ብል ከምዚ እዩ ሕጂ ኣብኡ ማይ ንድሕር ቁሩብ ፀኒሕዎ ተን ማርቸደሳት ምስ በላ ናብ መንጎ ሽምም ትብል ሓንቲ ተር ምስ በላ ሕጂ ከምዚአን ኮይኑ ኢና ክትፀንሐን ሕጂ እታ ሎሪ ተኣቱ እታንታካትብላ ኦራል ትመፅእ መመንጢላ ተውፅአን ምስ ትግተር እያ ፅዕነታ ውሑድ እያ ትፅዕን እምበር ንክትስሕብ ዓቕሚ ካልእ ነገር እያ እታ ኦራል ብከምዚ ዓይነት ኣብኡ ባህላ ሞ ጭቃ እናወስኩ እምኒ እንዳወሰኩ ለንዐአን በቲ ዘለለዎም ዕንጨይትታት እናእተዉ ምስአን ኣብኡ ጨፈቕፈ ትብል ኣይትልለን ኢኻ መን ክሻ መን ሰብ ኣይተለልዩን ኢኻ ናብኡ ኣብቲ ናይ ፍላይ ሩባ ተኮር ዝፀንክረ መንገዲ ከም ሩባ ተኮር ኣይነበረን

0: ብዘይካተን ካብ ሜዳን ሱዳን ኣብ ዝኣንፈተ መስመር ዝጓዓዛ ዝነበራ ንቁጠባዊ ንጥፈታት ንኸገልግላ ተባሂሉ ኣብ ውሽጢ ሱዳን ዝስርሓ መካይን እውን ነይረን እየን። እቲ ጉዕዞ ካብ ፖርት ሱዳን ንካርቱም ኮይኑ ኣብኡ ተመዲቦም ዝነበሩ ተጋደልቲ መራሕቲ መካይን ጉዕዞኦም ይኹን ኣወዳድብኦም ልክዕ ከምቲ ናይ ሜዳ ብዘይ ዕረፍትን ብዘይ ዝኾነ ሓለፋን ምስራሕ እዩ ነይሩ።
1: ካብ ፖርት ሱዳን ንካርቱም ኢና ንኸድ ከም ሲቪል ኢና ከማ ንግለፅ ነርና። ፓቴንትና ከም ፍሉይ ክታይ ሽሙ ኮይኑ ንስቲ ከባቢ ዘንፀባርቕ ኣብ ካልእ ቦታታት እውን ከም ሓፈሻዊ ነቲ ኣሰራርሓ ዕላማታት ነይርዎ። ሕጂ እዚ ካርቱም ክንመላለስ ከለና መብዛሕትኡ ትርክብና ምስ ስቢል እዩ ነይሩ። እዚ ዝነበረ ኩነታት ናይቲ ካልእ ተጋደልቲ ዋላ ነይሮም ኣብኡ ኣትዮም መናብሮም ከምዚኦም ገይሮም ኢልና ኣይ ድታልል መብዛሕትኡ ኣይነበረን ተጋዳላይ ብትኾነ ይኹን ከማን እቶም ኣብኡ ዝነበረ ዳርጋ ክልተ መሳርዕ ብጥርንፋት ነርና። ካብዘን ጥርንፋት መሳርዕ ካባና ነቲ መናብሮ ዝነበረ ኣንፀባሪቆም ካባና ክሳይ ትገብሩ ሰባት ኣይነበሩን።
2: ተራ ናይ መራሕቲ መካይን ኣዝዩ ከቢድ እዩ። ምክንያቱ መራሕቲ መካይን ኣብቲ እዋንቲ ዝነበሩ ምስ ኣሰራርሖም ምስ ሓፈሻዊ ረዳድኦም ንክትዛረበሉ ኣዝዩ ናልባሻ ንክገልፆ ይኽእል ንኸውን። ምክንያቱ ኣብ ውሽጢ ኣነ ዝብዝሑ ኣብ ውሽጢ ሱዳን ነይረ። ኣብ ውሽጢ ሱዳን ስለ ዝነበርኩ ከዓ ንሜዳ ዳኣትዋ ኮና ካብ ፖርት ሱዳን ካርቱም ዝመላለሳ መካይን ብዙሓት ነይረናና። ኣብ ቦጣት ኹን ኣብ ካሶኒ እቲ ዝፅንከረ ከዓ እዚ መስመር እዚ እዩ ነይሩ። ብፍላይ ኣታዊታትና ንቅቢ ተባሂሉ ምስ ዝነበረ እናትሕዝቶ ንመስመር ሱዳን መኪና ርሜርኬ ነይረናና ካሶኒ

0: ቦጣት እውን ነይረናነ ኣብዚ ዝሕላፍ ዝነበረ እዋናት ኣዝዩ ዝንኩር እዩ። ምክንያቱ በዚ ስርዓት ኣብ ልዕልና ቁሩብ ሕማቅ ራእያታት ስለ ዝነበሮ ሓበሽ ከም ዶ እንዳበልካ እንዳትፀርፉ እንዳተሃርሙ እዮም ዝሓልፍዎ ነይሮም ትዋንቲ። ምክንያቱ ሓደ ሰብ እንዳሃርመካ እንዳኸባኻ ዘይርብሕ ንሓደ ስኡልካ ክትህረም ሓደ ኣይትፃውሮን ኢኻ። ግን ዕላማ ስለ ዝነበረና ነብሲ ወከፍ ሰብ ከዓ መቲ ዕላሙኡ ዕንቅፋት መታን ከይፈጥር እቲ ዘጋጥሞ ኩነታት ተሰኪሙ ጥራይ ዝኸይ ነይሩ። ነዚ ሽግራት እዚ ምናልባሽ ከምሽዑ ክተቕሶ ዝፀናሕክኡ ገለ ንሽግራት መፍትሒ ተባሂሉ ምስ መርሓት መሳርዕ ዝተሓዝ ገንዘብ ነይሩ እውን ከምኡ ገገሮም ከዓ ነቲ ስራሕ የቃልልዎ ነይሩ። እዚ ሕጂ ካብ ካርቱም ተበጊሶም ንቦርሱዛ ናብ ካልኣይ መዓልቲ ምናልባሽ ኣት ነይሩ ለይትን መዓልቲ ንኸዱ ነይሩ ዕርፍቲ ዘይብሉ ብትኽስ እንዳበሉ ተሓገዝቲ ዋላ ይሃልዎም ኣምርቶም ተሓገዝቶም ብቕዓት ስለ ዘይብሎም ገሊኦም ምናልባት ከብሪቦም ዘይክእሉ ሰባት ነይሮም ዝተሰብኡ እውን ነይሮም ብትኽስ ኣብቲ እዋንቲ ዝክሮም ባል ወዲሓትነይ ለይቲ ሓንቲ መኪና ጠጠው ኢላ ከላ ንኣ ኣትይዋ ዝሰብ እዩ ካልኦት እውን ምልክዕ ከም ጀሪካን ተክለ ጀሪካን ዝበሃል ዝተሰብኡ ኣሎ።
1: ካብ ፖርዝዳን ድሕሪ ተበጊስና ኣብ በዓል ኣሮማ ዴርደብ ዝበሃል ኢና ንሓድር ዕጅብታ ዝሓደርና ኣላ ክብ ኢልና ኢና ንሓድር በረኻ እዩ ደረ ፅርግያ ውስን ኢልና ንሓድር ስልጠና ኢና ንማላእ ስልጣንያ ጌርና ብሓባር ከምዚ ናይ ሜዳ ሓባር ክሳይ ጌርካ እንዳስሓቅካ እንዳበልካን ሻሂውኡ ነፍልሕ ካብኡ ጌርና ኣብ መገዲ ንጎሆ ተበጊስና ገዳርፍ ንኣቱ ገዳርፍ ንጎሆም ሰኣተና ቢፅሕፈት ኣለና ናይ ገዳርፍ ንዓናክሳይ ደብሉ ኣብኡ መናባብረና ፅቡቕ እንታይ ሽሙ የብሉልናዮ ምፅትና ኣብኡ ውዒልና ገለ ናይ ምሸት ተበጊስና ከዓ ከርቱም ንኣቱ መብዛሕትኡ ግን ኣብቲ በረኻ ንሓድሮ ይበዝሕ ኣብቲ በረኻ ክንሓድር ከለና ሕጂ እቲ መናባብረና ከም ናይ ሜዳ ኢና ንኸይድ ስልጠናይ ኣለና ብዓደስ ክሳይ ዝኾነ ተዓደስ ውን ነይራ ያ ናይ ሱዳን ውስን እዋን እዩ እቲ ሕምልቲ ምስቲ ናይቲ ከባቢ ተብለሉ እምበር መብዛሕትኡ ተዓደስቲ ናይ ሜዳ መናባብረና ጌርና ኢና ንኸይድ ነርና ካልእ ፍሉይ ክሳይ
2: ስራሕኩም መሻርፍ ገንዘብ ዝበሃል ኣብ መገዲ ክትውዕሉ ኣይዋሃበኩም ነሩ
1: ኣርባዕተ ጂንየ ዝበሃላ ነይረናና ኣብታ መድረኻነ ዝፈልጠን እዘን ኣርባዕተ ጂንየ ካብ ፖርስዳን ተበጊስካ ንካርቱም ሽሕን ገለመለን ኪሎ ሜትር ሰን ከዓ ሓደጋ ከይጓነፋኻ ገለ ኣብ እንታይ ሽሙ ንሻሂልካ ኣርባዕተ ጂንየን ካብኡ የለን በቲ መሻርፍ ናይቲ ከምቲ ናይ ሜዳ ኢና ንኸይድ ካልእ ዝበሃል ትሕዝቶ ብሓለፋ ኣብ ከተማ ሰፊርኩም ገለ ተባሂሉ ድዋሃብ ኣይነበረን።
3: ኣብ ግዜ ሻድሻይ ወራር ኣብ ሜዳ ይኹን ኣብ ውሽ ሱዳን ዝነበሩ መራሕቲ መካይን ኣብ ርእሲ እቲ ዝነበሮም ፅንኩር ስራሕ ካልእ ዝፀንከረ ኩነታት ይጋጢምዎም። ነቲ ብለይቲ ዝጓዓዝሉ ዝነበሩ ኩነታት ከይተረፈ ጸላኢ ክቆጻጸሮ ፍቲኖ ነቶም ኣብ ሱዳን ዝንቀሳቐሱ ዝነበሩ እውን መስቲ ዝነበረ ዝምድና ሱዳንን ኢትዮጵያን እቲ መስመር ከም ዝዕፆተ ገይሩ ግን ኣብዚ እውን ከይተሓለሉ ኩሉ ዘዋፅኦም ብልሓታት ተጠቒሞም ነቲ ፅንኩር ኩነታት ሰጊሮሞ።
4: ቅድሚ ሻልሻይ ወራር ምጅማሩ በቲ ዋነ ፀሓፈ ናይቲ ግዜ ሰሚናር ካየድ ነይሩ ፀላኢ ወታሃደራዊ ኩናት ተወዲኡ ስነ ኣእምራዊ ኩናት ኣትዩ ዘሎ ሕጂ ንዓና ንእምሮና ክሳብ ክገብር ዝኽእል ብዙሕ ነገር ብላዕሊ መብራህትታት ዝመስል ገለ ብሪምሪም ገለ ክድርብ እዩ ንሕና ክንጭንቕ የብልናን እዚ ከዓ ነቲ መጓዓዝያና ምትዕንቓፍ ድወሰዶ ስጉምቲ እዩ ንሕና ውን ነዚ ነቒሕና ኣሎ ክንፀንሕ ክም ዘለና ካብቲ ዝሃቦ ሰሚናር ሓደ እዚ ነይሩ ማለት እዩ። ሕጂ ካብ ሓልሓል ሰራዊት ፅኤና ሻድሻይ ወራር እዩ ንኣብ ጨዋይ ከይድና ንኣብ ጨዋይ ክንከይድ ከለና ካብ በዓል ስማት ጀሚሩ ብላዕሊ ድርበምሽና ታለ ድመስል ነርካ እንዳወደቐብቀ ቅድሜና እዚአን ኒን ድመስላ እንዳደርባ ብፍላይ ብዛዓቐብ ሒሽክብ ዛዓቐብ ሒሽክብ ግደፍ ኣብኡ ተተኩሽካስ ብፀሓይ ክትከዶ ከለካ እውን ሕጂ ዝኾነ ሰብ ሓቂ ነይሩ ዝዘረባ ዝክብሎ እውን ኣይክእልን እዩ ሕጂ እንዳተተኮሰካ ኣብኡ በፂሕና።
5: ኣብ ፍላይ ኣብ ሻድሻይ ወራር ዝነበረ ሽግር ሱዳን ምስ ንመሪ ተሰማሚዑ መንሃትሎ መንግስቱ መንገዲ ይዓፅወና ዳርጋ ምስቲ ክምቲ ዝብለካ ከም ምዝላቕ ብዙሕ ምስ መፃተን ማካይን ካብ ሳዕል ምስ ወረዳ ካብ ከበሳ ንሳዕል ምስ ወረዳ ብብዝሒ ስለ ዝነበራ እንታይ ሞ ብዝሒ እንዳ ኣብዘ ኮፍኩላ ዶ ኮይነን ገለሲ ስራሓ ተባሂሉ ኣብ ሱዳን ኣትዋ ሓደ 30 ማኪና ዝኾና ማኪና ሪሞርኪ ኣትዋ ካብኡ ሰባት ንዕአን ዝስዕቡ ተጋደልቲ እውን

ምስእኒ ኣት ኣብዚ እንታይ መፅ ኣብቲ መንጎ እዛ ናይ ሻድሻይ ወራር ትመፅእ ምንቅስቓስ ይፀበና ዳርጋ እኽልና ውን ኣብ ሰዋኪን ጠጠው ከም ዝብል ገይርዎ ኣብ መራፊት ውን ጠጠው ከም ዝብል ገይርዎ ሕጂ ነዚ እኽሊ እዚ ንድሕሪ ዘይንረክብ ኮይና ሽግር ውን ክፈጥረልና እዩ ሜዳ ቀለብ እዩ ቀሊል ኣይኮነ ስዓ 7ተ ኩንታል ኣብ ሓደ መክዘን 45,000 ናብ መራፊት ሓደ 78,000 ኣብ ስዋኪን ዝተኣከበ እኽሊ ነይሩ ነዚ ብምንታይ ዝለቕ ተባሂሉ በቲ ንፉዓት ነይሮም ኣብኡ ተዋሳእቲ ናብቲ ናይ ሱዳን ሰባት ብዝገበሩ ገይሮም መቸብ ምስቶም ናይ ሱዳን ተሰማሚዖም ዕድል ከም ዝፅዕን ገይሮምልና ሕጂ ብዘይ መብራህቲ ስጋዕ ክልተ ሰዓት ዝኣክል ትጎላኩን ፃዕዳ በታ ፃዕዳ ናይ ዝረግፃ ሰብ ንዓ እንዳጠመጥካ ክልተ ሰዓት ዝኣክል መብራህቲ ከይብራካካ ትኸይጥለይቲ ንኩሉን ማኪና መርቸደስ ፅዒነ ንኸታ ኣበይ ሽግር መፅእ ሕጂ ናብ በዓል ተኮር ሩባ ተኮር ከዓ ብኸመይ ዘለቐ ብዚ ከዓ ፀገም ኮይኑ እቲ እኽሊ በተን ገሊአን ሕጂ ብብዙሕ ፃዕሪ ተሳሒበን ከምዚ ሓልፋ ተገይረ እ ናይ ሱዳን ብሙልአን መመሊቆን ኣይንቀሳቐሳ እዩ ተባሂሉ ነይሩ ዝገበሩ ገይሮም ግን ሳላ መንፋዓት ናይ ብፆት ከምዚ ሓልፋ ገይሮምን ሓቢኦም መንገዲ ተኮረን ከምዝበፅሓ ገይሮምን ሩባ ተኮር ሕጂ ተን ፍርቀን ሰጊረን ተማዊቶም ኣስጊሮመን ካብ ሩባ ተኮር ተንገሊአን በዚ ተሪፈን ሕጂ ተንገሊአን ካብ ስዋኪን ፅዒነን ስጋዕ ትሩባ ተኮር ኣብዚ ይበፅሓ ተንገሊአን ሰጊረን ስለ ዝፀንሓ በዚ ኮይነን ፅዒነን ከዓ ንሜዳ ከምዝኸዳ ተገይሩ ሕጂ ናብዚ እቲ ሓደ ከም መስተንክር ዝተረእየ ናይ ተገይሩ ክዘብሎ ዘይትኽእል ኣብ ዓለም ኢኖ ፍልስፍ እቲ ሽግር ዘይምህረካ ነገር የለን ጀነረተር ኣምፅኦም ምህዞ ናይ መጓዓዝያ እዩ እዚ ጀነረተር ኣብዚ ስግር እዚ ንበሎ ትሩባ ጀነረተር ኣብዚ ኮይና ቱቦ ካብዚ ተዘርጊሑ ናበይ ይኸይድ ንሩባ ሰጊሩ ናብቲ ሓደ ስግር ይኸይድ ኣብቲ ስግር ትሩባ እዚ ውሕጂ ሓልፎ ዘለኩም ማይ ብልዕሊ እዩ ዘሎ እዚ እቲ ነዳዲ ካብዛ ቦጥ እዚኣ ተሲሒቡ ኣብታ ማኪናት ኣይመልእ ምክንያቱ ሽግር እዩ በቲ ልዕሊ ውሕጅ ብኡ ገይሩ ነታ ማኪና ከም ትመልእ ይገብሩ ማኪና ኣብ ሱዳን ምንቅስቃስ ኣይነበረናን ሓንቲ ንእሽተይ ማኪና ናይ ሓምሳ ፍስቶ ትኸውን ኣብኡ ተወሲና ኣብኡ እንተሓፋሽ ድዋዊት ውን ናብ ሓቂ ፅቡቅ እዮም ተዋስኡ ነሮም ብጀሪካን ይኹን ብታኒካ ይኹን ብገለ ይኹን እናምፅኡ ኣብኡ ይእክቡልና ካብኡን ስዋኪን የምፅዎ ማኪና ዓባይ ፅዒና ኣብ ስዋኪንካ ብፀልማት ከምዝብለ ካብ ተኮርቶ ብፅሖ እዚካብ ዝተገሊሉ ከዓ ናብታ ኒወይቲ ቦጥ ይኸይድ ብከምዚ ዓይነት ሻወራር ሽዑ እንታይ እቲ ፀገም ነይሩ እተን ናይ ኣሜሪካን ነብራ ታንኪ በንዚን ንሰት እዮም ሕጂ በንዚን ስለዝኾነ ኣድላይ ስለዝኾነ ከዓ ብዘይ በንዚን ከዓ ንቀሳቀሳ ይክእላ ነ ንሳተን ሕጂ ነዚ ሽግር ተባሂሉ ክዝለቕ ኣለው ተባሂሉ ብዝከኣሉ መጠን መቸም እቲ ክፍሊ ናይ መጓዓዝያ ብዝከኣሉ ተቃሊሱ እዚ ሽግራት እዚ እውን ከምዚ ዝለቕ ኮይኑ ማለት እዩ

0: ክፍሊ መጓዓዝያ ህዝባዊ ግንባር ይኹን መራሕቲ መካይን ንሰራዊት ኣብ ምግልጋል ጥራይ ዝተሓፅሩ ይነበሩን ካብ 1984 ጀሚሩ ኣብ ህዝቢ ወሪዱ ንዝነበረ ደርቅን ምፍታሕ እኽሊ ረድኤት ኣብ ምምልላስን ህይወት ህዝቢ ኣብ ምድሓንን ዝገበርዎ ፃዕሪ ብቐሊሉ ዝረአ ይነበረን ሽዑ ሙሉእ ዓቕሚ ህዝባዊ ግንባር ኣብ ዝዕማም እዙ ተዋፊሩ ነይሩ እቲ ረድኤት ኣብ ተቐጻሊ ጸላኢ ዝቈጻጸሮ ቦታታት ከይተረፈ ክበጽሕ ስለ ዝነበሮ ነቲ ዘጋጽም ሓደጋ ግምት ከይሃቡ ኣብ ውሽጢ ድብያ ጸላኢ ከይተረፈ ብምእታው ህዝቦም ረድኦም
1: ልክዕ ዩ ናይ ባሓቂ ምዚ ሓድሽ ረድኤታት ዝግበር ዘሎ ብናይ ጥርቂ ተጠቂዑ ዘሎ ህዝብና መፍትሒ ንምዃን ብወገን መራሕቲ መኪና ዘይበሃል ፃዕርታት ይካየድ ከም ዘሎ ካብዚ ብምብጋስ ክማ ብወገንና እንድሕር ኮይኑ ማለት ካብ ደስታ ዝወፀ ደኺመ ከይበለ ሙሉእ ለይቲ ክጓዓዝ ይሓድር ብተወሳኺ ከማን ካልእ ዘለዎ ሰዓታት ካብ ትሕልፍ ናይ ክድቅሶ ዝግብኦ ከበርክት ከም ዘሎ እናገበረ ስጋ ሕጂ ቃልሶታቱ የካይዳ ኣሎ ብፍላይ ብፍላይ እንድሕር ኮይኑ ኣብዚ ሳጃታት ፃዕቂ ድኻማት ዘለዎን ከምኡ ከማን ጎደጉድ ዓሚቁ

0: ንበሪኹን ዘሎ ዝጓዓዞ ናይ መካይን መስበርትታት ብዙሕ ኣብቲ ናይ መጀመርታታት ይጋጥመና ነይሩ። ብፍላይ ምዝሕቲ ሓደሽቲ መካይን ዝተተካኣሉ እዋን እንድሕር ኮይኑ ግን ናይ ብሓቂ ክርአ እንድሕር ኮይኑ እቲ መስበርቲ ወላ ካልእ ከምኡ ዝኣመሰለ ካልእ ጉድለታት ናይ መካይን እንዳተቃለለ ከም ዝኸደ በንፃሪ ኸማንቲ ስራሕ እንዳበለልና ከይድ ከም ዘሎ ማለት ፅቡቕ ንጥፈታት ከይድ ከም ዘሎ ናይ ብሓቂ ይረአየና ብወገልና
1: ሓፈሻዊ ብዛዕባ ዝግብር ዘሎ ጉዕዞ ከዓ ልክዕ እዩ። ብብዙሕ ሰዓታት ኢና ንጓዓዝ ዘለና ማለት እዩ። ንሱ እንተደኣ ኮይኑ ልክዕ እቲ ጉዕዞና ዋላ ብሰንኪ ቁሩብቁሩብ ሓደ ናይ ነፋሪት እኳ እንተኾነ እቲ ጉዕዞና ዋላ ብለይቲ ድኣ ይኹን እምበር ርብሕ ዝበለ ሰዓት ማለት ክሳብ 13-14 ዝግመት ሰዓት በፂሐን ይመፅ ኣለዋ። ግን ማካይድና እዚ ኸማን ዝተፈላለየ ቦታ ኣባርካ ማለት እዩ እቲ ዝተፈላለየ ቦታ ዳርጋ ፅቡቅ ንጥፈታትን የሳልጥ ኣለዋ። ነቲ ዝድለየ እውን ደኺምና ከይበሉ መራሕቲ ማካይን ዋላ ማካይና ኸማን ክንደይ ሕፃን ገለ እንዳኸዳ የብፃሓሎም ኣለዋ። ፅቡቅ ንጥፈታት ብጣዕሚ ይርአ ኣሎ።
2: ኣብነት ካብ መስመር ናይ ምዕራብ ተኸፊትሎ ዝነበረ ካብ በዓል ግርማይ ካኒ ምዕራብ ዝእቶ ዝነበረ ኩሉ ናይ ፀላእን ኣብ መንጎ ፀላእን ኣብ መንጎ እቲ ዝነበረ መስመራት እውን ኣዝዩ ሓደገኛ ስለ ዝነበረ እዚ መሰናኸላት እዚ ናይ ምሽካል ድዩ ናይ ፈንጅታት ድዩ ናይ ፀላእ ጥራይ ዘይኮነ ፀላእ ናይ ደርጊ እዚ ሓደ ካብቲ ጭቡጥ እዩ። ካልእ ግን ዝተፈላለየ ናይ ውድባት እውን ሓደ ካብቲ ዕንቅፋት ዝነበረና ጉዳይ እውን ስለዝኾነ እዚ ዕንቅፋታት እዚ ከሎ ኩሉ ስገር ከኣል ነይሩ ትዋንቲ ሕጂ ዝፀንከረ ቦታ ወይ ድማ ቦታ ትሲ ንዝኾነ ይኹን ሓደገኛታት ሓደጋ ክጋጥመካ ከምዝኽእል ኢካ ፈሊጥካ ክትሰርሕ ነ መን ኣነ ቅድሚት ክኸውን ኣሉን ዝብል ኣነ ቅድሚት ዝኾን ኣነ ቅድሚት ዝኸውን እዮም ዝብሉ ምክንያቱ ተቐዳሚቲ ዝረኸበ ስነቲ ሰብ ክትረክብ ንሓደ ጥራይ ረኺባ ሰብ ክትብል ማለት እዩ። ካብ ከለሳናይ ሓይሽ እንዳተባሃልካ መንኪና ምምራሕ ዝነበረ ንቅድሚት ምምራሕ ምክንያቱ ቲኣስ ሓሲስ ስለ ዝኾነ ነቲ ሓደጋ ቀዳማይ ሓደጋ እውን ሳተ ጋጥሞ ነይሩ። ሕጂ እዚ ኩነታት እዚ ስለ ዝነበረ ናይ ምዕራብ ኣዝዩ ተኣፋፊ ሕማቅ ኩነታት እውን ስለ ዝነበረ ምስ ኩነታት ናይ ፀላኢ ዝወፍረሉ እውን መካይን በትን በትን ክተውፅአን ኣይትኽእልና። ክሳብ ኣብ ትሕቲ መሬት ደፊኖም ዝወፅሉ ወይ ድማ ደፊኖምን ዝእለኢሉ እዋናት እውን ነይሩ።
3: መራሕቲ መካይን ከም ኩሉ ተጋዳላይ ተዋፊሮምሉ ንዝነበሩ ዕማም ንምፍጻም ወትሩ ድልዋት እዮም ነይሮም። ኣብ ትሕቲ ጽንኩር ወተሃደራዊ ኩነታት ሰራዊትን ዕጥቅን ጽዒኖም ኣብ ኩናት ይኣትዉ፣ ካብ ኩናት ውግኣትን ንብረትን ድማ የውፅኡ። ኣብ ከምዚ ህሞት ብመስዋእቲ ዝሓለፉን ዝሰንከሉን ኣዝዮም ብዙሓት እዮም።
4: መስዋእቲ ደኣ መሊእ ዝጋጠም ነይሩ። ናይ መጓዓዝያ ኣባላት ብዙሓት እዮም ከዓ ንተሰው እዮም ብዙሓት ናይ ነፈርቲ መብዛሕትኡ እዚ ናይ ድሕሪ መስመር እዩ። ኣብዚ ድሕሪ መስመር ንኸደሉ ነበርና ሓደ ናይ ፀላኢ እዞም ቀኝ ዝበሃሉ ነይሮም ኮንፍሉ መደብ ሒዞም ነዚ መስመር ንሕና ንጥቀመሉ ፅርግያታት ፈንጅታት ዝገብሩ ነይሮም። ገፊሕ ስለ ዝኾነ ናይ ድሕሪ መስመር ከዓኒ ወላ ኣብዚኣ ገይሮም በቲ ሓለዋ ከለዉ ናህና ሰራዊት እቶም ገለ ምዝንጋዓት ነይሩ። ኣብዚ ሕጂ ብዙሓት ተሰው ፀትና ኣለዉ ናይ ኣባላት መጓዓዝያ ሓደ በዓል ኣኢሎም ባይራጋብር ዝበሃሉ ከምኡ በዓል ኣነንያ ዝበሃሉ ብዙሓት እዮም። ኣብ ድሕሪ መስመር ዝክሮም ስለ ዘይክእል ከም ኣምነት እየ ዝብለካ እዚኣቶም ኣብ ናይ ፈንጂ ብዙሕ ድጓነፈና ነይሩ። ዘይስውኡ ውን ነተን መካይን ዕንወት ጥራሕ ክሳ ገይረን ኣብቶም ኣባላት ዳሓንዲ ወፅ ውን ነይሮምና። ብፍላይ ግን ናይ ኤሎም ባይራጋብር ዝብሎ ፃኢና ክሳዮ ከማ ናይ ተረኽበን ሓያል ኣብ ዳሓር ኣብ ብርቱዕ ኣብ ከውሒ ዓይነት እየን ዝገብርኦ ኣብቲ ፅርግያ ወይ ንባዕሉ ክሳነንበይኑ ክሳይ ኣለዎ እንዲ ተሪር እንድሕሪ ኮይኑ ኣይ ነታ መኪና ኹን ዋላ ኣብኡ ዘሎ ሰብሲ ዳርጋ ኣብ ክሳራ ክሳይ ይገብረልካ ኣብ ገለገለ ምስ ሃታሃታያን ቅርቡ ስታይሽ ፎኪስቶ ኮይኑ ነቲ ሮታ ጥራሕ ክሳይ ገይረን ዘብላ። ስለዚ ብዚ ናይ ፈንጂ ብፍላይ ኣብዚ ናይ ድሕሪ መስመር ብዙሕ ኢና ከሲርና ብኣባላት ናይ መጓዓዝያ መስዋእቲ
5: ካብ በዓል ዓዲ ሃኪም ካብ መረት ንሽላሎ ሓደ መብዛሕትኡ መብራህቲ ጥፊቃ ትኸዶ እዩ። ካልኣይ ነገር ከዓ ናይ ድብያን ናይ ፈንጅን ቦታታት እዩ። ከም ኣብነት ኣብ ናይ ቤት መክሰውራ ቆልዑ ብዙሕ ሽግር ከም ዘጋጠሞም እውን ዝኾነ እዋን ግለፅ እዩ። ሕጂ ተን መካይን ኣብኡ ስለ ዝንቀሳቀሶም ብዙሓት ብፈንጂ ከምኡ ኢሎም እግሮም ተቆርፁ ኣብኡ ተሰብኡ ኣለዉ። እግሮም ተቆርፁ ከም በዓል ወዲ ቤት ረስ ኣለዉ፣ ከም በዓል ሃብቲ ክኤል ቀሺ ኣለዉ፣ ከም በዓል ኣማኒኤል ሓይሊ ኣብ ኣለዉ። እግሮም ተቆርፁ ብፈንጂ ተቆርፁ ተሰውኡ ከዓ ከም በዓል ኣለም ባይላ ጋብሪክብለካ ፀናሕኩ ከም በዓል ኣነንያ ዝበሃሉ ክያር ንብሎ ኣዋ ከም በዓል ክያር ንብሎ ከም በዓል ላሽመላሽ ወድንባይ ንብሎም ተሰውኡ ከዓ ኣለዉ። ሕጂ ንክበሉ ክዝክሮ ስለ ዘይከኣልኩ ሓደሓደ ክጠቅስ ስለ ዝደለኸ እምበር ብዙሕ ሽግራት እዩ ነይሩ። ሰጋእ መጋእ ዝበሃል ነገር የለን። እቲ ተዋበካ መምርሒ ኣብ ቦትኡ ከተብፅሐለካ ካብ መስዋእቲ ዝኾነ ተጋዳላይ ድሕር ስለዘይብል እምበሺ እንትደይ ተዓዊትካሉ ነቲ ነገር ጥራይኻ ዘይትሕጎስ እምበር ክሳይ ስለ ዝሰሓተካ ድብያ ኣለዎ ስለ ዝተባህለ በዓል ሃይለ ሳእላይ ብቅዱስ ማሊ ኣብዚ ተሃሪሞም እሞ ፅባሕ ከዓ ሕጂ ንዓና ክደግመናይ ድብሎ ክሳይ እንደይ ጀጋኑ ጠፍኦም ተሃሪሞም ኣብኡ ትሰው እዮም። ሕጂ ንዓይ እውን ፅባሕ ከምኣያ ዝበሃል ነገር የለን። በዚ ሓደ ጎማ ተሃሪሙ ከሎ በዚ ድዳሓነ ምራሕ ማኪና ነይሮም ብዙሓት። ሕጂ ትምእሎም በዚ ተሃሪመስ ፅባሕ ከዓ በዚ ተደገመነታ ክገብር እየ ዝበለ የለን። እቲ ጉዕዞሲ እንድሕር ማካይን ጠጠው ኢለን እንድሕር ኣብ ድፋዕ ደሎ ሰብ ፀላኣይ መፂኡ ክሳ ከይገብረኒ ዝብል ስጋኣት ሕድር ድኣት ቃልሲ ክቅፅል ስለ ዘይክእል ሲ ቅቡል እዩ ነይሩ። ቀትሪ ተበገስ እንድሕር ተባሂልካ ክትብገስ ኣለካ ምሽ ተበገስ ተባሂልካ ናትካ ክሳይ እውን ሕጂ ስማይ ፅምኢ ተወዲኦም ህሉ እዮም ሕጂ ስምግቢ ከምዚ ኮይኖም ህሉ እዮም ዝኩሉ ኩናት ክሳይ እንዳተካየዱ ከሎ ኢልካ ሲ ተኣትወሉ ነገር ኣሎ።
6: ተፈንጂ ከምኡ ኣብ ጉዕዞ ሕጂ መገዲ ባርካ ክኾን ከሎ እዚ ምዕራብ ፈንጂ እጋሮም ተቆርፁ ነይሮም ሓያለ እውን ተሰውኡ ኣለዉ። ብፍሉይነት ካብ ዓይነይ ዘይትኸይድ ሓደ ብፃይ ውሕጅ ኣብ መንገዲ ረኺብዎ ማኪና ተሸኺላ እታ ማኪና ሕጂ ድሓን ኢሎሞ ንክድሕን እስኻ ውፃእ እንበሪ እዛ ማኪና ሕጂ ኣይትወፅእ ካ ድሕን ኢሎሞ ወፅኡ ደገ ከላሽን ረሲዕዋ ኣብታ ማኪና ረሲዕዋ ከላሽን ንዓታ ንዓ እንዳልካ እናኸደ ከምፃ እየ ከላሽነ ማኪና እያ ዘላ ከምፃ እየ ንብል ድቕድቕ ይብል ሓድሽ ውሕጅ ሒዝቦ መፅ ዕር ስታ ከላሽን እቲ ኣነ ዝብል ጎበዝን ኣነ ዝብል ኣውቲስታን ካብቶም ብፅትና ዝነበረ ማለት እዩ። ናይ ብሓቂ እዚ ዝሓልፍ ከም ሓዘን ተሰማዕትኒ መዓልቲ ካብኣ ንላዕሊ የላ ካላሽን ውድብ ናይ ውድብ ታሽሙ ካላሽን ከድሕን ክብል ሂወቱ ምስ ተሰውኡ ኸይዱ። እዚ ናይ ፈንጂ ብዙሓት እዮም ተሰውኡ ብዙሓት ኣለዉ። እጋሮም ትቁርፅ እውን ትሪእዎም ኣለኹም ብዙሓት እዮም።
3: ኣብ ሶራ ኩሉ ምንቅስቃስ ተሽከርከርቲ ብኣዝዩ ተኣፋፍን ዘይምችኡ መገዲ ዝካየድን ሓለኽልኽ ዝመልኦን ስራሕ እኳ እንተነበረ ብሰንኪ ድኻምን ሸለልትነትን መራሕቲ መካይን ዝተፈፀመ ሓደጋን ዘጋጠመ ክሳራን ነይሩ ክበሃል ኣይከኣለን።
6: እቲ ብሓቂ ዘገርመኒ ናነ ምዝ ናይ ሎሚ ክሪኦ ከለኹ ምስቲ እሞ ኣብ ጥራይ ጎልጎል ከምዚ ዓይነት ዕንወትን ከምዚ ዓይነት ክሳራን ክትሪኦ ከለካ ኣብዚ እዋን እዚ ምልስ ኢልካ ናብቲ እዋን እቲ ክትሪኦ ከለካ ማኪና ፀዲፋ ማኪና ፅዕነት ከምዚ ኮይኑ ንክትሰምዕ ከም ሕልሚ እዩ። ቆፀራ እተን ማኪና ሓንቲ ማኪና ናብ ምናልባት ኣብ ጥሩቕሩቕ መንገዲ ናብኡ ከም ገለ ሸተት ኢላ ኢና ንርኢ እምበሪ ማኪና ፀዲፋትና ኣብ ጉዕዞስ ማኪና ፀዲፋ ዝብል ኣብ ሰውራ ዳርጋ ኣይተረኣየኒ ይክብለካ ትኸሉ ኣብ ምስታ መዝላቕ ኣብ 78 ሓደ ክልተ ማኪና ምስ ነበረሃተሃታ ኣብኡ ርኢና ኢና ካልእ ዝብለካ ኩሉ ብጥንቃቕን ዝኩሉ ድኻማት ምስ ዝኩሉ ፃዕሪ ኣውቲስታ ናይ ብሓቂ ውፍያት ኣውቲስታታት ስለ ዝነበሩ እሞ ጥንቃቐ ከዓ እታ ማኪና ድማ ልክዕ ከም ሂወቱ ገይሩ ስለ ዝርያ ጉድኣት ናብ ማኪና ማኪናስ ኣውቲስታ ጥቃስ ወሲድዎ ፀዲፉ ወይ ደኺሙ ከምዚ ኮይኑዎ ዝብል ኣይነበረን። ናይ ጥንቃቐ ተሓዘ ማኪና እውን ነይሩ እንታይ የድልያ እታ ማኪና እውን ቀትሪ ስለ ዝርዳእ እንድሕሪ ሓደ ነገር ትስምዖ ኣለያ ሓቢሩ ዝክእሎ በዕሉ ገብራ ዘይክእሎ ተኮይኑ ነቶም ጋራጃት ሓቢሩ ቅድሚ ምንቃላ ኣብ መሓይሹ ስለዝወፅእ ማኪና ፀዲፋ ዝኩሉ ፀልማት እናኸድና ዝኩሉ ድፍዓት እናኸድና ዝኩሉ መብራህቲ ከም ዝብለካ ሓደ ሓደ እዋን ፃዕዳ ነፀላ ኣብ ቅድሚ

0: ሰውራ ኤርትራ ሲ በዓል ንርእሶ ሓደ ካብቶም ተኣምራታት ናይ መበር ዕስራ ክፍለ ዘበን እዩ
1: ዓወት ናይ ናጥነት ብቐሊሉ ዝመጠ ኣይኮነን
2: ምስጢር ዓወትና ዝበሃል ፖለቲካዊ ኣራእያ ንህዝቢ ምባል ማለት እዩ
3: ህዝቢ ሲ ጠበንጃ ዝኣሓደቐ ወታደር እዩ
4: ስንቁ ህዝቢ መፆ ውጉእ ብህዝቢ ይኸይድ ስውኡ ናብቲ ድሓን ዝኾነ ቦታታት ብህዝቢ ዓመድ ኣዳ መለብስ
5: ተራ ናይ ህዝቢ ሞ ክትገልፆ ኹኖን ከቢድ እዩ ኣቃላት ሓፅረካ እዩ
6: ብደቁ ናብቲ ሰውራ ከም ዝሰለፉ ጥራሕት ዘይኮነ ንገዛእ ርእሱ ባዕሉ ዓጢኡ ምስቲ ተጋዳላይ ኮ እዩ ተሰሊፉ መስዋዕትነት ኮ እዩ
7: ሰብ ኣይነብር ኣብ ግዜኡ ጥራይ ዝገብር
8: ነዚ ከዓ ንስኻ ነቶም ደደህ ዝመፁ እቶም ተቐበሉካ ንዓኸ ከምኡ ዮብፅሖም ኳ ንስኻ ነትኦም ከምኡ እዳብዛሕ
9: ሕጂ ህዝባዊ ጉማር ኣብዚ ዝተባሃለ እዚ ከዓ እቲ ቀንዲ ካብኡ ተዝኽኣለ ማለት እዩ

0: እቲ ካብ ደባዊ ምብራቕ ካብ ኣስመራ ዝተመሰረተ ሓድሽ ግንባር ንዓድረሶ ክሳብ ጊንዳዕ ሰንጢቑ ንምራራ ሰሜን ካብ ኣስመራ ዝዘርጋ ሓድሽ ግንባር ከፊቱ። ኣብዚ ግንባር እዚ 7 ክፍላተ ሰራዊትን ካልኦት ተደረብቲ ኣህዱታትን ኣሰሊፉ ን20 መዓልታት ተደጋጋቢ ምጥቃዕ ተፈንዩ። እቲ ውግእ ብርእሰ ቅትለታዊ ፈተነታት ክስመ ዝኽእል ናይ መበል 17 18 19 ክፍላተ ሰራዊት ዝተሳተፍዎ እዩ።
1: ሓደ ንዝኾነ ይኹን ወገን ዘየጠራጥር ዕላማ ናይዞም ደብዳባት እዚኣቶም ብቐጥታ ምስቶም ኣብ ከባቢ ግንዳዕ ክካየዱ ዝፀንሑ ወታሃደራዊ መደባት ወይ መጥቃዕትታት ናይቲ ስርዓት ዝተኣሳሰሩ እዮም። ባፅዕ ኣብ ትሕቲ ምቁፅፃር ህዝባዊ ግንባር ካብ ተኣቱ ጀሚራ እቲ ስርዓት ባፅዕ ደጊሙ ኣብ ትሕቲ ምቁፅፃሩ ንምእታው ዘሎ ዓቕሚ ሰቡ ዘሎ ወታሃደራዊ ካልእ ናይ ንዋትን ናይ ኣፅዋርን ዓቕሙ ካብኡ ሰጊሩ እውን ህዝቢ ኢትዮጵያ ብምሉእ ኣጎሳጒሱ ህዝባዊ ግንባር ንምስዓርን ንድሕሪት ንምምላስ ነቲ ወደብ ዳግም ንምቁፅፃር ክሰርሕ ፀኒሑ እዚ ስራሕ እዚ ንምክያድ ብናይ ኣጋር ሰራዊት ብናይ መካናይዝ ኣሃቱታቱ ጥራይ ዘይኮነ ናይ ኣየር ፀብለልትነቱ ተጠቒሙ ባርባራዊ ዝኾነ ደብዳባት ከካይድ ፀኒሑ።
2: ካብ ተፈላለየ ከባቢታት ዝነበረ ኣህድታት ካብ ከረን 16 ሰንጠቕ ድዩ 18 ክፍሎ ጦር ድዩ ካብዚ ዝባውንቲ ናይ ሓማሴን ከዓኒ በዓል 301 ድዮም 303 ድዩ ካብ ኢትዮጵያ ከይተረፈ እዞም ስፓርታክያ ዝፍለጡ 2 ብርጌዳት 17 ክፍሎ ጦራት ከዓ ተወሳኺ ቅልጢፉ ደሪቡ እዚ እንታይ ክገብር ነዛ ሞስኮት ናይ ገሓያትን ናይ ሓመልማልን ንዓኣ ከፊቱ ተኽኢሉ በታ ፅላም ግፅርያ ገሩ ንጋሕቴላ ኣይክወርድ ዛዕትል እዚ ኣይረኽባን

0: ብፅዋዕ ንምምላስ ሰፊሕን ብኩሉ ኣንፈት ዝተፈላለየ ወታደራዊ መጥቃዕ ተካይዱ። ብዓብኡ ብጸሊም ጽርግያ ጊንዳዕ ሰንጢቑ ክሓልፍ ዘለዎ ዓቕሚ ኣሰሊፉ። እቲ ንድሕሪ 10 ልካቲት ጋሕያትን ሓመልማልን ንምቁፅጻር ዝተካየደ ፈተነታት ኣዝዩ ሓያል ነይሩ። ወታደራዊ ስርዓት ደርግ ብቕልጡፍ ረዳትን ተደራረበ ዓቕሚ ኣብ ኣዝዩ ገዛኢ ቦታኒዩ ኮፍ ኢሉ
1: እምበር ጊንዳዕ ሓደ ካብቲ ከቢድ ዝገብሩ ወይ ከዓ ቡርትዕ ዝገብሩ ከዓ ኣንስትዩ ነይሩ። ኣብ ሳሕል ክዋጋእ ከሎ ጸላኢ ንመጥቃዕቲ ደጀናትናትና ምፍራስ ገለ እዩ። ኣብ ጊንዳዕ ክዋጋእ ከሎ ጸላኢ ግን ምእንትናት ህላወ እዩ፣ ናይ መወዳእቲ ህላወናት እዩ። እዚ ናይ ህላወ ገድሊ ናይ ጸላኢ ኣብ ግንባር ጊንዳዕ እዩ ተጀሚሩ። ንህላወ ትገብሮ ምክልኻል ሓቂ እዩ። ትከላኸል ትኽእል ኢኻ ኣብ ዝኾነ እዋን ኣብ ሳሕል ከሎ እውን ከላኸል ነይሩ ካብ ናትና መጥቃዕቲ። እዚ ግን ፍሉይ ዓይነት እዩ ንናትካ መጻኢ ናትካ ህይወት ትገብሮ ውግእ እዩ ግንባር ጊንዳዕ።
2: ነታ ብራኸ ተቋፂራታ ቁጥሩን ታብራኻ ክትቋፅራ እንታይ ግዜ ይወስድኒ ማእለያ ዘይብሉ ሰራዊትን ኣፅዋርና ኣውፀኒዩ ረማዕ እብላ ትለቀቕ እንደገና ከናትናካኹም ምርብራብ ኮይኑ ማለት
3: ዝበፃሕናያ ቦታ ከይንኸስራ ካብኣ ምቕፅፃል ተዘይኮይኑ ድሕሪት የለን ጋሓያት ኩልኹም ትፈልጥዋ ትኮይኑ ካብ ጋሓያት ወሪድና ኣበይ ንምክስ ድግድግታ ድና ክንከይዳ ድግድግታ ውን ፀላእ ከምዚ ትሕትኡ ክርእየና ስለዚ ሓደጋ ኢና ኣና። ስለዚ ካብኡ ንቅድሚ እንተዘይኮይኑ ካብኡ ንድሕሪት ኣይተመርፀን ክንገብሮ ውን ኣይንኽእልን። ዝሓሸ ቦታ ንምግባር ከዓኒ ክሳብ እምባትካላ በዓል ቢዜን ንድሕሪና ገርና ክንሕዞ ኢልና መጥቃዕቲ ዕለት 22 ወርሒ 2 ኣህብታት ወሲኽና መጥቃዕቲ ፈቲና ንርና ኢና።
4: ባሕሪ እውን ነይሩ እዩ ምሳና ዝዋግኣና ሳዕርታት ነይሩ ማዕርቑ መትካ ዝተሰርዐ ኣቑፅልቲ ነይሩ ኣግራብ ነይሩ።

0: ዝትኳስ ቀጢን ስልክ ነይሩ ምሕላፍን ምስራሕን ዝኽእልኣና ውሽጣ እቲኻ ብለይቲ ክትሰርሕ ከለኻ ኣዝዩ ኣፀጋሚ እዩ።
1: ብላዕሊ ሓዊ ብታሕቲ ሓዊ ብድሕሪኡ ረሻሽ ናይ ፀላኢ እቶ ዝብል ግባ ዝብል ማለት እዩ። ብዝኾነ ኣብ ሓዊ ዝጥበሰሉ ሙሉእ ክፍለ ሰራዊት ተጠጢቑስ ዝበሰለሉ ውግእ እዩ ነይሩ።

0: እቲ ናይ ውግእ ቦታን ኣቃውማን ንወታደራዊ ስርዓት ደርግውን ጸብለልታት ዝሃቦ ጋሕያትን ሓመልማልን ናይ ገዛእ ርእሱ ናይ ተፈጥሮ ኩነታትን መልክዕ ነበሮ። እቲ ከባቢ ጻዕቂ ኣግራብ ግመውን ስለ ዝሸፈኖ ብዘይካዚ እተን ናብቲ ቦታ ዝበጽሐ ኣሃዱታት ምስቲ ቦታ ሌላ ኣይነበረንን።
1: ዜሮ ሰዓት ኣክል በጠሎኒ ኣተወት እንታት መፀና ተባሃለ ልክ ተኽሶ ክንጅምርን እታ በጠሎ መፅኣትን ሓንቲ ኮይኑ ኣዜሮ ሰዓት ኣኺላ ብዝኾነ ይኹን ክንጅምር ኣለና ኣኺልያ ታ ዜሮ ሰዓት ሻዓ መፅያ ኣክል ኣተወት ተባሂላ
2: ታንክታት ከምኡ ዓይነት ዕደል ከህልዎ ይክእልን ገለገለ ሓይልታት ናብ 1 ናብ 5 ናብ 20 ዝወርዳሉ ኮ ነይረን ግን ልክዕ ከምቲ መበገሲ ኣእመን ሒዘን ዝተኸስኦ ዝነበራ እቶም ድተረፉ መኪቶሞ ይፀንዑ ስጋዕቲ ውጋኣቶም ድመፅእን ካልእን ካልእን ማለት እዩ።
3: እቲ ድሓየለ ውግእ ኣብ ግንባር ግንዳዓ እዩ ተኻይዱ። እቲ ኩናት ማዕርክ ንደይ ከቢድ ምዃኑን ስትራቴጂካዊ ቦታ ምዃኑ ኣብ ግምት እቲኻ ንዕኡ ክመለስ ዘይተኣደነ ከበድቲ ውግኣት ይካይዱ።
0: ውግእ ሮራ እቲ 11/1990 ብህዝባዊ ግንባር ዝተወስደ ስጉምቲ እዩ።
4: ብሓፈሻ እቲ ግንባር ድሕሪ ብድምሳስ እዝና ደው እንድዩ ግንባር ከረን መፅ እዩ። ኣብቲ ግዜ እቲ እቲ ግንባር ኣዝዩ ገፊሕ ሰፊሕ ብዙሕ ሰራዊት ዝነበሮ ፀወራት ናውንቲ ድበዝሕ ነቲ ቦታ እዩ ነይሩ።
5: ንሕና እውን ፀረ መጥቃዕቲ ክልተ ግዜ ኣካይድና ነይሩ ንኸረን መሓዝ ዝገበርና ፈተነታት ከምቲ ዝለይ ኣይተዓወተን ግን ኣብ ልዕሊ ፀላኢ ክቢት ስምራት ዘለዎ ስራሒት ተሰሪሑ ፀላኡ ብተደጋጋሚ ነዚ ግንባር ዝንምፍራስ ቐፃዲ ፈተነታት ትገብር ነይሩ። ክልተ ዓመት ሙሉእ ሲ ዕርፍቲ ነይርዎ ክትበላ ይትኽእልኒሃ እቲ ተዛማድናቱ ዝብሎ ድፋዕ ምስራሕ ገለ ምግባር ትድ ኮይኑስ ዕሪፉ ትብሎኒ ኻቲ ሰራዊት።

0: ኣብቲ ግንባር ሒዝና ዝነበርና ፅዋር እዚ ውሑድ እዩ። እሱ ጥራሕ ደይኮነኻ እቲ ግንባር ዝነበሮ ተዋጋ ዓቕም ሰብ እውን ብመጠና እዝዩ ድሩት ኣብቲ ቦታ እ ኣብቲ እዋንቲ ዝነበረ ዓቕሚ እንዳር ክንሪኦ ኮይና ክፍለ ሰራዊት ተስዓ እንዲቲ ቦታ ነይሩ ስለዚ ተናህታት ናይ እንዳ ተስዓ 38 39 ዝበሃላ ኣብታ ግንባር በይና ሰሪፋ ዝነበረት ግን 38 ጥራሕ ኣብቲ መጀመርታት ክልተታት ነረ እንዳሃር ግን ንሳተም ገሌን ናብ ግንባር ትንዳዕ ገለ ክፋል ናይ ተኣህዱ ንዳርበዓ ንዓሰብ ይኸይዱ ሕጂ ምስ ከምዚ ዳርጋ እቲ ኣታሓሕዛ ካብ ሓልሓል ጀሚርካ መለብሶ ስጋዚ ዝበዓል ኣጀነዳ ናይ በዓል መንሳዕ ማለት እዩ ኣዝዩ ገፊሕ ሰፊሕ ብውሑድ ኣህታት እዩ ተሓዙ ነ
1: ካብ ባሕሪ ዝፈኸሰ እዩ ስለ ዝግእመት ብ ተንፂጉ ኣገደስቲ ብራኸታት መዘገዝቲ ክኾንዎ ዝኾኑ ከም በዓል ዕላ ዕሮ ኣብ ግርግር ዕለቲ ሃውስ ዝኣምሰሉ ነዚኣቶም ከም መበገሲ ምምሓዝ ካብኡ ንጎልጎል ንዘለዎ ናይ መቕፃል ዕላማ ምምላእ ወይ ብውሕዱ ነቲ ኣብ ጎልጎል ዝነበረ ታንክታት ናታት ዓድና ካብ ውፅኢታዊ

ዕላማ ናይቲ መጥቃዕቲ ኣብ መስመር ኣስመራ ምፅዋዕ ይካየድን ዝነበረ ውግእ ወተሃደራዊ ስርዓት ኢትዮጵያ ተደራቢ ኣሃዱ ከይውስኽን ኣብቲ ከባቢ ፀቕጢ ንምፍጣርን እዩ ዝነበረ። ዘይካዚ ንመጻኢ መንጠሪ ባይታ ዝኸውን ሓደ ግንባር መምስ

እቲ ካብ 19 ለካቲት ክሳብ 27 ለካቲት 1990 ኣብ ግራታውሊዕ ርእሲ እምባ ደርሆን ዝተኻየደ ውግእ ናይ ጸላኢ ጸረ መጥቃዕቲ መከላኸሊ መስመር ንምሕያል ዝተኻየደ ውግእ እዩ። ኣብቲ ኩናት ዝተሳተፈ ኣሃዱታት ህዝባዊ ግንባር ክፍላተ ሰራዊት 52-96 ኣብ ዘይተላለየዎ ቦታ ውግኣት ምቅጣሞምን ኣብ ቀጻልን ከም ረዳትን ተንቀሳቐስን ቀዋምን ውግእ ብምእታውብን ብኣብነት ዝጥቀስ ውግእ ክበሃል ኣይከኣልን። እቲ ከባቢ ንናይ መከላኸሊ መስመር ዝጠቕሙ መዋግዕ ዕርድታትን ምዕቆብ ቦታታትን ኣይነበሮምን። በዚ ድማ ኣብ ቀጻሊ ደብዳብን ናይ ምስንጣቕ ጸረ መጥቃዕትን ክጽመዱ ተገዲዶም። እዚ ማለት እተን ኣሃዱታት ብዘይእኹል ቦምባ ሞርታርን ኣብ ሰፊሕን ገዛእቲ ቦታታት ተቆጻጺሩ ምስ ዝነበረ ሰራዊትን ገጢመን። እዚ ድማ ንናይ ለይቲ ውግእን ዘይዕርፍ መጥቃዕትን ክትጻወራ ይግደዳ ነይረን። እዚ ውግእ እዚ ሙሉእ ብምሉእ ዘፍ ከይበለ ውግእ ሩባ ጋዓብን ማራትን እግሪ እግሪ ስዒሩ።

0: ውግእ ርባ ግዓብን ማራትን ንሰለስተ መዓልቲ ይቐጺሉ ካብ 28 መጋቢት ክሳብ 31 መጋቢት 1990 እዚ ውግእ እዚ እውን መቐጸልታ ናይቲ ሚዛን ሓይሊ ወተሃደራዊ ስርዓት ኢትዮጵያ ንምግምማዕን ጸቕጢ ምክልኻል ንምፍጣርን እዩ ዝነበረ
1: ኣብ ግንባር ግን ደኣ ምክልኻል ክኣቱ ከሎ ኣጸቢቕኹም ዝኸብር ተፈልጠ እዩ ግን እቲ ዝፈጠሮ ወተሃደራዊ ትካል ኣዝዩ ሓያል እዩ ነሩ ብኩሉ መዐቀኒታት ናቱ ኣብ ዓይነቱ ኣብ ወዳድብኡ ኣብ እዙን ቅፅፅር ናቱ ነዚ እንታይ ክትውስኮሊካ ሕጂ ዝኣክል ታንክታት ኣለዎ ዝኣክል ክኣፅዋር ኣለዎ ስለዚ ስትራቴጂ ናይ ህዝባዊ ግንባር ተቐዳማይ እንታይ እዩ ነሩ ክትእዋንቲ ተቐዳማይቲ መልክዕ ወይ ባህሪ ናይቲ ውግእ ምቕያር እዩ ቀደም ፀላእ ዝፈልጦ ውግእ ናይ ህዝባዊ ግንባር ብሓድሽ መንገዲ ምቕያር እዩ እዚ ኣብቲ ምክልኻል እንታይ ኢና ንብሎ ነርና ኣብቲ እዋንቲ ስልቲ ባርዕ ኢና ንብሎ ነርና
2: ዘጥቃዓሉ ከባቢ ስጋዕቲ መበገሲ እዩ መስመር እውን ፀረ መጥቃዕቲ ምውሳድ ዘድሊ ክሳራታት ምብፃሕ

0: زلعي نابتي نمر من قصبة تحضن كم يملس كم قورو حيلنا أبز خالدي كم نعشتو مع منغو نمر بطاعتا ذكري مسخلعي كم تي مدبو كم تحاساماتو كم سيبو ويكم تيسن خحلف عيك عالم
1: እቲ ከባቢቲ ቅድሚ እቲ እዋን ኣህዱታት ህዝባዊ ግንባር ዘይዓረዳሉን ኣዝዩ ገፊሕን ጫካ ዝበዝሖ ካብ መበገሲ ፀላኢ ተገዝአን እዩ ነይሩ።
2: እቲ ቅርፂ መሬት ሓጋዝ እውን ኣይነበረን ነቲ ንምክልኻል። ምክንያቱ ሰሜናዊ ባሕሪ ከምቲ ኩላህና ንፈልጦስ ክትናፈስሉ እምበር ክትዋጋሉ ዝምችእ ቅርፂ መሬት ይብሉ ብዝኾነ እቲ ናህና መዳፍዕን እቲ ኣጋር ናህና እናዋሃትካ ፀላእኻ ብቐፃሊ ክቢት ፅቕጢ እናገበረ ካብ ገማግም ወከዛግር ስጋብ ኳዝየ ንበፅሕ መዳፍዑ ታንክታቱ ዳርጋ ኣጋዲሞ ወይ ዋላ ብርእሲ ዓዲ ዝባን ታንክታት ገይሩ በቲ መንበስ በስታኻ እዩ ትጉይ ሃርማካ
0: ከም ብዝሒ ሰራዊት ዋላ ተቆፃፂርዎ ዝነበረ እስትራቴጂ ዋላ ካብቲ ናይ ኣፅዋር ዓሚ ናህና ናይ ፀላእን ኣብቲ ናይ ከቢድ ኣፅዋራት ክልል ተነበሩ ብካልእ ሸ ከምዝጠቕሶ ፅናሕኩ ብልጫታት ፀላእ ነይሩ
3: ውሕድ ዓቕ ሕዚ ተመለሱ ናብ ሓቂ ናብኡ ኮፍ ኢሉ ድሕሪኡ ሰሜናዊ ባሕሪ ዘፍ ኢሉ ጉዳይ ናይ ደቡብ ብመፅእ መጥቃዕቲ ብሸነካ ኩበይ ንፀጋም ከዓ ንዓላ ገፅካ ምድፋእ መፅእ ምክንያቱ ኩሉ ግዜ እንታይ እዩ ነሩ ተፃዕሪ ሽዑ ካብቲ ሕዚ እንዳቐረብናሲ እቲ እስትራቴጂያዊ ኣፅዋር ሚእዝን 30 ብፍላይ ንስመራ ከጥቃዕሉ ዝኽእል ኩነታት ንምፍጣር ንፍፉግ ኣለና ንቅድሚት
4: ኩሉ ኩሉ እዚ እቲ ንመሓዝ ናይዚ ግንባር እዚ ንፀላኢ ኣብ ትሕቲ ከበባ ምእታው ልዕሊ ኩሉ ልዕሊ ኩሉ ናይ ዓድረሶ ግንባር ክንምስርት ኣብቲ መጀመርታ ዘገደደና ግን ከነስፋሕፍሕ ክሳይ ዝገበርና ኣብ ከባቢ ዓድረሶ ኮይንና ንከባቢ ናይ ኤርፖርት ከመይ ገርና ክንቋፃፀሮ ንኽእል ኣብቲ መጀመርታ ኣብ ግንባር ጊንዳዕ ብማይ ውዒ 130 ተኺልና እኳ ንትኩስ ተነበርና እቲ ርሕቀቱ ኣብ መንጎ ማይ ውዒን ኤርፖርትን ዝነበረ ኣዝዩ ጋግ ስለ ዝነበሮ ከም ቀዳማይ ተበግሶ ካብ በዓል ኩበይ ካብ በዓል ቦኑስ ቢሮ ተመጢጡ ንዓድረሶ ክወርድ ኣለዎ ኣብኡ ከዓ ብውሕዱ 130 ተኺልና ንናይ ኤርፖርት ኩነታት ናይ ፀላእ ክንቋፃፀር ኣለና ዝብል እቲ ኣተሓሳስባ ነይሩ። እዚ ሓደ ስራሕ ተኻይዱ እቲ ስራሕ እውን ብፅፉፍ ተወዲኡ 130 ተኺልና እውን ናይ ኤርፖርት ንድብድም ነርና ኣብ ከባቢ ናይ ዓድረሶ ማለት እዩ ንኩዒላ ዝበሃል ቦታ

0: ነቲ ወተሃደራዊ ስርዓት ኢትዮጵያ ካብ ማእከል ሃገሩ ዘምፀ ክልተ ክፍላተ ሰራዊትን ሓደ ብሪጌድን ናብቲ ግንባር ቅድሚ ምብፅሑ ኣቢዘን ንምዕጋትን ብ22 ለካቲት 1990 ዝተካየደ ውግእ ነይሩ። ኣብቲ መጥካዕቲ ክፍለ ሰራዊት 70 ክልተ በራጌድ ናይ ክፍለ ሰራዊት 96 ተሳቲፈን
1: ብርዋ ማየትኩም ካብ ታርዋ ማየትኩም ንፀጋም ክሳብ እግሪ ቢዘን ዘሎ ከጥቅዑ እንዳ 70 ክሳብ ላዕሊ ቢዘን ካብኡ ቆፂሉ ካብ ርዋ ማየትኩም እውን የማን ከ ሓንቲ ብሪጌድና 85 ነው ነራ እዚ ንድሕር ደፊኡ ሕጂ እቲ ግንባር የለን እቲ ገሓያት ትብሎ ዋላ እዚ ውንስ ቢሮ 2 ገለ ዝበሃል ናሳ ሓደ ዝነበሩ የለን ማለት እዩ ብድሕሪ ኢኻ ትመፁ
2: ምውሃድ ኣብ ላዕለዋይ ኣካል ከዓ ቀፃሊ ኮንታክት መዓልታዊ ወላ ካብ ሰዓት ናብ ሰዓት ተዘይተበልካ እውን ምግናን ኣይኮነን ኮንታክት ይገብር ስለ ዝነበረ ዝኾነ ሓበሬታ ብእዋኑን ኣብዚ ሓፀሪ ግዜ ስለ ዝመፃካ ነቲ ኮነታት ፈሊጥካ ከዓ ንስኻ ትወስቶ ስጉምቲ ቁልጡፍ ነቲ ኮነታት ብሰንኪ ናትካ ክቕይር ዘይኽእል ባይታ ክትፈጥር ትግደድ ማለት እዩ።
0: ህዝባዊ ግንባር ካብ ቢዘን ንድሕሪታን ስሒቡ ክዓርድ ወሲኑ ብነጥቢ ብራኸ 1850 ኣባ ኩበይ ብ11 መጋቢት 1990

0: ዓም ድሕሪ ሓያል ምርብራብያ ተታሒዛ
1: ዘይበሃል ውግእ ዘይበሃል ውግእ ንኩበይ መንተቋፅረ ኣብዚ ዝገሽኣሉ ዝኾነ ውግእ ተኸይዱ ብታሰስን ካልእ ኣግራብን ኣፍሮ ዝነበረቲ ርእሲ ናይታ ኩበይ ትበሃል ቀላጥ እምዛ ገረብ ዘይነበረታ እያ ተሪፋ ናትና ድብድብ ናይ ፀላእ ድብድብ ንሕና ንደፍእ እሱ ደፍእ ኣብ መወዳእታ ግን ኣብ መልቁ ዝፅ
0: እቲ ግንባር ጊንዳዕ ተመስሪቱ ክፍሊ ሰራዊት 7 52 85 16 61 በቢግዜኡ ነቲ ኣብቲ ግንባር ዝውሰድ ዝነብረ ምጥቃዕቲ ብኩሉ ሸንኻቱ ተረባሪበን እየን።
2: እዛ ገሓየት ክንገድፋ የብልና ዕንጨት የተወዲኡ ኣግራብ ተሳኢኑ ምእንቲ ግራቡል ከይንቆርፅ መገዲ ባቡር ካብ ሱዳን ይመፁና ካብ ኣትባራ መኻይን ተፃዒነን መገዲ ባቡር መፅአን ድፋዓ ሰሪሕና ሕጂ ምፀላኢ ናይ 50 ሜትሮ እዩ ግዲእ ርሕቀቱ ናይ 50 ሜትሮ ወንበዴ ክራራይ ታሃርም ዲካ ፃወተና ባገለብልካ ዘይንሕደም ይዕልሉ ከምዛት ይነሩ ደብዳብ ሽኦል እዩ
3: እቲ ቀማምጣ ወይ ከዓ እቲ መከላኸሊ መስመር ናህናን እቲ መከላኸሊ መስመር ናይ ጨላእ ንሰ ንሃና ታሕቲ ናይ ጨላእ ካልዓሊ ኣብ ታሕቲ ኮይኑ ሕጂ ዝራባረብ ዘሎ ትስራ ንስኻ መከላኸሊ መስመር ምስ ደኸም መከላኸሊ መስመር ምስ ሰርዓ ጥራሕ ኮንካ ክትሪኦ ዘለካ መከላኸሊ መስመር ኣብ ዘይነበረሉ ዳሕራካ እፍሊ ደናጎላን ዓበይቲ እማንን ኣሃውሑን ዘለዎ ቦታ እዩ ከም ቅርፂ መሬት ክትሪኦ እንዳዕር ኮንካ ሕጂ እቲ ሰራዊ ኣብኡ ዩ ቡምባኢ ድዳራበ ዳሕራይ ቡምባኢ ድ እምበር ናይ ጥይት የለና ቀረባ እዩ እንድሕር ተፈንቲትካ ዝያዳ ክትጥቃዓኻ ንምንያቱ ኣብቲ ኣብ በሪኽ ስለ ዘሎ ሳኻ ዓሚቕ ስለ ዘለካ ስለዚ ንምንታይ ታይ ክትገብር ኣለካ ክትለግብ ኣለካ ልክዕ ከምዝጠበቕ ረሓ ኣለይ እናበልካ ድዝረብ ኣብቲ ጭርቃን ናይ ሰራዊትና ቀደም ኣብ ግዜ ሓደነታዊ ዓልሲ ከምኡ እዩ ልሕግ ኢሉ እዩ ምስኡ ቀረባ ስለዚ ኣብዚ እቲ ፅንዓት እቲ ተወፋይነት እቲ ቆራፅነት እቲ እምነት ንትእምማን እቲ ፀጋ ሞራል ናይቲ ሰራዊት ክትሪኦ ከለካ ምዕቀን ይነበሩ
4: ንዕኡ መሰው ሓስና ግን ብኩሉ መኣዝናት ናይ ኤርትራ መጥቃዕቲ ክንገብር ተወግሶታት ኣልግድና ከምጨበጥና ፀላኢ ብኩሉ መኣዝኑን ኣንፈታቱን ብዝያዳ እንዳተደኸመ ስለ ዝኸደ ነቲ ዝገበርናዮ ስራሕ ናይ ሓደ ዓመት ኣብ መወዳእታ ብግንባር ናይ ግንዳዕ ከመይ ከመይ ገርና ናይ ዓድረሶ ግንባር ከነስርሐ ነ ብግንባር ደቡብ ከባቢ ዓዲ ቀይሕ ጌርካ ከመይ ጌርካ ኢኻ ዓዲ ቀይሕ ሰገነይቲ ስጋም ናይ ከባቢ ደቀ ምሕሪ ክትበፅሐሉ ትኽእል ኩነታት ምግባር ዝዓብየ ስራሕ ኣብቲ ዓመት እተተኻይዱ ዝዓብየ ምርብራብ ከዓ ጌርና ክንብል ንኽእል ኢና
5: ኩሉ እቲ መጓዓዝያ ክበሃል ከሎ ምውፋሩ ጋራጁ ነዳዲኡ ወዘተ ዘጠቓልል ሓደ ዞባ ማለት እዩ ብካልኣይ ምብራቕ ዝበሃል እዩ እዚ ምብራቕ እዚ ከዓ ኣፍ ዓበት መበገሲ ኮይኑ ናይ ባፅዕን ናይ ድንከልን ስጋዕ ርባ ሓዳስ ጌርካ ንዓዲ ቀይሕን ዘማልእ ሓደ ናይ መጓዓዝያ ዞባ ቆይሙ
6: እቲ ኩነታት እውን ፀላእውንቲ ኩነታት ስለዝፈለጦ ስፍሓት ናይቲ ኣተሓሕዛና ገፊሕ ነይሩ ክሳብ በዓል ወደይቲ እንዳ ሰብዓ በበዓል ወደይቲ ቢሉ ኣብ ማእከል ናይ 5016 ሸነክ ፀጋም እንዳ 52 ኩሉ እቲ ሰራዊት ምስ መፀ እቲ ኣመጋግባ ናይቲ ሰራዊት ናይ ግድን ሓደ ነገር ክፍጠር ኣለዎ ስለ ዘለና ከዓ ካብ ባፅሕ ዝነበረና ፎርመታት ነዚ ኩሉ ዝኣክል ብሩባ ሓዳስ ኣብ መወዳእታ ናይ ወርሒ 8 ኣቢሉ ፎርኖታት ዝኣኽላ ምስ መፃ እዞም ፎርኖታት እዚኣተን ነቲ ኣብ ግንባር ዘሎ ሰራዊት ብምልኡ ምግቢ ክሸፍናሉ ክኢለን ማለት እዩ
7: እዚአን ከዓ ደሴታት ዳሃላክ እየን ናኸራብዝነት ልካ

ሶቪየት እዚኣ ውሽጢ ማዚኣ ጉቤት መስነፊት ብልዋ ኣብዚኦም ሶቪየታውያን ነይሮም። ተዓቕሚ ፀላ እውን ኣትቂዑ ናብዚኦም ዝኣቱ ነሩ። በዚኣ ማዕፀላ ደቃሞይና እምበር በዚኣ ማዕፀ ተኣትላ ማለት እዩ። ሕጂ ኣብዚ እቲ ኣየርፖርት ኣሎ ፀላኢ ባፅዕ ምስተታሓዘት ኣብዚ እንዳራገፈ ኢኑ ዓሰብን ከባቢኡን ዘወስድ ነሩ ማለት እዩ ኣየርፖርት። ሕጂ እዚኣ ካብዚ እንዳተበገሳ ምሸት ምሸት ንባፅዕና ኣብዚ ማይ ዚ ኢና ምስኣቶም ኩሉ ግዜ ግጭ ዝፍጠር ዝነበረ ኩናት ዝፍጠር ዝነበረ ናይ ባሕሪ ማለት እዩ። ድሕሪ ምውዳእ ናይ ባፅዕ ልክዕ ነዚኣ ኣብ ዲሴ 4 ፈጣናት ንሓለዋ ነዚኣ ገዲፍና ኣላኽኢልና ማለት እዩ። ንሕና ወፂና ኢና ንባፅዕ መፂና ማለት እዩ።

0: ሰውራ ኤርትራ ሲ በዓል ንርእሱ ሓደ ካብቶም ተኣምራታት ናይ መበር ዕስላ ክፍለ ዘበን እዩ
1: ዓወት ናይ ናጥነት ብቐሊሉ ዝመጠ ኣይኮነን
2: ምስጢር ዓወትና ዝበሃል ፖለቲካዊ ኣረኣያ ብሒዝቢ ምባል ማለት እዩ
3: ህዝቢ ሲ ጠበንጃ ዝኣሓደረ ወተሃደር እዩ ስንቁ ህዝቢ መፆ ውጉእ ብህዝቢ ይኸይድ ስውኡ ናብቲ ድሓን ዝኾነ ቦታታት ብህዝቢ ዓመድ ኣዳ መለብስ
4: ተራ ናይ ህዝቢ ሞ ክትገልፆ ኹማን ከቢድ እዩ ኣቃላት ይሓፅረካ እዩ
5: ብደቁ ናብቲ ሰውራ ከም ትሰለፉ ጥራሕ ዘይኮነ ንገዛእ ርእሱ ባዕሉ ዓጢቑ ምስቲ ተጋዳላይ ኮእዩ ተሰሊፉ መስዋዕትነት ኮ
6: ሰብ ኣይነብርኒ ኣብ ግዜኡ ጥራይ ዝገብር
7: ነዚ ከዓ ንስኻ ነቶም ደደህብ ዝመፁ እቶም ተቐበሉካ ንዓኸ ከምኡ ይበፅሖም ኮ ንስኻ ከዓ ነትኦም ከምኡ እዳብዛ
8: ሕጂ ህዝባዊ ጉማር ኣብዚ ሰብሃለ እዚ ከዓ እቲ ቀንዲ ካብኡ ተዝኽኣለ ማለት እዩ

0: ኣሰክን እንደበልና ሰክ ኣራግ ሓሊበት በፃሕና ሓሊበት ሓቆ በፃሕና ሓሊበት እንደህለና ሀ እግል ወራር ናይ ድፋዕ ገብእ ዕጨይ ሙሉእ ትልዓል ኣሊ ሓሊበት ምኑ ንፈረር ክለ መረት ጅምዕል ንፈረር ወዓረቤት መፃና ወንፅእን ወለና ዋልት ካምቦድያ ሄኒ ተሓት ንዓለያ ህተን ወናብራ ገለ ወድያ ንዓለያ ህተን ክን እንደቤልና ሓርመን ሓሊበት ኣራግ ኣራግ ብዙሕ ገሴና ሓቆኹ ምን ኣራግ ተውዚዕ መፀት ለን ናይ ቪየትናም ሓቆ ወዛዓ ወንሕና ከማ ንወዛዕ እንደቤልና መፀውና ብዓልፎ ዘይሓሽም ሓምስ ነፈርቶም ዋላ ሓቆ ብግሳም ቤት ምሰውራ ቤሎምና ላ ተረፍና ውሕዳት ቶም ተረፍና ልዓልና ዲቡ ላኪን ቤት ምሰውራይ ንኣተን ይቤልና ሓይልታት ምስለን ንደቤልናኹም ብላ ኣዘይ ብድሆ ትበሃል ህለት ኣዘይ ገበይ ይዓለታኒ ኣቦ ሸኖኽ ናቕፋና መፃና ሳሕል ለገይስ ሳሕል ወናቕፋ ለገይስ ናቕፋ ኣና ሄኒ ብርጌድ ሰብዒን ወሰውዕ ዳርጋ ከም ነፈርቶም በፅሐና ዲቡ ናቕፋ ጓል ደንደን በፅሐኒ ብርጌድ ሰብዒን ወሰውዕ ብርጌድ ሰብዒን ወሰብዕ ኣክር ሰብዒን ወስዕታ ናይ ተወግሶ ናይ ናቕፋስ ቁሩብታ ፀናሓናሃንዲ ኮን ተወግሶ ናቕፋታ ኣቴና ተወግሶ ናቕፋ ሄኒ ላጋንታ ናሕና ሪዘርቫታ ላዓለት ተርፈት ኣሳለውና ላሊ ድፍዓት ክኒ ደሽካታት ወ ቢተን ግራና ውክል ዘበለ ሰበት ዓለት ዲቡ መፃ ወንሕና ሪዘርቫ እንደህለና ላህጅማት ንርኢ ወላቢተናት ለሽካታት ትለክፍ ለኣምሓራ ሃርብ ወክን ክን እንደቤልና ናይ መንትብሎ ኣነ ዘበጥኩ ናይ ሞርተር ኣዮ ኣቦ ወዓልኩ ወናይ ምሴ ሕክምና ገስኩ ናቕፋ ሓቆ ክለ ኣስቡዕ ድፍዓት ኩሉ ዓዲ ሽሩም በፅሐው ወዓዲ ሽሩም ኣሬና ዓዲ ሽሩም እንደህለና እግል ብዕድ ወራራት ገለ ታከ እንዳሃላ ሓር ሻርቻ ወራር ግለ እምብት እንበለው ግራ ኣቕበልና
1: ሙናድለት ዛህራ ሳልም ዲብ ሰነት 1980 ምንገድገድ ለናደለት እትገቢ ዲብ ኣራግ እንደደረበት ዲብ ኣወል ሰነት 1981 ዲብለት ዲብ ቅብለ ሳሕል ባካት ደብር እማን ላዓለት ውሕደት ብርጌት 4 ትወዝዓት እሊ ወክድ እሊ መዳሊት እግል ሳድስ ወራር ገቢእቱ ላዕላ ወክድ ሰበቱ ኣዳም ኣክላ እበ ሓርብ ዳገማ ኦፎ ሓርብ ኢልኣሰብደ ኣናማ የእስተሸሃትኮ ምንገቢእ እግል እዳግም ዲብ ትብል ሓቆ ክልአ ሰነ ሳድስ ወራር ኣስታብዳ ካዛህራ እብ ሰበት ሱሳይ ወራር እትትሃገ ክነ ትብል
2: ኣና ኣምዕልና ደልኮ 16 ያልኮኒ ዲባ ኣኸዱሉ ዲባ መፀኮ ለንእሽኮ ወላ ሓደስኮ ኣናቱ ከላስ ብሊ ሰበብሊ ከላሽን ሃይባምኒ ዓለውኒ ኮሎይ ኮሎይ ዓልኩ ወከላስ ዲባን እተ ወዲብላ ነትሓረብ ኣዘ ለልትሓረቦ በስይጢን ገ ኣካን ማራ ለይ ሓሰብናሁ ዲባ ሸምሸመት ድፋዕ ፉር ፀንሒና ለይ ርኤናሁ ከሻፈ ለይ ልርአ ሸምሸመት ከምስላ መሳሰሎ ግን እተ ከምእምበ መናእኻን መራ ኣቀልዎ ዘቡና ውሕና ፀረማ ቃዕቲ ትሕና መፅም ኣሌና ከላስ ዲባ ዓዳይ ዓላ ወዲ መሓዝ ክንባ ዓዳይ እንደከባልና ሰብሬናት ወረኦሮ ከላሽን ዘበጥ ብዕዳም ብላ ዲብ ከውሊ ዲብ ግብቆሉ ትበሃል እዚ ሓተ ኣብረቱ ትበሃል ያኸ ለለ ሰብዒን ወስዕ ዲ ኢላ ፀረማ ቃዕቲ ናሰኣምሕና ክንወደና ክንእትብል ክንትበ ገይስ ገይስ ምና ዓዳያት ፍግር ቤላ ረእሰ ወጠዋል ዲባ ዘቦጣ ወዲባ ተስተሽድጣ ወላእካ ንተንባ ጥርዓና ዲባ ንቃብረ ባህለቱ ለከላሺና ወላ ክፉፋ ኣና ነስኦ ባህለቱ ሰበት ከላሺን ይዓለት እየ ክፉፍ ኮለይ ትላዕለ ኮለይ ደረቦ ጀማዓትና እዚ ታ ሽወያ ትሙም ብህለታ ኣብ ሕማላ በስረፋዕ ኮዋና ወምና ለፍግረት ለናይና ዛቱ ከይ ፍግረት ፈጋርና ምና ኣንስሓብና መረቃወማውና ወብዝሓም ዛት እስተሸደው ምኒና ዲባ እዚ ሕና ብሬን ዝሃለ ዲቡ መስሪዕ ናይና ናይ እርበጃ ዓለት ላኪን እርበጅብ እንክርኦ ረግኣ ሓና ዝህለየና ዲቡ ከም ነፈረ ሰብዑ ገለ ንገቢ ምስል ብሬን ምስል ኣንሰሓብና ወተ መበገሲና ኣቕባልና ዲብ እላ ሓቆ ክልአን ሃር ህቶም ሎምብቶ ባህለቱ እዮም 15 ኣዮ ወራር ሱሳይ ወራር ተኣንባታ ውሕና ትቀዋምሕና ዲባ ንቀዋወም እክል ኣይካል ኣነ ኣላ ዓልም ዲባ ንዳዓና እብለ ናይ ዳብዓት እባ ግንባር ይዓላ ድቡ ንበዲ መስለኒ ሓዲስ ግንባር ወደ ውባ ውሕና ግንርዳእ መካይን ምን ደብርእመን ምኑ ኣባል ዲ መካይን ገኣና ወዲበ ዳብዓት መፃና ዲበ ዳብዓ ንከረ ወምና ገድም ዲበ ኣባይል ዓላ ዲቡ ዲቡ ንረግዲ ወዲበ ሓርብ ተጊል ንወደ እዚ ዲበ ሕሩባት እንደ ንወደ እዚ ሕና እግና ጀዲድ ውህግልዎማ ጀዲድ ትለድብር ለግንባር ይዓላ ዲቡ ንበዲር ኣዮ እዚ ክልምን ኒናታ ካለ ደብር ግንፅባጥ እንስአ ወጠዋል ዲበ ሕና ኣወል ናሃር ኣወል ትመስልኒ ዋላ ክለ ናሃር ወዴና ናየ ኣርበጂና ክልኦት ዓለው መትፋጅዎ ካልኣዩ ዲበ ለስተሸዶምኒና ብዝሓምሻ ጠፍዓና ምን እላ እዘም ግልመሓዝ ናይ ዳብዓት እንክር ማኑ ዓና እዚ እንክር ገለቡ መራ ሓርብ ዲበ ወክኒ ንኣስተቕብሎም ናይ ብተን ዓላ ናይና ወላ ፀረ ናይ ታንካ ዓላ እግሉ መራ ዘቦጠባ ደባበት ውሕና ንሪዮ ምንክእ ንሪዮ ከላስ እዘ ይሃላ ምሉእ ዋን ሓሪ ዝዘበጥ እዚ ዲቦም ከረው ምንወከየን ካን ክኒ ንሪያ ኣለና ምናወከየን ጠዋል ግለ ናይና ቀልውዎም በለቱ ሕና ምን መዓደይ መሓዝ ኣስካ ንስአ ጠዋል ርዳእ ርዳእ ንትበል ዲባ መፂ ዲባ ሕና እዚ እምበልሶም ግለዎም ወዲብ እላ መረት እላ ለጋዝ ብዙሕ ኣልይ ኮን ድኦም ጋዝ ለክፈው ዲብና ወዲበ ጋዝ ማስኬራ ዋድያም ዓና ናይ ፍሓም ያለ ማስኬራኩም ውደው ባሃልና ማስኬራ ወዴና ላኪን ርባ ቅለሎዩ ብዙሕ ናይ እለ ለግል ተምሃሮ ወድዎ ትመስለኒ ቃሸዎም ግል ደርጊ ቃሸዎ ሶቪየት ኣሊ ጠዋሊ ሸማማ ወደኩም ልትበሃል ዓላ ላኪን ንሕና ናይ እለ ግል ተምሃሮ ናቤዕ ወገለ ግኣካ ድሓን ግኣና ወያላ ዲባ ግድም ሸፋፍና እቶም መፅውና ውሕና እዚ ሕና ፍርሰት ረከብና ደብሪ ፀባጥና ወይ ምክልካል ትሕና ዘይድም ኣለብናኒ ንከላከል ዲበ ተግሪባን ሸሃር ገብእ ወላ ሰለስተ ኣስቡዕ ስካብ ኣለብና ላሊ ሰዓት ክልአ ክልአ ለህጅሙና ዲበ ውሕና ዲባ ድፋዕ

ድማኑ ትገለብ ንዝባጥሉ ወገለም ብል ባዛበጥሉ ኣክር ቅምብለት ባኮ ትትከሬ ቅምብለት ባኮ ደወልከሬ ትሓስባ እዘ እንደ ጃርሕኮ እንደ ፃብጣውኒ ከዚ ኣስመራ እተሻዕሪ ኣስመራ ግል ዝሓብኒ ልብል ወመፅአና ወከላስ ሚቱ ንተይረሮ ፈጅርኒ ዲኮን ለደወላ ፍርሰት ኣለብናኒ እትላ ውቃት ላ ትመስለኒ ዋላ ንሃራ ቀዳሚት ማዕርፍ ለዓከሳ ጥለግ ናይ 8 ሓተ 81 ንምብላ ምን 40 ጋፅ ለዓል ምን 40 እስ ከምሲን ለዓከሳ ፋቀጥቱሉ ለይት ዘባጣቱሉ ወስብሓና ላ እተባክና ልከረ ለለዓክስ ወምን ሓርና ለው ቀዳምና ልከረ ዘብጥ ወእተባክና ዲብ ሓተ ላሊ ብላካ ዲብ ሓተ ላሊ ሓስቱ ክኒ ዲብ ንዓልበን እዘ ንዓልበን እቲ ራእስና ከረአ ዲኡ ምብል ጥሽ ትብል ሓተ ንዓልብ ከላስ ክኒ ባፅሓብ ኣይ ሞታቱ ዘንም ዲብና እዛ ዲብ ካልት መፅእ ተምራ እትና መፅእ ለየ ትምብል ከንትለይ ኣህዱ ላይ ለመፅእ ተምራ ጠዋሊ ክኒ ወደ ዲብ ላ ዲብ ላ ዘገድም ምን ላ ዲብ ላ ዳርጋ እንታ በሎቱ ዲኢላ ሕና ፈልከት እንዘ ይምብል ምንላእካና ሕና ግንላከ እወል ሽዋይ ኣቀርቡብሒት ሕና ካልኤል ክርን ወለት ቃጣ እንታይኮን ተኣጋድና ግሊንንቀም ኣዋል ክሱሰን ግሊንላከ ምልብሉና ልጃገረት ነው ኣለይ ኣዋልድ ወእጀኒቶም ዝሃለው ሓብል ክነፈር ለማረክናሆም ወላ ዛባጠው ለመወተው ሰልሰለስ ሓብል ዋድያም ድንቶም መፁና ኣጀኒት ወፊ ተውራሪቶም ግላኣስሩና እንደበለው ከላስ እዚ ኣዋልድ ሃ ነፈር ኣዋል ኩሉ ማምኖዕ ሉካየት ውክሱሰን ኣዋልድ ላሓዛ ልምፃእ ወክኒ ክኒ ሊበል ሓሸክሽ ወከላስ ክኒ ዲብሕና ዲብ ላ ሱሳይ ወራር ሽዋያ ደዓፋ

ዋልሻርሻ ወራር ኣዘታ ንኣትያል ህለና ላድፍዓት መድረሰት ኣድሓ ሰዓት 10 መፃ መፃ ቤለውና ወድፍዓትና ፀበጥና ሰበሸቀ ንኸልዓልና ኣዘ ዲብና ድሓንቲ ቀሊል ትለዓላላ ሰራዊት ለመፃ ኣባት ዓበቱ ወብራሸቶቱ ማይ ኣለቦ ገለታት ሓር ሓቆርአናሆ ሽን ለመልኣ ወገለታት ትለዓላ እላ ንዓዳይት ላ ናይ መንትብለ ላኪን ገበይ ህታም ከም ብርገድ 23 ኣለው ላሉ ወምዕል

0: line. Big opportunity here from Gervin Tyson. I think it's fair to say so many runs in have been compromised here.
1: Bennett in a good position there in the wheel of the Lotto man. And we can see here it's Intermarché who is controlling. But fifth, sixth position, maybe a bit further back, is a great place to be with this.
0: Also in the frame here. We said sometimes he comes very, very good. Gamay is on the barriers here. He's going to be a three up straight to the line. Oh, Billy has done it. That is amazing. Billy Gamay wins it for Intermarché. 1-2.
2: ኣብ 1991 ኤርትራ ካብ ገዛኢ ስርዓት ኢትዮጵያ ሓራ ድሕሪ ምውፃእ ኩሉ ዓውርታት ስፖርት ብሓፈሻ ቅድም ብሽክለታ ድማ ብፍላይ ኣብ ውሽጢ ሓፂር ግዜ ውዳበኡ ኣዕርዩ ንጥፈታቱ ጀሚሩ ኣብ ትሕቲ መግዛእቲ ክካየድ ንፀንሐ ውዳበታት ቅድም ብሽክለታ ናይ ምሕደራ ኣድላይ ምትዕራይ ብምክያድ ብዝለዓለ ውዳበ ዝቕፅለሉ ባይታ ተፈጢሩ ቅድምና ጽነት ኣብ ትሕቲ መግዛእቲ ስርዓት ኢትዮጵያ ዝካየዱ ዝነበሩ ውድድራት ኣብ ኣስመራ ዝተሓፅሩ ብምንባሮም ድሕርና ጽነት እውን ውድድራት ብሽክለታ ኣብ ኣስመራዩ ስሩዕ ቅርፂ ሒዙ ውድድራቱ ፈሊሙ ንመጀመርያ እዋን ዝተካየደ ውድድር ድማ ብስምባሕቲ መስከረም ዝተሰሜ ኣብ ራብዓይ ወርሒ ድሕርና ጽነት ዝተካየደ ቅድም ብሽክለታ እዩ።
3: ቅድም ብሽክለታ ኣብ ሃገርና ብፍላይ ካብ ድሕርና ጽነት ኣብቲ 91 ከባቢ ጀሚሩ ናይ ውሽጢ ሃገር ጀሚሩ ማለት እዩ። ስለዚ ኣዝዩ ውዕውዕ ኩነታት ምስ መጀመርያ ናፅነት ብምንባሩ መጠን ኩሉ ሓራ ኮይኑ እቲ ህዝቢ ነፃወፅ እዩ። ኢቨን ዋላ ተቃዳደንቲ ንሕና እውን ተቃዳደንቲ ኢና ነርና ቲ ግዜ እቲ ናፅነት ተሰሚዕና። ምክንያቱ ቅድሚ መግዛእቲ ዝነበረ ዋላ ልምምድ ክንገብር ኣዝዩ ኣሸጋሪ ይሕለፍ ዝበሃል ወረቀት ጌርካ ትኸይድ ጫማካ ትፍተሽ ግደ ትፍተሽ ኣብ 90 ከምኡ 89 90 ከምኡ ነርናስ ኣብ 91 ሙሉእ ናፅነት ተረኺብና ነፃ ኮይና ክንወዳደር ኮልና ንዓና ዓብ ሞራል ነይሩ። ነቲ ህዝቢ ምስ ናፅነት ተደማሚሩ ኣዝዩ ናፅነት ዝነበሮ ናይ ብሓቂ ኣዝዩ ውዕውዕ ውድድር እዩ ነይሩ ማለት እዩ። ድሕሪ ናፅነት ክንገልፆ ከለኹ
4: ካብቲ ዝገርመካ ቅድድም ብሽክለታ ካብታ ናፅነት ዝተባሃለትላ መዓልቲ 91 ሃይሉ ብቁልጡፍ ናህሪ ዝተበገሰ እዩ። ናህሩ ከይጎደለ ከዓ ስጋ ሕጂ ዝቅፅል ዘሎ ዓውዲ ስፖርት እቲ ቀዳማይ ኣብ ቀዳማይ ደረጃ ዝስራዕ ቅድድም ብሽክለታ እዩ። 91 ናብቲ መጨረሻ ስኮርሶ ቅድድም ብሽክለታ ጀሚርና እቲ ናፅነት ከሎ ጌና ኩሉ ነገር ከይተዋሃደ ከሎ ኩሉ ነገር ስዕዩ ከይጀመረ ከሎስ ቅድድም ብሽክለታ እዩ ጀሚሩ ነይሩ። ምክንያቱ ሓያላት ኣፍቀርቲ ቅድድም ብሽክለታ ስለ ዘለዉ ሓያላት ደገፍቲ ስለ ዘለዉ ቀልጢፍ እዩ ብናህሪ ጀሚሩ። ከም ውፅኢቱ ከዓ ኣብ 92 መጀመርታ 92 ስ ንመጀመርታ ግዜ በኹሪ ፕሮፌሽናል ፀወታ ኣካይድና ኣብ 93 ኣብ ውሽጢ ሃገር ንግብፂ ዓዲምና ቅድድም ምሽክለታ ኣካይድና 92 ከዓ ኣብ ሱዳን ከይድና ተፃዊትና። ስለዚ እቲ ናህሪ ናይ ቅድድም ምሽክለታ ዝነበረ ናይ ብሓቂ ዘሕጉስ እዩ። ፍረናቱ ከዓ እዩ ስጋ ሕጂ ብናህሪን ብዕብትን እናቐፀለ ዝኸይደሎ።
2: ኣብ ኤርትራ ቅድም ብሽክለታ ደቂ ኣንስትዮ ኣብ 50ታት ከም ዝጀመረ መዛግብቲ ታሪክ ይሕብሩ። ድሕሪ ናፅነት ድማ ምስቲ ህዝባዊ ግንባር ኣብ ግዜ ቃልሲ ዘተኣተዎ ፆታዊ ማዕርነት ኩሉ መድያዊ ሱታፌ ደቂ ኣንስትዮ ዝተባባዕ ብምንባሩ ቅድም ብሽክለታ ኣብ ነፃ ኤርትራ ቀልጢፉ ክጅምር ክኢሉ ደቂ ኣንስትዮ ተቀዳደምቲ ንብሽክለታ ከም ምንጪ መጓዓዝያ ብብዙሕ ክጥቀማላ ስለዝጀመራ ቅድም ብሽክለታ ንምጅማር ምቹእ ኩነታት እዩ ተፈጢሩ። ቅድድም ብሽክለታ ኣብ ፈለማ ዓመታት ናፅነት ብቕልጡፍ ይዓቢ እኳ እንተነበረ መብዛሕትኡ ዓበይቲ ውድድራት ከምቲ ኣብ ግዜ መግዛእቲ ኢትዮጵያ ኣብ ከተማ ኣስመራ ዝተሓፅረ ክኸውን ግድን እዩ። ካብ ኣስመራ ወፃኢ ዘለዋ ከተማታት ኤርትራ ነቲ ነዊሕ ዓመታት ዝተረስዐ ውድድር ካብ ባሮ ተበጊሰን ዳግም ንምህናፁ ዓብ ስራሕ ይፅበየን ነይሩ። ምስ ግዜ ውድድራት ብሽክለታ ኣብ ዝተፈላለዩ ከተማታት እኳ እንተጀመረ ደረጅኡ ክሳብ ዝመዓረ ግን ግዜ ክወስድ ግድን ነይሩ። ህዝቢ ዝሰረቱ ስፖርት ቅልጡፍ ዕብየት ከንጸባርቕ ግድነታዊ እዩ። ደገፍቲ ቅድም ብሽክለታ ኤርትራ ብዝነበሮም ልዑል ፍቕሪ ንውርድራት ድምቀት ኣብ ምውሳኽን ምዉቕ ኮይኑ ንኽካየድን ልዑል ግደ ተጻዊቶም። ብዘይ ካብቶም ተጻወቲ ዝድግፉን ፍናንን ሞራልን ዝህቡ ዝነበሩ ተዓዘብቲ ንድምቀትን ምቆትን ናይቲ ውርድር ናብ ዝላዕለ ደረጃ ዝሰቅል ወፍያታት እውን ሓለፋ ነይርዎም እዩ።
4: እወ ሕጂ እንታይ እዩ ቅድድ ምሽክለታ ኩሉ ግዜ ናይ ቲም ስለ ዝኾነ ብቲም ዝስራሕ ስለ ዝኾነ ፌደሬሽን ኮሚሽን ስፖርት ተቐዳደምቲ ተዓዘብቲ እዚኦም ብማዕረ ማዕረ ብዘየቋርፅ ብዝተዋሃደ ናህረ ዝጓዓዙ ኣብ ቅድድ ምሽክለታ እዚኦም ሓያላት መሳርሕቲ እዮም ሓያላት መሻርክቲ እዮም። ምክንያቱ እቶም ፌደሬሽን ደኺምና ከይበሉ ተስፋ ከይቆረፁ ብዘይ ዝኾነ ይምስልካይ ውድድር ሰርዑ ነይሮም። ቀጻሊ ሰንበት ሰንበት ካብ 92 ስጋዕ 95 መጨረሻ ሰንበት ሰንበት ዋላ ክረምቲ ይኹን ዋላ ሓጋይ ይኹን ዋላ ገለ ይኹን ሰንበት ሰንበት ውድድር ከየቋርፅ

ከድና ንሓሙሽተ ሽዱሽ ዓመት ውድድር ብዘይ ምቁራፅ ሰንበት ሰንበት የብለካ ኣለኹ ብዘይ ዕረፍቲ ውድድር ነካይድ ነርና ሕጂ እዚ እንታይ እዩ እቶም ፌደሬሽን ውራይ ዋኒ ከቢድ እዩ መርዓ ሓዘን ገለመለገለ ኣሎ ኣብ ሕብረተሰብና እቶም ፌደሬሽን ግን ነዚ ኣወጊዶም እዮም ልክዕ ከማና ከምቶም ተቀዳደምቲ ነዚ ኣወጊዶም ኣብኡዮም ተፀሚዶም ሰንበት ሰንበት በቃ እዚ ናትና ስራሕ ኢሎም ሒዞሞ እዮም ተዓዘብቲ ከም ገይሮም ተዘይስዕቡና ተዓዘብቲ ከም ገይሮም ተዘይፍ

0: ዝመፅእ ገለ ኣጂ ዋላቲ ወፈያስ ኣርቲ እዩ ነሩ ንገዛእ ርእሱ ተዋስኦ እዩ ዝስራሕ ነሩ ኣብ ቅድዲ ምሽክለታ ሲ ሰንበት ሰንበት ከምዚ ናይ መድረኽ ተዋስኦ እዩ ዝካየድ ነይሩ ሕጂ ከምዚ ስለ ዝኾነ እዩ ሕጂ ንዓና ኣብቲ ዝለዓለ ደረጃ ክንበፅሕ ኣብቲ ዝለዓለ ጥርዚ ክንበፅሕ ዝገበረና ቅድዲ ምሽክለታ ንዓና ናይ ጉዳይ ተዓዝዘብቲ እዩ ምክንያቱ ኣነ ዝክሮም በዓል ወዲ ኣንሰባ ኢሳያስ ፀጋይ መንግስተ ሰማያ ተዋርሶም እቶም ስነ ጥበባውያን ባህላዊ ጉዳያት ብምልኦም ሲ ኣብቲ ናይ ኮሚሽን ስፖርት ፌደሬሽን ጠጠው ዝብሉሉ ኣብቲ ከባቢ እዮም ዝኾኑ ነናቶም ግጥሚ እዮም ሒዞም ዝመፁ ኢሳያስ ፀጋይ ቲፎዘናይ ነይሩ ናትና ግጥሚ ይገብር ወዲ ዓንሰባ ናይ በዓል ወዲ ነጋሽ ነይሩ ናቶም ግጥሚ ጌና ተሰሪዕና ከለናስ ናቶም ግጥሚ ንሰርዕ ነርና ሕጂ እዚ እቲ ኣርቲ ወይ እቲ ናይ መድረክ ተዋስኦ ሕጂ ካብዚ ድጅምር ሽዑ ስኻ እንታይ ትኾን ጌና ኣብ መስርዕ ከለካ ናይ ደገፍትኻ ሞራል ትሰማዕ ኣለካ ናይ ደገፍትኻ ለቦዋ ትሰማዕ ኣለካ ሽዑ በቃ ኣብ ካልኣይ ትስክድኒ ሙሉእ ብሙሉእ ናትካ ኣተሓሳስባ ኣብቲ ታሪክ ቅድዲ ምሽክለታ ወይ ኣብቲ መድረክ ኢኻ ትገብሮ እቲ ተዓዛባይ ጃኬት ውፅኢ ክነጥር ከሎ ንስኻ ክትጎይ ከለካ እሱ ከጣቕዕ ከሎ ተሪፉ ድዩ ጎይ ድዩ ገለ መን ይኸ እጂ እቲ ኣብኡ ዝነበረ ሂወት ላይፍ ዝግበር ተዋስኦ ተግባራዊ ዝኾነ በቃ ክርሳዕ ዘይክእል ካብ ሂወትካ ክሃስስ ዘይክእል ተናፋቂ ብሕልፊ ስጋዕ 98 ዝነበረ ግዜ ኣዝዩ ተናፋቂ ብብዝሒ ተዓዘብቲ ብከምዚ ዝብለካ ዘለኹ ዝተፈላለየ ዓይነት ኣክሽናት ዝግበራኡ ሞራላዊ ውህበት እዚ ዩ ሕጂ ኣነ ዝዓበየ ቲፎዘ ይኹን ቲፎዘ ኣይኹን ቅድዲ ምሽክለታ ክዕዘብ ኢሉ ናብኡ ዝመፀ ዝነበረ ኣብ ልዕሊ ዩ ዘለኒ ክርክረት ስጋዕ መጨረሻ ኣነ ክገልፀልካ ይክእል ንመዘና ይብለና ኣዚ ዩ እሱ ዩ ከዓ ንዓና ኣብዚ ዝለዓለ ደረጃ ኣብ ፅሕና ተቢዕና ክንሰርሕ ትገበረና ንስ እዩ ተጊህና ትረይኒና ክንገብር ልምምድና ክንገብር ዘየቋርፅ ዋሕዚ መትኒ ናይ ደም ዝኾነና ኩሎም ተፃወትኹም ኢሎም ገልፅዎ ይሓስቡ ይፈልጥ እየ ግን ኣነ ብግለ ይገልፅ ስለ ዘለኹ ግን ኣነ ናይ ብሓቂ እዚ ስምራት እዚ በቃና ካብ ሂወተይ ስጋ ኣብ ምድሪ ዘለኹ ዜ ዝርስዖን ዝሃስስን ኣይኮነን ሕጂ ብዝተፈላለየ ምክንያት ብዝተፈላለየ ርሕቀት ኣብ ዝተፈላለየ ሃገር ክህሉ ክእል እዩ ኤርትራዊ እቲ ናይ ሽዑ ተዓዛቢ ቅድዲ ምሽክለታ ዝነበረ ኣብ ኣገልግሎት ዘሎ ኣብ ስደት ዘሎ ኣብ ካልእ ናብራን ዋኒንን ዘሎ ነዚ መቕረት እዚ ክዝክሮ ከሎ ኣነ ስጋዕ ክንደይ የስተንትን ክሳዕ ክንደይ ከምዝዳናፈቕ ግን ሽር እየ በቃ ምክንያቱ ቀፃሊ ዝሪኦን ዋስኦን ዝነበርኩ መድረክ ስለ ዝኾነ
1: ደገ ማለት ሓደ ፓወር ናይ ሓደ ስፖርት እዩ ደጋፊ ክኾን ከሎ ማለት እዩ ደገ ማለት ከዓ እንተኣምነሉ ትድግፈሉ ክኾን ከሎ ማለት እዩ ኣባና ብሽከታ ዝነበረ ዳህርና ፅነት ብሕልፊ ብፍላይ ዳህርና ፅነት ብዙሓት ደገፍቲ እዮም ነሮም ነቶም ድግፎም ዝነበሩ ካባኸብዎም ስጋዕ ብሽከታ ዝገዝሎም ደገፍቲ ነይሮም ብሽከታ ስኢሉ ተባሂሉት ብሽከታ ዝገዝሉ ነሮም ደገፍቲ እዮም ዚኦም ሕጂ እጂ ደገፍ ክበሃል ከሎ ካብ ልበና ክኾኑ ኣለዎ እምነት ዘለዎ ደገፍ ኣሎ ሕጂ እጂ ኣብ ትሽዕ ግዜ ንሕና ዝነበርናሉ ግዜ ደገፍቲ ኢና ነርና ዝተፈላለዩ ደገፍቲ ነይሮም ናይ ኣድሉዩስ ናይ ኣልተሓሪር ማለት ኢና ናይ ኤልፓ ማለት ቀይሕዓሪ ናይ ስካንያ ከምኡ ናይ ኤርቴል ናበሉ ድሕርና ፅነት እየ ዘአል ዘሎ ማለት ዳህላክ ዝተፈላለዩ ጋንታታት ነይረን ናይዘን ዝተፈላለዩ ጋንታታት ደገፍቲ ነናተርእሶ ዝኽኣሉ ነይሮም ኣብቲ ደገፍቲ ዝግበሮ ነሮ ምክንኻን ፀዋት ምዕባሃል ካብ ዝኾነ ናይ ጎዳኢ ቦታ ንኸይከዱ ምቁፃር ስጋዓ ቋፀሮም ነይሮም ማለት ኣብ ትሽዑ ግዜ ዝነበረሉ ግዜ ኣብ ዝተፈላለዩ ቦታ ንኸይከዱ ድሕር ከይዱ ይስከፍቲ ፀዋታይ ባር ከምዚ ጌርካ ገብሮ እንድሕር ዛ ሓደ ንያላ ሆቴል ከምዚ ሳዕስዑ ገለ ንድሕር ተባሂሉ ከምዚ ምሳሎ እቶም ደገፍቲ ዝፀልኦ ከምኡ ትስጋዕኹም ነቲ ደገፍ ሓይሉ ነይሮም ማለት እዩ ስለዚ ምቁፃር ናይቲ ንስፖርት ከማ ደገፍ ሓይሉ ነይርዎ ኣብ ትሽዑ ንሕና ዝነበርናሉ ግዜ ደገፍቲ ከዓ ስጋዕ ገዝኦም ኢና ንኸይድ ቶም ፅዋት ስጋዕ ገዝኦም ብሽከታ ሕፀባ ገለና ጠጠው ኢልና ንሪኢ ንሕልዎን እቶም ብሽከታ ከ ንሕልዋ ነረ ብሽከታ ከይስበራ ብሽከታ ገለ ከይኮነ ሓፍ ኣቢልካ ኢና ከዚ ብሽከታ ሓላው ተገብረልና ሕጂ እቶም ደገፍቲ ብጉቢኦም ዝኸሉ ነርና ማለት እየ
2: ደገፍቲ ቅድም ሽከታ ናይ ኤርትራ ፍሉይ ትርጉም ኣለዎ ኣብ ውሽጡ ይኹን ኣብ ደገ ክንከይድ ከለና ማለት እዩ እቲ ደገ ክንከይድ ከለና ንሕና ስለ ናትና ዝኾነ ብዙሕ ርዝነቱ ትዕቤቱ ኣይረአየካን እዩ ብቶም ካልኦት ሃገራት ክግለፅ ከሎ ብካልኦት ጋዜጠኛታት ናይቲ ኣውዲ ስፖርት ክከታተሉ ዝመፁ ክስንዱ ዝመፁ ክረኣይ ከሎ ትርጉሙ ይርዳእካ ማለት እዩ

0: ኣብ ናትና ከዓ እንድሕር ኮይኑ ናይ ባሓቂ ዓብ ተራእዩ ዘለዎ ካብ ዝኽርታተይ እንድሕር ክመፅእ ኮይነ ኣነ ተቃዳማይ ኣብ ዝነበርኩሉ እንድሕር ክዛረብ ኮይነ ዳርጋቲ ውድድር ክሪኦ እንድሕር ኮይነስ ካብ ከይሓስኩ ካብ ተዓዘብቲ እየ ዘንብቦ ነይረ። ምክንያቱ ኣለዉ ገሊኦም ተዓዘብቲ ፍሉያት ብንግህኡ ከምዚ ናይ ሕጂ ኣይንርኣዮ ቶም ቦታ ወሰናስን ዝነበራስ ንኸይተሓዛ ኣንጊሆም ወፍሩ። ምክንያቱ ክሪኦ ከለዎም ቅድሚት ናይ ሽዑ ፅርግያ ይመልእ ነይሩ እንድሕሪት እቲ ቅድሚት ቦታ ንኸይተሓስ ቅድሚት ንጎ ክትመፅእ ኣለካ ኣነውን ተዓዛባይ ከለኹ ከምኡ ነረ ማለት እዩ። ሕጂ ክትሪኦ ከለካ ካብ ናቶም ፋሻል ኤክስፕሬሽን ከይተረፈ እቲ ውድድር ተንብቦ እቶም ዕሉላት ደገፍቲ እንድሕር ብፍላይ ርኢኸዮም ልካ እቲ ፀወታ ኮፍ ኣቢሎዮም ዝነግሩኻ ብመንፅር ኣነ ሕጂ ናይ መወዳድርተይ ደገፍቲ ኮይኖም ክሪኦም ከለኹ እዩ። እሶም ንዓና ከዓ ከም ደገፍቲ ኮይኖም ዝህቡካ ሞራልካ ናይ ባሓቂ ዓብ ተራእዩ ዘሎ ብዘይ ቃልዓለም ማለት እዩ። ምክንያቱ ኣብቲ ናትካ ትገብሮ ምንቅስቃስ እዚ ናትና ሕጂ ሰርኪት ብልምድ ነዊሕ እዋን ተፃወትናሉ ነይሩ ከመይ ዓይነት እዩ ዝኸይድ ነሩ ርኢናዮ። ኣብ ናይ በረኻታት እውን ክንፃወት ከለና ብናይ መገዲ ባፅዕቲ ኮይኑ ስጋብ ታሕቲ ወሪዶም ዝቕበሉና ነይሮም። ብናይ መገዲ ኸረንቲ ኮይኑ እውን ከምኡ ስጋብ ዓደከሎም በፂሖም እዮም ዝቕበሉና ነይሮም። ሕጂ ምስቲ ፀናሕካዮ ከምቲ ቀዳዳማይ ኮንካ ፀናሕካዮ ሞራል ብፊዚካል ናትካ ፊትነስ ዋላ ካሊእ ንዓቶም ዳረእኻ በብቕሩብ እንዳበዝሑ ክመፁ ከለዎ ስጋ ብብታ ናይ መወዳእታ ህንፃፅ ፍሉይ ስምዒት ኣለዎ። እቲ ድርኺት ዝፈጥረልካ ከዓ ብጣዕሚ ፍሉይ እዩ። ደገፍቲ ማለት ኣካል ናይቲ ውድድር ብሓፈሻ ኮይኖም ጎኒ ጎኒ ኣላይኻ ሰልጣኒ ኮይኖም ዘቕልቡኻ ኩሉ ዘስንቑኸ እዮም። ኣነ ልካ ክትርጉሞ እንድሕር ኮይኖም ማለት እዩ ተርኦም ብቐሊል ኣይግመትን እዩ
1: ወብሕልፊ ብቲ ዝነበርናሉ ግዜ ናይ 91 ናከነኣል ኮይና ነብሲር የማነስ ክሰሉ ሕጂ ከም በዓል የናዝካት ዋላውዲ ነጋሽ ስጋ ኣባጊ ኩንታል ጣፍ ኩንታል እንጨይቲ ገለ ወፍያ ነይሩ ወፍ መተባብዒ ማለት ደርሆ ከማ ትመፅ በጊዕ ትመፅ ነ ኣብና ማርያም ኣብ ሞኖፖሊ ትመፅ ኣብ ሲኔማ ሮማ መፅ በጊዕ ትመፅ ነ ወዲ ነጋሽ ፀላም ከብዲ ሓሚ ይብሉ ሬገን ዝብሎ ካብ መንደፈራ ፀላም ከብዲ ሒዙሉ መፅ ማለት ሓሰኻ ገይሩ ኢልዎ ሬገን ዝብሎ ደጋፊ እዩ ወዲ ነጋሽ እ ስጋ ክደይ ተፍቶት ማለት እዩ ፀላም ከብዲ ሓሳኻ ስለዝገብር ነቲ ኣንቤ ባ ክንኸጥፎ ኣንቤ ባሂቢ ተባሂሉ ወዲ ነጋሽ ካብ መንደፈራ ይብለካ ኣለኹ ስጋ ኹም ደገብ ዝገብሎ ነሮምቲ ደገብ ዝገብሎ እቲ ደገብ ዝብለካ ዝለኹ ግን ብዙሓት እዩ በዓል ወዲ ቀሺ መሓር ነይሮም ሕጂ ጅባን ስረን ናይ ላዕሊ ናይ ታሕትን ንሸውዓቲ ኹም ተፃወቲ ገል ባሃሉ ፍ እዮም ሪስቶራንት ናብ ሪስቶራንት ካስቴሎ ካስቴሎ ምዕባለ መፅ ኣብ ካስቴሎ ምሳሕ ድራር ንኩሉካ ፀዋተ ዋላ ንቲ ደጋፋይ ከይተረፈ ስጋ ኹም ደገብ ዝብን ደገብ ዝገብሉ ነሮም እዩ ኣብ ትሽዑ ግዜ ኣነ ደጋጠመት እናደገፍኩ ከለኹ ኣስመራ ዓዲ ቀይሕ ኣስመራ ነ ኮርሳ ቆሪፆማ ኸይዶም የናስን ሳምሶምን ወዲያርን ሳምሶምን ቆሪፆማ ኸይዶም የናስን ወዲ ነጋሽን ደሳርን ክርክቦም እንዳጎዩ ከለዉ ተጠብዮም ክምለሱ ከለዉ የናስ ወዲቑ የናስ ወዲቑ እዚ ብርክት ተቆርፆ ኮይኑ ስምዓና ኣነ ስብሑ ተርአየ የናስ እዚ ኣውግሩ እዚያ ካብኣ ድበኸኹ ደቂ ማሕር ሕክምና ኣትዩ ኣብኡውን ምስኡ በኸ ማለት እዩ ስጋ ኣስመራ ኣቱ ከምዝ ተቆርፀት ኮይኑ ሰሚዐኒ እሳ ኮርሰት እያ ከማ ወዲ ንሳምሶም ሴሮዋት ስጋ ሳምሶም ሴሮዋ ሳ ኮርሰት እያ በ ከምዚ ሕማቕታሽ ሰሚዐና ኣብ ዘጋጥመኒ ማለት እዩ።
2: እቲ ኣብ ከተማ ኣስመራ ዝካየዱ ዝነበሩ ውድድራት ብዙሓት ምኩራት ተቀዳደምትን ጭቡጥ ምወላት ዝነበረን ክለባትን ሒዙ ዝያዳ ሰሓብን ተጠማትን ጥራይ ዘይኮነ ኣብ ቀጻሊ ልምምድን ውድድርን ስለ ዝነበረ ናብ ኣህጉራዊ ውድድር ዝሳተፉ ብቑዓት ተቀዳደምቲ ንምቕራብ እውን ቀንዲ ምንጭ ነይሩ ክበሃል ይከኣል። እቲ ኣብ ናይ ከተማ ዝውደብ ውድድር ካብ ከተማ ወፃእን ኣብ በረኻን ዝስራዕ ውድድር ካብ ዓመት ናብ ዓመት ኣብ ዝዓበየሉ ዝነበረ እዋን ካልእ ንዕቤት እቲ ስፖርት ዘማዕብል ኣወዳድባ እውን ተፈጢሩ ብምሕዝነታዊ ውድድር ምስ ጎረባብቲ ሃገራት ዝተጀመረ ተመክሮ ናይ ምልዋጥ ዕማም ናብ ኣህጉራዊ ውድድር ኣብፂሑ ኤርትራውያን ተቀዳደምቲ ድማ ኣብ ነንበይኑ ውድድራት ስሞምን ስም ሃገሮምን ከፀውዑ ተራእዮም።
3: ናይ ብሓቂ መጀመርያ ኣብ ናይ ግብፂ ዓዲ ምና ዝፃዊትና ርና ውሽ ዓዲ ብድሕሪኡ ቅፂልና ናብ ሱዳን ኢና ከድና 92 ኣዝዩ ፅቡቅ ውፅኢት ይመፅ ማለት እዩ። ካብዚ ዝተበገሰ ድማ ንሕና ሞራል ጌርና ቶም ትሕትና ዝነበሩ ሰንሰለት ኣሰርናትና ሒዞም እንዳተወራርሰት ቅድም ሽለታ ንክዓቢ ኣዝዩ ፀላዊ ነይሩ ማለት እ ናይ ሽዑ መገሻታት ብፍላይ 92 93 94 ብዙሕ መገሻታት ነይሩ ክሳብ ዱበይ ነይሩ።

0: ዓደ ጠልያን ዝኸድናሉ እዋናት ነይሩ። ስለዚ እዚ ናይ ብሓቂ ነተቐድም ሽከታ ድሕርና ፅነት ሃይሉ ንቅድሚት ክስጉም ወይ ክሳብ ዚ ደረጃ እዚ ንክበፅሕ ዓብ ተራ ነይሩ ኢሉ ኣነ ክገልፅ ኽእል። ዚ ጋ
1: ኣብቲ መጀመርያ ተስዓታት ናፅነት ኮይኑ ምስ መፀ ዝገለፅከያ እዩ ከም ሃገራዊት ጋንታ ከይዳ ተኸዶ ነበረቲ ኣብ ዘንጎረባ ብትሪ መጀመርያት ናፅነት ምስ ኮነ ናብ ኢትዮጵያ ሱዳን ላኸትካ ነይሩ ድሓሪ ኣነት ዝብለኒ ናብዚ ዝመፁ ነይሮም ጋንታታት ማለት እዩ ናትናው ንኸዱ ነይሮም ብዝተወሰነ ውሑድ ቁፅሪ እዩ። ብሓፈሻ እቲ ናይ ናሽናል ቲም ዝበሃል ስእሊ ዝያዳ ዝረዳእኒ ግን ከከይዶም ናብ ዚ ከባቢ ውፅእ ኢሎም ናብ ቱር ምፅዋት ናይ በዓል ግብፂ ነይሩ ኣብቲ ሽዑ እዋን እቲ ዝገርመካ ሓንቲ ኣብ ዓመት ነራ ነገሻ ናይ ቱር ኢጅፕት ዝያዳ ደሚቓ ትረአይ ነበረት። ኣብዚ ሕጂ እዋን መፂና ክንሪኦ ከለና ከዓ እቲ ታይም ፍሬም ናይ ክንደይ ክኾነ ኣሎ ናይ 32 ዓመት ንፁር ክኾነና ካብኡ ንድሕር ሒዝከያ ከዓኒ እንታይ ይመስል ኣሎ ርአየ ኬትካ ክትፃወት ከለኻ እቲ መገሻ ጥራሕ ዘይኮነ ዝረአይ ኣብኡ ትቐስሞ ትምህርቲ ብዙሕ ምክንያቱ ናብቲ ዓለም ትሕወስ ኣለኻ ናብቲ ዓለም ክትሕወስ ከለኻ ከዓ ብዙሕ ዓይነት ትምህርቲ ኢኻ ትቐስም ከም ተቐዳዳማይ ከም ኣሰልጣኒ ዋላ ከም ኣለይ ኦፊሻል ተባሂሎም ዝኸዱ ኣለዎ ምሽ እሶምን ዝያዳ ብዙሕ ሓሳባት ዝእክብሉ ትምህርቲ ዝቐስሙሉ እዩ። እዚ ናይ መገሻ ክትሪኦ ከለካ ሕጂ ከም ተቐዳደምቲ እውን ሕጂ ዝኸድዎ ዘለዎ ከም ፕሮፌሽናል ብዝሒ ድሕር ርኢኻ ኣካል ናቱ እዩ እናተሰርዐ ዝመፀ ትመሳለልሲ ድሕር ነዲቕናዮ ዓመት ብዓመት ዓመት ብዓመት ዳኸድና ንእክበን እተ ንዲከይድ ንሕዘን ማለት እዩ ሓደ ዕቑድ እንታይ ሒዝልና መፅ ካልይ ዕቑድ እንታይ ኣብቲ ሳልሳይ ዕቑድ ከዓኒ ናይ በዓል ቢንያም ረኺብና ኣለና ማለት እዩ። እዚ ተኣምር ነገር እዩ ምክንያቱ ቢንያም ከም ቢንያም ዝወሰደሉ ግዜ ርእና ኣለና ክብገስ ከሎ ኣዘ ፓዮኒር እንድሕር ርእና ዳንኤል ናይ ዳንኤል ነበረ እዋን ስጋብ ኣብዛ ናይ ቢንያም ዝበፃሕነያ ዳንኤል ዝፈለሞ ዝዓብየ ስእል ብሽክለታ ኤርትራ ኣብ መድረኽ ዓለማዊ መድረኽ ኣብዚ ናይ ቢንያም በፂሕዎ ዘሎ ድሕር ርእናዮ እቲ ስእሊ ዝኾነ ዜጋ ተገንዚቡ ሲ ኣብ ኣእምሩኡ ሰሪፁ ዘሎ እዩ

0: ኣብ 98 ብምኽንያት ውራር ወያነ ዝዓበ ዕንቅፋታት ንገስጋስ ስፖርት ሃገርና ዘሰናኽል ፍጻመ እኳ እንተነበረ ቅድድም ብሽክለታ ገስጋሱ ብምቕጻል ናብ ኩሉ ኩርንዓት ምስፍሕፍሑ ኣየቋረፀን። ኣብ 2001 ብምኽንያት 10 ዓመት ናጽነት ኤርትራ ዙር ኤርትራ ከም ዝተኣቶ ስለዝተገብረ ተሳታፍነት ዝተፈላለያ ዞባታትን ከተማታትን እናዓበየ መጺኡ። ብዝያዳ ተቃዳማይ ዞባ ደቡብ ኦሎምፒካዊ ዳንኤል ተክለ ሃይማኖት ዞዲ ሻምፒዮን ኤርትራ ምስ ደፍአ ዞባታት ብዓብ ሞራል ልዑል ናህርን ዝግዝግሳሉ መድረኽ ተኸፊቱለን። ካብ 2009 ጀሚሩ ድማ ኣብ ዘቤታውያን ተቃዳምቲ ጥራይ ተሓፂሩ ዝነበረ ዙር ኤርትራ ኣፍሪቃውያን ሃገራት ብምዕዳም ብማሕበር ቅድም ምሽክለት ዓለም ዩሲኣይ ናይ 2.2 መልክዕ ሒዙ ናይ ኣህጉራዊ ውድድር መልክዕ ክሕዝ ክኢሉ። ቅድድም ምሽክለታ ኤርትራ ኣብዚ ሎሚ በፂሕዎ ዘሎ ደረጃ ንክበፅሕ ድማ ዙር ኤርትራ ዘይነዓቕ ኣበርክቶ ዝነበሮ ውድድር እዩ።
1: እዚኣ እቲ ኩሉ ግዜ ንሓስቦ እዩ። ናይ ኣጋጣሚ ኮይኑ ኣብ ፈላሚ ዙር ኤርትራ ኣብ 2001 ስለ ዝነበርኩ ኣብቲ ዝውድእ ኣሎ ነበረ እውን እቲ ናይ ዙር ኤርትራ ማለት እዩ ናይ ውሽጢ ሃገር ሎካል ራይደርስ ጥራሕ ዘሳትፍ ነበረ ዳርጋ ብዙሕ ተሳቲፍ እየ ኩሉ እቲ ናይ ሽዑኡ ዝነበሮ ፅልዋ ምክንያቱ ከም ዙር ኤርትራ ታሽሙ ንሪአ ኣብ መላእ ሃገር ፅልዋ ሕድር ነይሩ ኣብ ተቀዳደምቲ ኣብቲ ሕብረተሰብ እውን ንቕሓቱ ኣብ ስፖርት ብዙሕ ተራእዩ ተፃዊቱ ሕጂ ሱ ምትራፉ እቲ ፅልውኡ ንሪኦ ኣለና ብዙሕ ጎዳይ እዩ እቲ ዓለምለኻዊ መልክዕ ሒዙ ከይድሉ ኣብ ዝነበረ እውን ኣብቲ መጀመርያ ናይ 2009 ከም ናይ ዩሲኣይ ውድድር ተመዝጊቡ ዝተካየደሉ እንድሕር ርኢናዮ ከዓ ፅቡቅ ነገር እዩ ምክንያቱ ዕድማት ጋንታታት ሃገራት መፅአን ዝሳተፍዎ ስለ ዝኾነ ቀንዲ ቀንዲ ግን ብንኡስ ዓቕምና ከነካይዶ ንክእል ውድድር ክንሱ እቲ ናቱ ኣድቫንቴጅ ዝዓቢ ክንሱ ኣብዚ ሕጂ እዋን ዘይምክያዱ ኣብ ብሽክለታ ኤርትራ ሃስያ ኣኽቲል እየ ዝብል
2: ብሓፈሽ እቲ ውድድራት ሽዑ ክዝክሮ ከለኹን ሕጂ ዘሎ ውድድራት ንኣዝዩ ሰማይን መሬትኒ ፍልልይ ኣለዎ ምክንያቱ ለኳል ዝበሃል ናይ ዙር ኤርትራ ነርና ኣዝዩ ከቢድ ውድድራት ካብ ኣስመራ ክሳብ ባሮንቱ ዝበዝሕ ዝዘርጋሕ

0: በዓሉ ኣስመራ ዓዲ ኋላ ባፃ ኣስመራ ኣብ ሰዓት እዚ ስለዘየለ ብዙሕ ክዛረበሉ ኣይደፍርኒ። ሽዑ ግን ኣዝዩ ንዓና ነቶም ሽዑ ተቃርምቲ ነበርና ምስ ዕድሜና ዝነበረን ነቲ ደገ ወፂኢኻ ንክትፃወትን ኣዝዩ ሓጋዝ ነይሩ። ምክንያቱ ኣብ ዓድና ኣዝዩ ከበድቲ ውድራት ፈታን ውድራት ስለዝነበረ ምስ ዘሎ ናይ ሃገርና ኣቀማምጣ እውን ናብ ካል ሃገራት ከና ኣብ ምፃቱ ኣዝዩ ሓጋዝ ከምዝነበረ ኩሉ ተቃረማ ይፈልጦ እዩ። ስለዚ ዙር ኤርትራ ናይ ብሓቂ ነቲ ዝነበረ መገሻታት እውን ዓብ ድርዒ ኮይኑዎ እዩ ዝብላኒ።
1: ማሕበር ቅድም ምሽክለታ ዓለም ዩሲኣይ ንዕቤትን ፅልዋን ኤርትራ ኣብ ቅድም ምሽክለታ ኣብ ግምት ብምእታው ኣብ ውሽጢ ሃገር ደሚቖም ንዝወፁ ተቀያደምትን ኣሰልጥንትን ኣብ ማእከል መሰልጥኒኡ ናይ ማሕደረ ስልጠና ዕድል ዝረኽብሉ ኣጋጣሚ ፈጢሩ። ከም ውፅኢት ናይዚ ኤርትራውያን ተቀያደምቲ ካብ ሃገር ወፂኦም ምስ ኣብ ዓለማዊ ዙ ዝነጥፋ ክለባት ናይ ምፅዋት ዕድል ዝረኽብሉ ባይታ ተፈጢሩ። ምስ ኣውስትራላዊት ክለብ ኦሬካ ግሪንጅ ክፅምበር ዝኽኣለ ዳንኤል ተክለ ሃይማኖት ናይ ፈለማ ኤርትራዊ ፕሮፌሽናል ተቀያዳማይ ክኸውን በቂዑ። ኣብ 2012 ኣብ ቮልታ ስጳኛ ዝተወዳደረ ዳንኤል ተክለ ሃይማኖት ናይ ፈለማ ጸሊም ኣፍሪቃዊ ኣብ ናይ ግራንቱ ውድድር ዝተኻፈለ ብምዃን ታሪክ ሰሪሑ።
2: ማለት ፅቡቅ ዕድል እንዲ ኣጋጢሙ ኣብ ዝተፈላለየ መዓልቲ ኣብ ዝተፈላለየ ዓመታት ማለት እዩ ቅድሚና ዝነበሩ ውን ነሮም እዮም ኣብ ጋንታታት እቲ ናይ ሲኣይ ዕድል ግን ብኣይ ጀሚሩ ብኡ መጠን ከዓ እቲ ትምህርተይ ወዲአን 3ለስተ ዓመት ኣብቲ ዝብፃሕ በፅሐሉ ማለት እዩ። ስለዚ ብዙሕ ፃዕሪ ድኻም ኣሕሊፈ ቅድሚኡ ኮይኑ ወይን ኣብዊ ናይ ሓመኩን ብዙሕ ቀሲመ ቲ መድረኽ ዝትምንየ ዝነበርኩ ስለ ዝበፅሕኹ ናይ ባሓቂ ዓብ ዕድል ፈጢር ኣለና።
3: ብዝተፈላለየ ምክንያት ክወፁ ክገሹ ገለ ይኽእሉ ነይሮም እዮም። እቲ ናቱ ዕቤት ወይ ከዓ እቲ ናቱ ፅልዋ ግን ብቕልጡፍ ክረአ ኣይከኣለን። ነቲ መርሖ ወይ ከዓ ነቲ ባብ ኦሎምፒካዊ ተቀዳዳማይ ዳንኤል ተክለ ሃይማኖት ኣብ ቻምፒዮን ኤርትራ ኣብ ዝተገብረ ንበረኸት የማነ ኣብ ሰዓረሉ ነቲ ዕድል ተጠቂሙ ነቲ ማህደረ ትምህርቲ ክረኽቦ ክኢሉ ማለት እዩ። ነቲ ማህደረ ትምህርቲ ድማ ብዘይተሓላልነት ብዓቕሊ ብትዕግስቲ ምስ ብዙሕ መሰናኽሉ ምስ ብዙሕ ቡድህታቱ ከባቢ ንክልተ ዓመት ኣብኡ ድሕሪ ምጓዓዙ ናብ ዝተፈላለየ ጋንታታት ወይ ከዓ ብዝተፈላለየ ጋንታታት ናይ ጠመተ ክረክብ ክኢሉ ማለት እዩ። ስለዚ እሱ ዝኸፈቶ ወይ ከዓ ነቲ መርሖ ዘምፅኦ ዳንኤል ተክለ ሃይማኖት ኣሰሩ ብድሕሪ እዩ ከም በዓል እናትናኤል ብርሃነ ከምኡ ውን ኦሎምፒካዊ ተቀዳዳማይ ከዓ መርሃዊ ቅዱስ ክኽተልዎ ክኢሎም። ስለዚ በቲ ኣብቲ እዋነቲ ዝረኸብዎ ስልጠና በቲ ኣብቲ እዋነቲ ዝረኸብዎ ዕድል ናብ ካልኦ ጋንታታት ናይ ጠመተ ወይ ድማ ናይ ምእታው ዕድል ረኺቦም ብቕዓቶም ከዓ ካብ ግዜ ናብ ግዜ ካብ ግዜ ናብ ግዜ እናመስከሩ ተረኣይነቶም ድማ ኣብ ቅድሚት እናጎልሐ ክመፅእ ክኢሉ ኪነቱ ተረኣይነቶም ከዓ ኣብ ፀወታ ኣብ ምንቅስቃስ ይኹን ፀወታ ብቕዓቶም ኣብ ምምፅራቕ ይኹን ከዓ ዝያዳ ዕዙዝ ተራ ነይርዎ። ብሓፈሻ እቲ ማሕበር ቅድም ብሽክለታ ዝበሃል ኣብ ኢግል ዝርከብ ማለት እዩ ኣብ ስዊዘርላንድ ናይ ብሓቂ ኣብቲ እዋነቲ ብፍላይ ቅድሚ 7-8 ዓመታት ኣዝዩ ኣርባሕን ኣገዳስነትን ነይርዎ።
4: ናሽናል ቲም ተመሪፅካ እዚ ቀረባ ከባቢታት እዚ ናይ ኣፍሪቃ ሰሜን ኣፍሪካ ዋላ ደቡብ ኣፍሪካ ናይ ዚምባብዌ ዋላ ደቡብ ኣፍሪካ ዝኸዶ ነበሩ ኣብ ኣልጀርያ ዝተኻይደ ውድራት ነይሩ ናይጀርያ ካልእ መገዲ ነበረን። ብዓይኒ ዩሲኣይ ክረአ ከሎ እውን ዩሲኣይ እዚ ሕጂ ዘለዎ ኣቃወማ ኣይነበሮም ሽዑ ካብ ካልእ ኣህጉር ብፍላይ ካብ ኣፍሪቃ ካብ ኤዥያ ዝረአናዮም ኣይነበሩ ሓደ ነይሩ ጃፓኒዝ ኣቃወማ ኣይነበሩ ንኸምኡ ካብ ካልእ ኣህጉር ኣምፅኡ ንስልጠና ዕድል ረኺቦም ኣብ ዓመዲ 2 ዓመት ተመልሚሎም ብደረጃ ውርቱር ዝሳተፋ ጋንታታት ከምኡ ዓይነት ኣቃወማ ኣይነበሮም። ሕጂ ብናና ጥራሕ ዋላ ዘይኮነ ሲ እቲ ናይ ዩሲኣይ ኣቃወማ ን ከምኡ ይነበረን ከምዚ እዚ ሕጂ ዘለዎ ዕድላት ክህብ ከምኡ ይነበረ። ብኻልእ ውዳበ ተወዲቡ ምስ ናይ ኣህጉራት ፌደሬሽን ኣሎ ናይ ኣፍሪቃ ናይ ገለ ናይ ገንዳልካ ተኸዶ ዝንድናታት ተፈጢሩ ናሽናል ቻምፒዮን ዝኾኑ ድዮም ኣብ ኣፍሪቃ ሰራዊ ተቀዳድምቲ ናይ ስልጠና ዓድል ረኺቦም ንኸዱ ዝጀመሩ ግዜ ካብዚ ንብሎ ዘለና ግዜ እዩ።
5: ወሱ ሳነ ዓባይ ነጥቢ ኢኻ ልዒልካ ምክንያቱ ንሕና ሰልጥንቲ ኢልና ከምዝጅምር ብፍላይ ኣነ ጅምር ከለኹ ካብ 2000 ጅምር ከለኹ ከም ልምዲ ወይ ብተመክሮ ኢልካ ኢኻ ትጅምር ካብ 204 ናትሒዝና እቲ ኩርሳት 207 ሚልና 209 ካብኡ ሓሊፉ እውን ክሳብ ስዊዘርላንድ ስልጠና ምስ ረኸብና ኣብቲ ቅድም ሽከታ ብፍላይ ብነብሰይ ኣነ ክግምቶ ከለኹ ናይቶም ካልኦት ብፆት እውን ከምኡ ልክዐ ገይረ ደኣምን ማለት እዩ ኣዝዩ ደይፈልጦ ዝነበርኩ ዓይነት ኣገባብ ልምምዳት ብዙሕ ዲስፕሊን ናይቲ ብሽክለታ እቲ ፕሪንሲፕል ዝበሃል ኣዝዩ ኣብኣትካ ሕጂ ክትንትኖ ነዊሕ እዩ ኣዝዩ ንዓይ ዓብዪ መቀየሩ ይርለ ኣብ ስልጠና ኣብቶም ተፃወትና ዝነበሩ እዋን ድማ ካብቲ ዝነበረ ልምምድ እንዳለወጥኩ ብፍላይ ካብቲ ትምህርቲ ተበጊሰ ናይ ብሓቂ ርኡይ ዝኾነ ለውጥታት ተገይሩ ማለት እዩ ስለዚ ናይ ብሓቂ ከም ዝድበልካዮ እቲ ማህደረ ትምህርቲ ናይ ስልጠና ናይ ስልጠንቲ ብምምፅኡ ብፍላይ ዝለዓለ ደረጃ ኣብ ልዕሊ ምውሳድና ነቲ ቅድም ሽከታ ኣዝዩ ካብ ግዜ ናብ ግዜ እንዳዓበየ ከይድ ክኢሉ እቶም ተቃረድንቲ እውን ዘይፈልጥዎ ዝነበሩ ልምምድ ካብ ሰልጠንቲ ተበጊስካ ትኩሉ መግድታት እንዳረእኻ ክትከደም ከለካ ነዚ ፕሮፌሽናል ደረጃ እዚ ክበፅሖ ክኢሎም ምናልባት ቅድሚኡ ዝነበረ ቁሩብቲ ስልጠና ከምቲ ዝድለ ኣይነበረን እውን ኣይነበረን ዳርጋ ወላ ሓንቲ ኣይነበረን ኢና ክንዛረብ ንኽእል ኢና ብሓፈሻ ግን እዚ ናይ ስልጠና ኣብ ሰልጠንቲ ምስ መፀ ግን ኣብ ልዕሊ ተፃወቲ ኣዝዩ ምክንያቱስ ዳርጋቲ 50 ሚእታዊ ሲ ካብዚ እዮም ወዲኦሞ ዝኸዱ እቲ ብቕዓቶም ተበላስ ምግናን ኣይኮኑ ኣብኡ ምስ ከዱ እቲ ዝለዓለ ስልጠና ሳይንሳዊ ብስነ ፍልጠት ኩሉ ዝኸይድ ዕድላት ውድድር ብብዝሒ እናተዋረደሩ ነቲ ዝነበሮም ታለንት ዝነበሮም ተውህቦ እንዳዓበዩ ኣብቲ ቅድም ሸከታ ድማ ክሳብቲ ዝለዓለ ጥርሲ ናይ ዓለምና ግራንድ ቱር ተባሂሉ ደጥቀስ ሰለስተ ውድድራት ክሳብኡ ክመፁሑ ክኢሎም ስለዚ እዚ ማህደር ትምህርቲ ናይ ስልጠና ናይ ኣሰልጠንቲ ኣዝዩ ነቲ ቅድም ሽከታ ናይ ሃገርና ብዝለዓለ ቀይርዎ ኢለ ኣነ ይኣምን ማለት እዩ
4: ናይ ቢንያም ግርማይ ስኒ ኣብ ዝኾነ እዋን ዋላ ዝኾነ ሰብ ኢንተርነት ኣትዩ ቀዳመይ ትሕቶ ሁኢዝ ቢንያም ግርማይ ካሕተት ብፍላይ ክሳብ ገለ እዋን ማለት እዩ መልሲ እንታይ ነራ ዶ ኦንሊ ራይደር እቲ እንኮ ተቐዳዳማይ ንሬንኮ ኢቨኖፐል ዝሰዕሮ ይብለካ ክልቲኦም ኣብ ዩሳይ ሰንተር ከለዉ እዙ ሬንኮ ኢቨኖፐል ስኒ መሳትዮም ኣብ ሓደ እዋን ኣብቲ ሰንተር ንበር እዮም ማስኒ ይራኸቡ ነይረን ዶ ኦንሊ ራይደር እዩ ዝብሎ ንሬንኮ ኢቨኖፐል ኣብቲ ዝነበረ እዋን ዝሰዕሮ እንኮ ተቐዳድማ ቢንያም ግርማይ
6: እዩ ሓደ ተፃዋታይ ኣይኮና ዩሲኣይ ክንሰደልና ክልተ ተፃዋታይ ዳር 10 ብሉፃት ኣለና ዩሲኣይ ደለያቶም 10 ትወዞም ዩሲኣይ ኣይደለየቶም ከዓ 10 ብሉፃት ኣለውና ጋንታታት ትወዞም ናይ ግድን ኣይኮነን ንሕና ብመገዲ ዩሲኣይ ክንሓልፍ ኣንደርስ 23 ተፃወትና ጥራሕ ኒ ዩሲኣይ ክንሰድድ ቶም ኤሊት ከ በዕሉ ኣፍሪካ ፕሮፌሽናላት ተፃወቲ ኣምፅን ክወዳደራ ከለዋ ንሕና 3-4 ተፃወቲ ቶም ዝበዝሐ ዮ ናይ ውሽጢ ሃገር ተፃወቲ ጌርና ድሕሪ ተፃዊትና በዓል ተስፎም ዝሰዕርዎ ኮ ይበዝሕ ነ ፕሮፌሽናል ከይኮኑ ከሉ ሻምፒዮን ኣፍሪካ ነቶም ፕሮፌሽናላት ተፃወት ናይ ደቡብ ኣፍሪካ ስዒሮሞም ከ እንዳሕር እዚኦም ተፃወት እዚኦም ኣለውና ዋይ እንዳሕርና ኣብዚ ስዒሮሞ ኣብ ቱር ደ ፍራንስ ከይዶም ዘይስዕርሎም ምክንያት እንታይ እዩ ወይ ኣብቲ ካልእ ዓበይቲ ውድድራት ከይዶም ዘይስዕርሎም ምክንያት እንታይ እዩ ስለዚ እንዳሕር ከምዚ ኮይና እዚ ከዓ ብተግባር እየ ዝዛረበካ ኣለኹ ሓደ ግዜ ሲ ዕድመ ዝሰርቕ ተፃወተ ኣሎ ሓደ ዓመት ክልተ ዓመት ንድሕሪ ትምለስ እንታይ እዩ ምክንያቱ እታ ኣንደር 23 ንኸይትኸይዲ ታዕድልቲ ኣ ንኸይረኸባ ከሎስ ሕጂ ኣብዚ ገለ ነገር ተዋስኦታት ትግበር ተረዲካ ሕጂ ወዲ 24 ዓመት ከሎ ወይ ወዲ 25 ዓመት ከሎ ወዲ 23 ዓመት ኢልካ እቲኻ እንዳር ተዓዊቱ ዝሰብዚ ኤሊት ኮይኑ እውን ክዕወት እዩ እስያታ በቕዓቱ ስለዚ ኤሊት ኮይኑ እውን ፕሮፌሽናል ክኸውን ንኽእል እዩ ዝሰብዚ ማለት እዩ ተረዲካ ሕጂ ናይ ግድን ኣይኮነን ንሕና ነተን ዘይቡቕዓት ሃገራት ኣንደር 23 ወስዝለን እቶም ኣንደር 23 በዕሎም ይዕብይዎም በቲ ናቶም ሲስተም መልሚሎም ይዕብዮም ማለት እዩ ንሕና ግን ተፃወትና ሙልሙላት ኣብ ዝኸዱ ከይዶም ኣብነታት ኣለዉና በዓል መክሰብ ደበሰ መክሰብ ሲ ኣንደር 23 ይኮነ ንወፅ ይኸላ ኤሊት ምስ ኮነ ፕሮፌሽናል ተፃወት ኣይኮይኑ ስለዚ ኣብነታት ኣለና ንበዓል ኣማኒኤል ገረዝ ግሄር ኣብነታት ኣለውና ዳንኤል ብሰንተር ሓሊፉ ክኸውን መድሃዊ ቅዱስ ብሰንተር ሓሊፉ ክኸውን ይኽእል ናትናኤል ብሰንተር ሓሊፉ ክኸውን ካልኦት ተፃወትና ዝበዝሖ ግን ብሰንተር ይሓልፍ ወይ ዞም ንኣሽ ተፃወትና ሰንተር ኣትዮም ይኹን ሰንተር ከ ኣተው ውፅኢት ዞምቲ ተፃወቲ ግን ኣለውና ንሕና ሓጂ ነዚኦም ኢና ክንርኢ ዘለና ሰንተር ኣትዮም ኣይኮኑን ተሰሪሖም እቶም ካብ ሰንተር ከ ኣተው ዝተሰርሑ ተፃወቲ ኸ ብቑዓት ተፃወት እዮም ስለዚ ብምሉኦም ተፃወትና ንዓና ብቑዓት እዮም ኣብ ዝኾነ ቦታ ከይዶም ከድምዑ ይኽእል እዮም
1: ስምን ዓወታትን ኤርትራውያን ተቀዳደምቲ ካብ ግዜ ናብ ግዜ እናበረኸ ኣብ ዝኸደሉ ዓብላልነት ኤርትራ ኣብ ኣህጉር ኣፍሪ

0: ቃ ካብ ግዜ ናብ ግዜ እናዓበየ መጺኡ ኣብ 1999 ኣብ ደቡብ ኣፍሪቃ ብዝተኻየደ መላእ ውድድራት ኣፍሪቃ ኤርትራ ብደረጃ ሃገር ራብዓይ ተርታ ሒዛ፣ ኣብ 2003 ኣብ ናይጀርያ ኣብ ዝተኻየደ ውድድር ድማ ብጋንታ ሳልሳይ ተርታ ሒዛ። እዚ ዘገምታዊ ዕብየት ደረጃ ቅድም ብሽክለታ ኤርትራ ካብ ዓመት ናብ ዓመት ተሳታፍነታ በብቕሩብ ኣድማዕና ኾነ ይስጉም ምንባሩ ዘመልከተ ፍጻመታት እዩ። ኣብ 2006 ኣብ ኬንያ ብዝተኻየደ ውድድር ኣኖካ ብሙሴ ኣሴል ተመሪሓ ኣብቲ ውድድር ዝኣተወት ሃገራዊት ጋንታ ብሽክለታ ኤርትራ ብጋንታ ቀዳሚት ኮይና ተዓዊታ። ኣብ 2007 ኣብ ኣልጀርያ ብዝተኻየደ ጸወታታት መላእ ኣፍሪቃ ካብ ዝተኻፈሉ ተቀዳደምቲ ፍረቃል ስደበሳይ ብሩር መዳልያ መርሃዊ ግብሪ ወድማ ኣብ ናይ ትሕቲ ዕድመ ንሓስ መዳልያ ስለ ዝዓተሩ ኤርትራ ብሃገረ ደረጃ ቀዳማይ ተርታ ብምሓዝ ተሸላሚት ወርቅ መዳልያ ክትከውን በቂዓ። ካብ 2010 ጀሚሩ ብስሩዕ ኣብ ሻምፒዮን ኣፍሪቃ ክትሳተፍ ዝጀመረት ኤርትራ ሃገራት ዓለም ኣብ ዝርከባሉ ኣህጉር ሻምፒዮን ዝደፍኣ እኳ እንትኾና ናይታ ሉላዊት ሃገር ካብ እትኸውን ሓፂር ዕድመ ዝነበራ ኤርትራ ኣብ ኣህጉራ ዝነበረ ዓብላልነት ግን ሓለፋ ነይርዎም። ካብ 2010 ክሳብ 2025 ኣብ ዝተኸየዱ ውድድራት ሻምፒዮን ኣፍሪቃ ብመንገዲ 7 ተቀዳደምታ ነቲ ውድድር 11 ግዜ ተዓዊታትሉ። ኣብቶም ብደረጃ ኣፍሪቃ ልዑል ደረጃን ሚዛንን ዝወሃቦም ዞሩዋንዳን ዞሩጋቦን ላትሮፒካል ኣሚሳ ቦንጎን ብመንገዲ ዝተፈላለዩ ተቀዳደምታ ኣኽሊል ዓወታ ዝደፍአትሉ ግዜ እውን ውሑድ ኣይኮነን።
1: ዋ ሓደ እዚ ብደይ ምግናን ተሰሪሕሉ እዩ ኩሉ ኣካል ማለት እዩ። ደጋፊ በል ተቀዳዳማ ይበል ፌደሬሽን በል ፀባ ማእኸል በል ኣሰልጠንቲ በል ኩሉ እዚ ተሰሪሕሉ እዩ። ልክ ዮ 2006 ንመጀመርያ ኣነ ከም ሃገራዊ ኣሰልጣን ኮይደ ነይረው ኣብቲ ዝነበረ ውድድር ንኩሉ ኢና ተዓዊትናሉ ንኩሉ ተዓዊትናሉ። ብድሕሪ እውን 2007 ከዓ ኣብ ኣልጀርያ ኦል ኣፍሪካን ጌምስ ተዓዊትና ኢና መፅና። እቲ ባብ ሽዑ ይራሕ ማለት እዩ ሽዑ ይተራሕ ብፍላይ ኣብ ኣኖካ ኣብ ዝነበርናሉ እዋን ብኩሉ መምዘኒታት ዝነበረና ረቑሒ ኣዝዩ ትሑት እዩ ነይሩ። ቀዳደም ብሽክለታ ናበሎ ዋላቲ ዕጥቂ በሎ ቋሚ ዕጥቂ ከምዚ ናይ ሕጂ ናይ ሃገራዊት ጋንታ ይነበረን እቲ መንፈስን እቲ በቕዓት ናይቶም ተቀዳድምትን ግን ኣብኡ ነይሩ። እዞም ሕጂ ፕሮፌሽናል መብዛሕቶም ኮይኖም ዝነበሩ ኩሎም በዓል ዳንኤል በዓል ፍረቓልሲ በዓል ዳዊት ካንቻ በዓል በረኸት የማ እዚኣቶም እዮም ነይሮም እቶም ሽዑ ኣብቲ ውድድር ተሳተፉ ማለት እዩ። ስለዚ እታ ማዕፆ ሽዑ ተኸፊታ ዋላ ተኸፊታ ከላ ግን ክሳብ 2011 ሻምፒዮን ኤርትራ ከነምፅእ ሕልሚ ነይሩ። ከምዚ ነቶም ሽዑ ሻምፒዮኖን 8 ዓመት ኮይኖም ዘለዉ ንኤርትራ ሕጂ ካብ ኤርትራ ሻምፒዮን ኣፍሪቃ ክኾኑ ክምንጥልዋ ሕልሚ ኮይኑዎም ዘሎ ልክዕ ኹም እዩ ነይሩ። ንዓና ሕጂ ዘይከኣል ነገር እዩ ነይሩ በተሓሳስባ ማለት እዩ። ዳሕራይ ግን እቲ ማዕፆ ምስ ተኸፍተ ተዓወታት ምስ መፀ 2011 እንድሕር ርኢናዮ ኮይና ቅድሚ እዩ ዝነበረ እዋናት መብዛሕትኡ ግዜ ከድካ ትሳተፍ ሻብናይ ታሽዓይ ገለገለ ፐርሰናሊ ማለት እዩ። እንተዘይኮይኑ ከምዚ ዓይነት ሕጂ ዕብለላ ኣይነበረን። ልክዕ ሽዑ ካብ 2006 ከም ዝበልኩ 2008 ኦል ኣፍሪካን ጌም ሰርናዮ ብድሕሪኡ ኣብ ሩዋንዳ 2010 ኤርትራ ስዒራ ካብ ሽዑ ንንዮ እቲ ንሕና ክንስዕሮ ንግምቶ ዘይነበርና እቲ መንቋዕቋሕታ ግን ኣብ ከባቢ 2007 ኦል ኣፍሪካን ጌምስ ምስ ሰዓርና ብድሕሪኡ ተዓቕሚ ከም ዘሎ ካብ ዝገርመካ ልዑል ኣበርክቶ ዝገበሩ ኣብተን ክልተ ዓወታት ከዓ ካብቶም ኣነኳ ዝተበገሱ ሰባት እዩ። እዚ ዓይነት ዓወታት ምስ መፅ ክንገብር ከም ንኽእል ርዱእ እናኾነ መፅ ማለት እዩ። ብድሕሪኡ ሃገራዊ ፌደሬሽን እውን ካብ ስራሕ ኣየብኩረን ማለት እዩ። ምትዕርራይ ውሽጡ ዝነበረ ምትዕርራይ ብምግባር ናይ ደገ ውድድራት እውን ኣብ ዙራት ምስታፍ ኣብ ሻምፒዮን ኣፍሪቃ ምስታፍ ኣብ ውሑዳት ዓመታት ን ዘይመጻተን ደረጃታት ሽዑ ኣብ 2008 ኣነ ሒዘን ከይደ ሻምፒዮን ኣፍሪቃ በረኸት የማነ ኣብ ክሮኖሜትሮ 4 ሳልሳይ ዝኣተወላ ማለት እዩ። ብድሕሪኡ እዩ እንዳ በርትዕ መፅ ማለት እዩ ደረጃ ናይ ኤርትራ
2: ውሓነ ምናልባት እቲ ቅድም ሽከታ ኣብ ቀደማት ሒዝካ ካብ መግዛእቲ ዝሒዙ ሰን ስለ ዝነበሩ እዩ። ብፍላይ ካብ ድሕሪ ናፅነት ግን ካብ ግዜ ናብ ግዜ እቲ ንደገ ወፂእካ ዕድላት ናይ መገሻ ሃገራዊት ጋንታ ብደረጃ ጋንታ እውን ከይተረፈ መገሻታት ዝተፈላለየ ዕድላት ስለተፈጥረ እቲ መንቋዕቋሕታ ናይ ቅድም ሽከታ ካባኻ ዝሕይሉ ተቃደንቲ ኣብ ደገ ወፂእካ ክተወዳደር ብምብቅዑ ደረጃ ካበይ ኣሎ ፈሊጥካ ዝያዳ ፃዕሪ ዝያዳ ስራ ከም ዘለካ ፈሊጥካ እቲ ልምምድ እውን ከምዝልበልኩ ከምዚ ስልጠና ተኣሰር እናተቀይረ ከም ምኳድን መጠን እቲ ለውጡ ክመፅ

0: ሲኢሉ ስለዚ እቲ ናይ መጀመርያ ጋብ ዝረኸብናዮ ኣብ 2006/7 ናይ ኣኖ ካብ ብዞን ማለት እዩ ናይ ተወሰኑ ናይ ኣፍሪካ ክፋል ብዞን ተገብረ ናይ ጁኒየር ዩኒሮ ማለት እዩ እሱ ሓደ ኣንፈታርኢና ማለት እዩ እቲ ብዝያዳ ብፍሉይ ንቅዲ ምሽከታ ድማ ዝለዓለ መጀመርያ ግዜ ሻምፒዮን ኣፍሪካ ናይ ሙሉእ ኣፍሪካ ዝኮናሉ ድማ ኣብ 2010 ናብ ሩዋንዳ ተገብረ ኣብ ሃገርና እውን ኣብ 2011 ዝተኣንገደ እዚ ነቲ ቅዲ ምሽከታ ናይ ሃገርና ዝለዓለ ሞራል እቶም ፕሮፌሽናል ክብሪ ዝኽእሉ ኣብ ዓወት ኣምፅዎ ክሳብ ሰዓት እዚ ድማ ዳርጋ ትዕላል ናይ ኤርትራ ቀፃልነቱ ካብዚ ብምብጋስ እዩ እቲ ዕብላል ኣብ ኤርትራ ኣብ ቅዲ ምሽከታ ኣፍሪካ ክኸውን ዝኽኣለ ኢለ ኣነ ይግምግም ማለት እዩ።
1: ሻምፒዮን ኣፍሪቃ 2011 ኣብ ኤርትራ እዩ ተኻይዱ ኣብቲ ኤርትራውያን ኣብ ዓዶም ዝደመቕሉ ውድድር ናይቲ ግዜ ፕሬዚደንት ማሕበር ቅድም ብሽክለት ዓለም ዝነበረ ኣየርላንዳዊ ፓት ማኬድ ነቲ ናይ ግዜ ውድድር ብኣካል ተረኺቡ ድሕሪ ምዕዛቡ ተዓዘብትን ደገፍትን ህዝቢ ኣብ ቅድም ብሽክለታ ድሕሪ ምግምጋሙ ኤርትራዊ ብሽክለታዩ ሂወቱ ዝብል ተዘካሪ ምስክርነት ገዲፉ
0: እዚ ፍሉይ እዩ ንዓና ማለት እዩ ምናልባት ኤርትራ ቅድሚ ሕጂ ከም ዝርበልኩ ካብዚ ከም ናይ በዓል ግብፂ ካልኦት ካልኦት ሃገራት ጥልያን እውን ብደረጃ ጋንታ ምፅያ ትዕድም ነራ እያ ብዝያዳ ግን ኩሉ እቲ ኣፍካር ስፖርት ኹን ተቃዳዳማይ ውሽጢ ሃገር ዘሎ ሻምፒዮን ኣፍሪካ ከመይ እዩ ኣብ ደገ ከከድና ንዋድር ስለ ዝነበርና 2011 ግን ኤርትራ ኣብ ውሽጢ ሃገር በዓላ ዓዲማ ክተእንግዶ ብማእኻላ ነቲ ህዝቢ ኤርትራ ማለት እዩ ብፍላይ ውሽጢ ዘሎ ኣብ ቅድሚ ዓይኑ ነቲ ሻምፒዮን ኣፍሪካ እንታይ ይመስል እንታይ ዓይነት ተቀዳደምቲ መስሉ ሓያልነት ወይ ክብደት ርዝነት ናይቲ ውድድር ማዕርክ እንዳይ ኣብ ቅድሚ ዓይኖም ዝረኣይዎ ከም ምዃኑ መጠን ናይ ብሓቂ ኣዝዩ ፀላው ነይሩ ወይ ዓብ ነገር ኢልና ክንጠቅስ ንኽእል ልዕሊ ኩሉ ድማ ብኣብላሊ ተዓዊት ናፍቲ ግዜት እዚ ብምውፃና ነቲ ውድድር ወይ ብምዝዛምና ድማ ብፍላይ ነቶም ኣብ ውሽጢ ሃገር ዘለዎ ብፍላይ ቶም ካብ ግዜ ናብ ግዜ ተክእቲ ድበሃሉ ተቃደምቲ ሓደሽ ጀምርቲ ከማ ዝያዳ ድፊኢት ድፈጠረ እዚ ውድድር ናይ 2011 እሞ ስለዚ ኣዝዩ ኣብ ቅድም ምሽከታ ፀላው ነይሩ ናይ 2011 ሻምፒዮን ኣፍሪካ ክብል ይኽእል
2: ሓደ መጀመርያ ናይ ሽዑ እዋን ዝተኻየደ ውድድር ምስሊ ብሽክለታ ኤርትራ ዘንፀባረቐ እዩ ድሕሪ ኢነስ ንክንካሒልና ይኮናን ንኣወዳድብኡ ዲኻ ክትብል ዋላ እቲ ዝተኻየደ ውድድር ኣብ መወዳእታ ተዓወት ምስ መፀ ብደገፍትን እቲ ሕብረተሰብ ዝነበረ ዝረኸቦ ፀጋንሲ ሓደ ዓብ ስእሊ እዩ ሕጂ ረሳዕት እንዳኾንና እየ ትሽግር እምበር ምልስ ኢልካ ከም ሞያውያ ንስኹምን ክትንድዎ ከለኹም እቲ ዝነበረ ኩነታት ድሕር ርኢናዮ እቲ ውድድር ናይ ባሓቂ ብርቱዕ ውድድር እዩ ነይሩ ምክንያት ብፍላይ ኣብተን ናይ መወዳእታ ኪሎሜትራት ድሕር ዘኪርናዮ ንሲ ዳርጋ ኩላትና ካብቶም ተቀዳደምቲ ካብቶም ኣብ ደገ ኮይንና ኣባላት ነርና ናይ ናሽናል ቲም ሪዘርቭ ተታሒዝናን ኣሰልጠንትን ደጋፊ ከዓ ብሓፈሻ ብኩሉ ዳርጋ እንታይ ከምዚ ከብዳ ከቂፍካስ ብህንጢነት ተፀበዩ ነይሩ ብርቂ ዓወት ከዓ ተመዝጊበ ሸ ሕጂ እቲ ምስሊ ኤርትራ ናይ ብሽክለታ ዝተገለፀሉ እዋን ከም ዝነበረ ርግፀኛ ኮይነ የብል የምስክር ማለት እዩ
3: እወ ናይ 2011 ሻምፒዮን ኤርትራ ሻምፒዮን ኣፍሪካ ኣብ ኤርትራ ዝተካየደሉ ከም ኩሉ ሰብ ዝረኣዮ እቲ ዝበለፀ ውድድር ኣብ ኣፍሪካ ክብል ገልፆ እየ ምክንያቱ ምስ ብዙሕ ተዓዘብቱን ምስ ብዙሕ እቲ ዝነበረ ፅፈት ኣካይዳን ዝበለፀ ኮይኑ ናይ ድራኣየኒ ምክንያቱ ኣብ ብዙሓት ሃገራት ብና ኢና ግን ኣብ ሃገርና ዝተካየደ ሻምፒዮን ኣፍሪካ ዝበለፀ እሞ ከዓ ንኤርትራ ኣብ ሜድኣ ምስ ብዙሕ ደገፍታ ዝነበረ ዓወት ኣዝዩ ነቶም ንኣሽቶ ኣደምቶ ፍናን ዝሃበ ኤርትራውን ካልእ ውድራት እንግዲ ምኳና መድረክ ዝከፈተ ኮይኑ ዝረኣየኒ እቲ ዝነበረ ፀወታት ዝነበረ ውድድር ክሪኦ ከለ ከዓ ኣዝዩ ፅቡቅ ፈታን ውድድር ወላ ቅርፂ መሬት እውን ንባዕሉ ፅቡቅ ክሰያየሮ ማለት እዩ ብሓፈሽኡ እቲ ናይ 2011 ሻምፒዮን ኣፍሪካ ንኤርትራ ሓደ ዓብዪ ዝላ እዩ ንቅድሚት ምክንያቱ ኩሉ እቲ ዝነበረ ክረአ እንከሎ ክሳብ ከምኡ ድያ እቲ ሃገር ትእንግድ ተባሂሉ እውን ብዙሕ ንኣዳ ዝረክበትሉ መድረክ ስለዝኮነ ብሕጂ እውን ካብኡ ሰፊሑ ክርአ ዘሎ ምክንያቱ ዝሒልና ናቅርኳን ተጋገ ካልእ ካልእ ውድራት ሻምፒዮን ዓለም ክተካየድ እውን ትኽእል ኮይና ዝስማዓኒ ምክንያቱ ምስ ዘለና ቅርፂ መሬት ኩሉ ኤርትራስ ሓደ ዓብ መድረክ ከፊታ 2011 ናይ በዓል ሩዋንዳ እውን ተመክሮ ክኮነና ክእል ስለዚ እቲ ዝነበረ

0: ኤርትራ ኣዝዩ ኣዝዩ ህዝቢ እዩ ንባዕሉ እውን ኣብ ስሚዒት እትዩ ንስድራ ቤት ናይ ቅድም ሸታ ኣባላት ናይቶም ስድራ ጀመርቲ ኣለት እውን ዓብ ድፊኢት ዝገበረ ኮይኑ ዝስማዓና።
1: ሱታፈ ኤርትራውያን ተቀዳምቲ ኣብ ዓለምለኻዊ ውድድራት ኦሎምፒክ ነዊሕ ስረት ዘለዎ እዩ። ኤርትራውያን ተቀዳምቲ ፀሓየ ባህታን መስፍን ተስፋይን ኣብ ሜልበርን 1956 ኣልኣዛር ክፍሉን ጆቫኒ ማሶላ ኣብ ሮማ 1960 ፍስሓ ፅዮን ገብረ የሱስ ሰላምቢኒ ካርሜሎ ሰለሞን እምባየን የማነ ነጋስን ኣብ ቶኪዮ 1964 ተኸስተ ወልዱ የማነ ነጋሲ ሰላምቢኒ ካርሜሎ ፍስሓ ፅዮን ገብረ የሱስ ማሓሪ ዕቁባ ሚካኤልን ኣብ ሜክሲኮ ሲቲ ተኸስተ ወልዱ ፍስሓ ፅዮን ገብረ የሱስ ርእሶም ገብረ መስቀል ማሓሪ ዕቁባ ሚካኤል ሱሌማን ዓብዱራሕማን ኣብ ሙኒክ 1972 ዝርእጋብር ገብሪ ህይወት ኣብ ሞስኮ 1980 ተሳቲፎም ድሕር ናፅነ ዳንኤል ፍስሓየን ተኪ ሃይለ ሚካኤልን ኣብ ባርሴሎና ዝተኻየደ ውድድራት ኦሎምፒክ ተሳቲፎም እዮም። ይኹን ግን ኣብ እዋኑ ንኢትዮጵያ ወኪሎም እዮም ተወዳዲሮም። ዳንኤል ተክለ ሃይማኖት ኣብ 2008 ኣብ ቤጂንግ ኣብ ዝተኻየደ ውድድር ኦሎምፒክ ድሕር ናፅነት እቲ ናይ ፈለማ ንኤርትራ ኣብቲዛ ዓብዪ ውድድር ዝወከለ ተቀዳማይ ክኸውን ክኢሉ ብወገን ደቂ ኣንስትዮ ኣብ 2018 ብኹሪ ኤርትራዊት ፕሮፌሽናል ተቀዳሚት ክትከውን ዝበቅዐት መወሳና ደበሳይ ኣብ 2020 ቶኪዮ ጃፓን ናይ ፈለማ ኤርትራዊት ጓል ኣንስተይቲ ተሳታፊት ኦሎምፒክ ክትከውን በቂዓ።
2: Big opportunity here from Gerben Tyson. I think it's fair to say so many runs in have been compromised here.
3: Sanders in the good position there in the wheel of the Lotto man. And we can see here it's Intermarché who is controlling. But fifth, sixth position maybe a bit further back is a great place to be with this.
2: Lotto in the frame here. We said sometimes he comes very, very good. Now Gemay is on the barriers here. He's going to be a three up straight to the line. Oh, Billy has done it. That is amazing. Gemay wins it for Intermarché 1-2.

0: ኣራይ ብመጀመርያ ነዚ በዓል እዚ ነዚ ክቡር በዓልና መልእኽቲ ክህበና ኣዛዚ ፖሊስ ኤርትራ ኮነሬል መሓል ፀጋይ ናብ መድረኽ ንዕድም።
1: ዝኸበርኩምን ዝኸበርክንን ተሳተፍቲ ናይዚ በዓል ሎሚ ነቲ ብሓበንን ኩርዓትን እነኽብሮ በዓል ናፅነትና ንምኽባር ኢና ኣብዚ ተረኺብና ዘለና። በዛ ኣጋጣሚ ድማ

0: እንኳዕ ናብ ምበል 35 ዓመት ናፅነትና ኣብፀሓናን ደስ በለናን ክብል ፈቱ ናይ ሎሚ ዓመት በዓል ናፅነትና ፅንዓትና ዋሕስና ብዝብል ቴማ ኣብ ዝበዓለሉ ዘሎ ህሞት ውፅኢት ናይ ፅንዓትና ዝኾነ ትስፉ መድረኽ ረጊፅና ኣብ ዘለናሉ ሃዋህወይ በዓል ምህላው ከዓ ንሓጎስና ድርብ ይገብሮ ንዘጋጥሙና ብድሆታት ንምግጣም እዛ ብድምቀት እነብዕላ ዘለና ሓንቲ መዓልቲ ናፅነትና ኣብተን ዝተረፋ 364 መዓልትታት ንዝህልወና ኣበርክቶ ድርኺት ትፈጥር ምእንቲ ክትከውን ዕቱብ ነፍሰ ገምጋም ንገብረላን ድልውነትና ንኹሉ እንተታት ነረጋግፀላን ክትከውን ይግባእ። ስለዚ ኩልና ኣብዚ ዝተዋፈርናሉ ናይ ስራሕ መደብ ብተወፋይነት ትዕግስትን ተፃዋርነትን ክነሰላስል እላቦ ዘለኣለማዊ ዝኽርን ክብርን ሰማእታትና ዕድመ ን24 ጉንቦት መዓልቲ ናፅነት ኤርትራ ዓወት ንሓፋሽ
1: ሕራይ የቐኒልና ኣዛዚ ፖሊስ ኤርትራ ኮነር መዓልቲ ፀጋይ ካብዚ ብምቕፃል እቲ ብምኽንያት 24 ጉንቦት ጉጅለና ጉጅለ ባህሊ ፖሊስ ኤርትራ ቀሪባቶ ዘላ መደብ ናብኡ ክንሰግር ኢና። ብመጀመርያ መዝሙር ብ6 ድምፃውያን እትቐርብ ዓደይ ፅገሬዳ እንዳበሉ ክመፅኦም ግጥሚ ብኣብርሃም ሽመንዲ ዜማ ብኣብርሃም ሽመንዲ ብድሕሪኡ ኣስዒምና ሙሴ ዘካርያስ ሃገረይ እንዳበለ ክመፅኡ ግጥሚ ኣኽሊሉ ተስፋፅን ዜማ ሙሴ ዘካርያስ ብድሕሪኡ ድማ ሓንቲ ብቋንቋ ዓረብ ሰምሃር ገረሱስ ኤርትርያ ኣቐኒክ ኢላ ክትመፅያ ግጥሚ እስታዝ መሓመድ ኣልሓጅ ሙሳ ዜማ ፊልሞን ተስፋ ኣለም ብድሕሪ ኣስዕባ ቢልና ድማ ሓንቲ ሙዚቃዊ ድራማ ጓል ዓራዶ እትብል ከነቕርባ ኢና። ደራሲ ናይዛ ሙዚቃዊ ድራማ ደራሲ ኣብርሃም ሽመንዲ ኣላይ ዓብድራሕማን መሓመድ ዓሊ ኣብተን ዜማታት ካኣለወን 2 ዜማታት ኤርትርየውን እትብል ግጥምን ዜማን ብቋንቋ ትግሪ ኣሕመድ እድሪስ ዓፋ እታ ካልአይቲ ብትግርኛ ድማ ኡፍኡፍ እትብል እያ ግጥሚ ብበረኸት ብርሃነ ወታዕረ ዜማ ድማ ብበረኸት ብርሃነ እዩ። ሕራይ ናብቲ መደብ የስግረኩም።

0: እዛ ጓል ዓራዶ ትብል ሙዚቃዊ ድራማ ኣብ ሓቀኛ ዛንታ ዝተመርኩሰት ኮይና ጅግንነትን ትብዓትን ኣዴታት እትገልጽ ዛንታ ኣብ መዓልታዊ ንጥፈታትን ዝመፀን ተጻብኦ ብትብዓትን ቆራጽነትን ካብ ወለዶ ናብ ወለዶ ውርሻ ዓደቦን ይሕሊፈን ዘይህባ ልኩዕን መልኩዕን ግብረ መልሲ ዝህባሉ ዛንታ እትገልጽ ኮይና ብተግባር ነዛ ዛንታ ንተዓዘባ።
1: ኣዴ ኣበይ ጌሽኪ ኣብ ከቢድ ሓሳብ ኮይ ክፀኒሐ
2: ፅቡቕ ኣለኻ ሓሰን ወደይ። ኣብ ቅድመ ቅጂ ዝበለኒ ዛንታ ኣሎ እሞ ንስዩ ክረኣይን ፀኒሑ ሓየ ግዳእ ንበረኸት ሓዊኻ ተዳሃየ ዝወደይ።
1: ኣዴ በረከት መፂእና ኣሎ። እንታይ ክደሊክና?
2: እንታይ ደሊኽና ዶበልካ ዝወደይ? እዞም ደቀይ እዚ ብቅድሜና ዘሎ ዓበይቲ ክራናት ብዕፅምቲ ቦታትኩም ዝተሃንፀ እዩ። ከምኡውን እዚ ብቅድሜና ዘሎ በዓትን ጥርቀንን እንትርፎ ጊሐን ኣትማንን ካልእ ኮታይ ሰፍሮን ነይሩ። እዞም ደቀይ ነዛ ርዋን መሬትን ደልዮም ካብ ጎደቦን ስግር ማዕዶም ክንደይ ዘይጠመቱ። ዛንታ ዝውዳእ ኣይኮነን ካብ ጥንቲ ጥቅምቲ ጅግንነት ውርሻ እዩ ሞ
3: ኣደ ቐፅሪ ንሰምዓ ከለና።
2: እዞም ደቀይ እዛ ሩባ ዓባይ ፈለገ ብደማ ቦታትኩም ማይ ዛርያ ዘይነፅፍ ሩባ ተባሂላ ሩባ ፈላይ ዝብስም ውን ተዋሂብዋ። እዞም ደቀይ
3: ኣደ ሓሊም ክሪኺ እዚ መስኖ ልምዓትን ጎቦታትን ኣኽራናትን ሲ ይዕፅንቲ ደም ወለድን ኣይተነዲቕን ፈልፊሉን ማለት እዩ።
2: መንደቕ ብመንደቑ ኸ እምናዓረ እምበር ማይ ብማዩ ኸዓ ሓቂቕ ዛራ። እዞም ደቀይ
1: ኣደ በዓል ኣቦይ ኣበይ ድዮም ነይሮም?
2: ኣብዛን ነብራ ዘለና መሬት ኣብዛን ሰተላ ዘለና ዕላ ዝወደይ
3: ኣደ ዛንታ ክበርቲ የና እንታይ ክግን ትብል ዘለኺ?
2: እዞም ደቀይ ዛንታ ኣይኮነን በርትዕኩም ዛንታ ወለድኹም ጅግንነት ኣቦታትኩም ይበርትዕ እዩ። ሃየ ግዳ ንዕናይ ሕጂ ናብ ስራሕና። እዞም ደቀይ
3: ራይ ንኸይድ

0: እዛ ሰበይትስ ነዚ ጎልጎል እዚ ከተልምዖ ሞት ዓይሽ ኣነ ዘደይ ዘየን ማዕኮስ ብጓል ዓራዶ ክለምዕ ድሓን ንስኺ ኣልምዒ ኣነ ከዓ ዝገብረለን
1: ዋ ኣንተ ሓሰን እንታይ እየ ዝርኢ ዘለኹ? እዚ ግራትና መን ይምሖ ሓዲሩ?
2: ኣነ እውን ይገርመኒ እዩ ዘሎ። ትማልኮስ ኪስና ማያስቲና ከም ዘይከደፍናስ ምንዳይ እዩ ከምዚ ገይርዎ? ሰብስስ ኣይኮነን።
1: ካብ ሰብ ሓሪፉ ድኣ መን ከምንቅሶ ደቂ ዕድትና
2: እሞ እንታይ ክንብል? ዋዕጋ ዳኣ ከይኮኑ
1: ክላግ ድማ ኣሰር ዋዕግ ዳ ካብ ማዕዘ ኣሰር ሰብ ኮይኑ ካብ ዋዓግ ዝገድሉ ሰባት ጌይርና ኣለና የግዳ ሕጂ ሞ ንኣነ ናብ ስራሕና ሰብ ድ ዋዓግ ዝፅባሕ ንሪኦ
2: ሕራይ ንኽድ

ወይለይ ኣንታ እዚኦምስ ኣይፈቅዱን እዩ። ንስ ክንትኸላ ኣነ ክምሑ ክንራባረብ ኢና። ሰብኣይኪ ኣብዛ ዒላ እንተሞተስ ንበይኒ ክድ ልማዓት ተዋሂበኪ ግርም ባ ሓወልቲ ሰብኣይ እንዳበልካ ጓል ዓራዶ ዕጠጥ ሰበይቲ ኮንክስ መስኖማይ ፈዳይ በይኒ ክትውንን እዮ። ፅንሒ ጀርዲን ክምሄ ዒላ ክደፊነ ንዓኽውን ክምንክለቂ ወይዛ

0: ኣንታ ኣብ ትግራ እተይደኣ ናይ መን ጥሪት እየን ዝኣተዋ ዘለዋ ኣታ ወዲያ ክፍላይ ሃየተን ጥሪት ካልግሰን ዕለየ እንደ ዝብለካ ዘለኹ ኣትንቋዕት ንዕነ እዩ ዶ እንትኾንኩም ኢኹም ናንሕትኩም ትጠቀመቱ ዘለኹም ኣቶ ንዓኹም እንዴ ሃዮ ዶ ስጉም ስጉም ኣብሉ
1: ኣትደ የሕመልትና ተማሂ ኢላና ተደኪመን ይፀኒሕና
0: ጓል ኣራዶኸ

0: ጀቢሕዎ መን ከደፊንዎ እንታይ ዝገሄር ፀላል ሰብ ይንታ
1: እንድዒ ሰብ ድዩ ዋዓግሲ ዋላ ይፈለጥና
0: ሰብ ሓሳድ እምበር ዋዓግ ድኣ ካብ ማዓሲ ሰብ ኮይኑ ዒላ ዝደፈነ ካብ ማዓሲ ክጤል ኮይኑ ሳላጣን ቁስጣን ዝበልዐ
2: ኣዴ ከይረኣኻስ ብጥርጣረ ዝረብን እዩ
0: ጓል ኣራዶኸ ክልተሽ ዓበልዕ እምበር ክልተሽ ኣይዛርምኒ ዝጠርጠርክዎ ሰብ ኣለኒ ሓሳድ ንኣመሉ ካብ እግሪ ተኽሉ ዝፈልጦ ኣሎ ፈርሲ መሰውፃኽዎ ሽዑኹም ትፈልጡ ወለድኹም እኮ ነዛ ዘለናዮ መሬት ንኸምፅኡ ኣብ ልዕሊ ኣራዊትን ተመንን ተነፂፎም እዮም ዝሓድሩ ነይሮም ዳሓንካ ተፋሊጥና ኣለና ናባይ ግደፍዎ ወልማጥን ቆልማጥን ዘይበት ኮሎ ዓዲ
1: ኣደ ፀላይና ክንፈለጥ ዘይትነግርና
2: ሓቂ እዩ በረከት ሓወይ ንገረኒና ኣባኣዴ
0: ብጎረሩ ሒዘ ፈረቅ መሰበልክዎ ሽዑ እየ ዝነግረኩም ካብ ነኳል ዳስን ሰነፍ ንፋስን የድሕነና እዩ ዘብል በዓል ኣመል ኣመሉ ይገድፍኒ ሃየ ሕጂ ንዕናይ ናብ ስራሕና ዞም ደቀይ
1: ራይናነያደ

ወይለይ እዛ ሰበይቲ ትስካሕ ኣይኮነትን። ምርዳእ ካብ ኣበኺ ኣነ ዘደ ይገድድ። ዘይሓልፈላ ጭሩስ መስከረም ተዓውል ከም ዝበሃል ርኢ ዝኸረም ክየን ዘርኢ ኣማየእትየ ጨው ከም ዝዘርእ ክገብረኒ። ኣነ ዘደይ ጨና እኽሊ ዘይብለይሲ ጓል ዓራዶ ማንጉስን ዓፋፉልን ተነፂፋ ክትሓድር። ኣቶም ሰብኣይ ሰብኣይ ዘይብላ ሰበይትስ ልዕሊ ሰብኣይ ክትህብትም የደቅስ ድዩ? ዘደይሲ ሓንቲ ረይቲ እኳ ሰለማ የብልን። እዛ ኩላ ትገብር ዘላ እዛ ዓይኒ ማይ እዚኣ እያ። ነዚኣ እውን ኮንቁር ኣለኒ ሸዓታ ድቃሰይ ድቃሳ ትስኣን

0: ኣቦይ ተደይ ከመይ ይውዕልኩም?
1: ደሓን ደው ዒልኩም ዞም ደቀ ጀጋኑ ናበይ ዳኣልኩም?
2: ናብዚ ጀርዲን መፈዳ ኢና ኣቦይ ዘደይ።
1: ወይለ ወይለ ናብ ስራሕኹም ዲኹም? በሉ ማዕቲ በሮ
0: ኣብየ ንኽለና ሕራይ ብሮኹ ማዓልቲ
2: ሰናይ መዓልቲ ይቡ
1: ኪዳ ጥራ ገጽ ሓምለሰኒ ክትመስላ ኢኻ። ክትበኽያ ዲኽን ክትሰቃሲ ረማስተ መፅ ኣለኹ ኣነ ዘደይ ዋዛኻ ይመስለካ። ግራት ኣለኒ ኢላ ኣለኒ ውርሻ ዩ ከዓ ባህለለይ
0: እዋይ እዋይ እዋይ ኣታ ሓጂ ከዓ ተማሒል ፀኒሕና ኣንታ ታይ ኢና ንገብሮ?
2: ወላይ ኣዳ ሓቀ እያ። እዚ ሰብኣይ ከይኮነስ ኣይተርፎን እዩ።
0: ሓሰን ኣደይ ኮ ኣቦይ ዘደያ ይበለትና።
2: ኣቦይ ዝደኮ ቁኑዕ ድዩ ወይስ ግዳ ዛርበነ ደልያ?
0: እንድዕ ወደይ ኣቦይ ዘደይ ዝማዓረ ክንዲ ዝኽጭክን ይረ ይሓስን
2: ድሓን ድሓን ቁኑዕ ድዩ ዘይቁኑዕ ንኡ ሕተቶ። ሕጂ ግን እዚ ኣሰር ናይ ሎምን ናይ ትማልን ተገጣጢሙ እዩ ዘሎ። ሬ ባ ሬ ንዝስ እናርኣኻ ዝትዛረብ
0: ዋ ዋ ኣታዊ ሓቂኸ እሞ ንኺድ ዶ ነደይ ንገረ
2: ንኽድ ንገራ
1: እንታ ዳዓበየ ንደ ዳ ርስዒ እዛ ሞተር ከየቃፀልኳ እዛ ሞተር እዚኣ ከየቃፀልኳ እዛ ሰበይቲ ምንማዕ ኣይትገድፎን ኣበይ ሎሞ ትኽር ቤት
0: ረኸብኩኻ ዘተኣካይ
2: እውይ እውይ እውይ ግደፍዮ ኣደ ግደፍዮ በዕለ ኣለኽዎ ብትን ከብሎ የ
0: ኣደይ እኳ ሓቂ እያ ነራ እዞም ደቀይ በዕለይ ኣለኽዎ እቲ ደም ኣባ ይብቅዕ ንስኻ ምዃንካሲ ኣይጠፍኣንን ነይሩ ንእከይ ኮነልካ ኒኻ ተሓንጊጥካዮ ውርሻ ናይ ኣቦታትካ ናይ ኣባሓጎታትካን እዩ ሓሳድ እንከሎስ ከመይ ኣቢልካ ፅሩማይ ክስንተንታ
2: ተጋጌ ተጋጌ የጓል ዓራዶ ጠስሚ ፈሲሱ ናይ ሕፈስ ሞት ፀዊዕካ የምለስ ኮይኑኒ ይነገሩ
0: ምስ ዘለዉ ዲኻ ዋላ ምስ ዝመቱ ከምቲ ጀርጂነይ ዝሓመልካዮ ካሓምለካ ኣይመፅ ሃየ ዞም ደቀይ ሓየ ዘድዎ
2: ሕለፍ ሕለፍ ትንፋት ሕለፍ

ከመይ ኣሎ መደብና ሕጂ ነቕርበልኩም ደርፊ ብድምፃዊ ዮሃንስ ተስፋይን ራሂል ኣማንኤልን ሕላገትና ሕላገት ኣለና እትብል ግጥሚ ኣብርሃም ሽመንዲ ዜማ ሙሴ ዘካርያስ ብድሕሪኡ ኣስዕብ ኣቢልና ብቋንቋ ናራ ዑስማን ዑመር ክመፀናዩ ኢንቶኒ ኣሜል ናበለ ብቋንቋ ኣረብ ግጥምን ዜማ እናቱ እዩ ዑስማን ዑመር ብድሕሪ ኣስዒብና ድማ ግጥሚ ብቋንቋ ትግረ ባቕዕ እትብል ግጥሚ ባዕሉ ዑስማን ብድሕሪ ኣስዕብ ኣቢልና ድማ ጀዚራ ሓሰን ብቋንቋ ትግረ ክትመፀናያ ሕሬት እናበለት ግጥሚ እስታዝ ኣልኣሚን ክነኒ ዜማ ስውእ መምህር ሱሌማን ዳውድ እዮም ናብ መደብና ክስግረኩም የቐኒየለይ።

0: እዚ ቕንያት ቅንያት ሓበን እዩ። እዚ ቕንያት ቅንያት ሓጐሱን ናፍቖትን እዩ። እዚ ቕንያት ዝኽርን መብፅዓን ብሓባር ዝእንገድሉ ድግስ እንካይደሉ ቅንያት እዩ። እወ ብደምላ ረሃፅናን ናፅነትናን ልእላውነትናን ሃገርና ዘረጋገጽናሉ ድሙቕ ቅንያት ንሕናን ዕላማናን ብምባል ኣንጻር ሓያለን ገጢምና ኣብ ህዝብና ሰፊሕን ኣድማዕን ወፍሪ ብምክያድ ነቲ ዘይከማና ብናይ ደጋ ሓይልታት ተደጊፉ ክድምስሰና ዝመጽእ ሓይሊ ኣላሽ ኣቢልና ኣብ 24 ጉንበት 1991 ድማ ብቕልጽምና ናጽነትና ተጓናጺፍና። እዚ ድማ ሳለ ሓያልን ቁኑዕን መሪሕነትናን ጽንዓት ህዝብናን እዩ። ኣብ ጉዕዞ ቓልሲ ህዝቢ ኤርትራ ንናጽነትና ኩውን ዝገበሩ ብዙሓት መትከላት ነይሮም እዮም። እቲ መሠረታዊ ክብሃል ዝከኣል ግና ርእሶ ምርከሳ እዩ።
1: ሕጂ ርእሶ ምርከሳ ክንብል ከለና ሓንቲ ሃገር ነቲ ዘድልያ መሠረታዊ ነገር ብዘለዋ ውሽጣዊ ዓቕሚ ካብ ተጸባይነት ነፃ ብምዃን ዘለዋ ዓቕሚ ተጠቒማ ነቲ ልምዓታዊ መደባታ ክተሰላስል ከላ እዚ እቲ ርእሶ ምርኮሳ ንብሎ
2: ቀንዲ ትርጉም ስርስካ ምኽኣል እንዲ ሕጂ ካብ ተጸጋዓነት ካብ ተጸባይነት ካብ ኩሉ ነገር ባዕልኻ ሓርኮትኮት ኢልካ ፅዒርካ ነብስኻ መቕያር ማለት እዩ። ተባላሓትነት ኩሉ ነገር ነብስኻ መቕያር ማለት እዩ። እዚ ከ ኣብ ኩሉ መዳይ ማለት እዩ። ኣብ ፖለቲካዊ መዳይ ወላ ኣብ ቁጠባዊ መዳይ ወላ ወታደራዊ መዳይ ወላ ማሕበራዊ ጉዳይ መዳይ ኣብ ኩሉ መዳይ ርእስኻ ምኽኣል እዩ።
0: ንሎም እምበኣር ርእሶ ምርኮሳ ቅድምን ድሕርን ቃልሲ ህዝቢ ኤርትራ እንታይ ኣበርክቶ ከም ዝነበሮ ዝደስስ መደብ ሒዝናልኩም መጺና ኣለና። ሰናይ ምክትታል።
3: ንህዝቢ እንድሕር ኣሚንካ ኣብ ህዝቢ እንተ ተመርኪዝ ከዓ መሪሕ ውድብ ህዝባዊ ጉንባር ኣብዚ ዓወት ዘብፅሐኮ ኣብ ህዝቢ ተኣማሚኑ ርእሰ ምርኮሳ ናይ ህዝቢ ህዝቢ እንተዓጢቕካ እንቂሕኻ ወዲብካ ኣብቲ ድለ ክብፅሕ ክኣል እዩ። ስለዚ ኣብ ህዝቢ ተኣማሚንካ ትሰርሖ ስራሕ ኩሉ ግዜ ዓወት እዩ። እዚ ሕጂ ጥሪት ከም ዋንአን እዩ ዝበሃል ኣዘራርባ ኣሎ። ስለዚ ህዝባዊ ጉንባር ትቐንዲ መዓወት እዩ ኣብ ህዝቢ ርእሶ ምርኮሳ ገይሩ እዩ። ኣብ ህዝቢ ስለ ተመርኮሰ 30 ዓመት ጨቕቂሉን እዛ ብርሃ እዚ ኣምፅዋ። ስለዚ መሰረት ናይቲ መበገሲ ናይ ውድብ ህዝባዊ ጉንባር ኣብ ህዝቢ ስለ ተመርኮሰ ኣብ ህዝቢ ስለ ዝኣመነ እዩ። ስለዚ ሓንቲ ሃገር ከዓ ብዘይ ናይ ህዝቢ ንህዝቢ ከየመን ካ ዝግበር ነገር ኣሎ። ምናልባት ኣብ ካልእ ዓለም እቲ መንግስቲ ናይቲ ህዝቢ ይኣሊ ይኮን፣ ኣባና ግን እቲ ህዝቢ ናይቲ መንግስቲ ኣሊ። ስለዚ ብሉፅ ዝኾነ ናይ ርእሰ ምርኮሳ ባህል ኣለና ክንብል ንኽእል።
1: ኣብ ሕብረተሰብና ሲ ሓደ ሰብ ሓዳር ክወፅእ ከሎ የምስልዎ ወፈራ ገይሮም ገዝኡ ሰርሕሉ ዘድልዮ ነገራት ቀራርብሉ እዚ ንገዛ ርእሱ እቲ ማእቶት ገይሮም ዝሰርሕዎ ርእስኻ ንምኽኣል ነቲ ሰብ ርእሱ ክኢሉ ሓዳሩ ክጅምር ካብዚ ጅምርቲ ባህልና እዩቲ መበገሲ ወላቲ ናይ ሰውራ ኣብኡ ተኣቲኻ ሕጂ ኣብ ሰውራ ንሕና በይንና ኢና ተዓዊትና ማንም ዝሓገዘና የለን ብደገ ይኹን ብካልእ ብጀካ ኣብ ውሽጢ ህዝብና ተኣማሚና ኢና ክስታይ ገርና ኣብ ውሽጢ ህዝብና ተኣማሚና በይንና ኣንጻር ሓያላት ገጢምና ዝሰዓርና ኢና ማለት እየ እዚ ካበይ እዩ ተበጊሱ ተልና መሰረቱ ካብቲ ባህርናይ ድሒሩ ከዓ ኣብኡ ዘማዕበልናዮ በይና ኣንጻር ፀላእይ ክንቃለስ እንታይ ክንገብር ኣለና ኣብ ርእስና ክንምርኮስ ኣለና ተጸባይነት ኣወጊድካ ከምኡ ተሓሳስባ ሒዝካ እንዳሕር ተቓሊስካ ኩሉ ኢኻ በዕልኻ ፈጠራውነት ገለ ክብሉ ፀኒሖም ነይሮም በዓል ወድጃምቦ ኣብኡ ተመርኪስና ኢና በይና ኣንጻር ሓያላት ተዓዊትና
4: ንህወትካ ክትቅይር ኢልካ ትገብሮ ነገር እንተ ዳኣ ተበጊስካ ርእሰ ምርኮሳ እዩ እታ ዝቐለለት ካብ ዝቐለለት ኢኻ ክትብገስ ትኽእል።
0: ህዝባዊ ግንባር ካብ ህዝቢ ተፈጢሩ ንህዝቢ ዘገልግል ውድብ እዩ። ስለ ዝኾነ ድማ ኣብ ህዝብን ሰራዊትን ኣድማዕ ወፍሪ ብምክያድ ኣብ መዳይ ርእሰ ምርኮሳ ገዚፍ ለውጢ ከርኢ ክኢሉን ኣብ መዓልታዊ ንጥፈታት ዝጥቀመሎም ብዙሓት ዕውታት ወፍርታት ኣሰላሲሉን እዩ።
5: ህዝባዊ ግንባር ነፀቃሲ ክጅምሮ ከሎ ብን ንጀምር ንኩሉ ኣካል ሕብረተሰብ ዘብል ሃገራዊ ዲሞክራሲያዊ ቃልሲ ከም ዝኸውን ገይሩ ንኩሉ ዓይነት ሕብረተሰብ ከም ዝውክል ኣብ ሞያታት እውን በቲ ዝነበረና ፀገም በቲ ናይ ደገ ተቐበልነት ምስኣን ዋላ ሕፅረታት እኳ ተነበረና ንኩሉ ሞያ ኣብነት ሕጂ ኣብ ዝጠቕሶ ነብሩ ሓኪም ትረክብ ናይ ሶቤት ዝተማህረ ናይ ዝተፈላለየ ነገር ኣብ ኩሉ ሕብረተሰብ ይውሕድን ይበዝዕን ነይሩ። እዚ ከዓ ሕጂ ንዓለም ዋላ ክጅመር ከሎ ብውልድኡ ነቲ ግንባር ንምቕፅዒ ተበጊሱ ንኣብነት ዋላ ውፅእ ኢልና ተነጊ

0: ቢልና ኣብ ኣፍሪካ ቀልጢፈን ምዕረባውያን ዝጎያያና ሕማቕ ኣብነት ናይ ፅቡቕ ኢለነን ዝገልፃና በዓል ፈረንሳ እንግሊዝ። ምክንያቱ ፈረንሳ 26 ሃገራት ኣብ ኣፍሪካ ትገዝእ ነይራ፣ እንግሊዝ ከዓ 15 ትገዝእ ነይራ። ሕጂ ኣካይዳና ናይ ርእስኻ ምክኣል እንድሕር ኮይኑ ብዜጋታትካ መፍራይ ዝኮይኑ እሳተንተን ሃገራት ከምኡ ይኮናን ናመስ ሓንቲ ሃገር ከም ጫት ተወሲዳ ኣነ 500 ናይ ፀጋታታ እያ እታ ሃገር ትወዞ። ኣባና ከምኡ ይኮነን ኣብ በዓል ቡሻ እዚ ናይ ፖታሽ ኣዝመራ ማይኒን ዝመፅ ዘሎ ኣብ ሰዓት እዚ 18 ዓበይቲ ትካላት ናይ ዕደና ትካላት ኣነ ዝፈልጠን ብውልቀይ ኣለዋኒ 2-3 ካልካል እዚ ብምሉእ በዞም ተማሃሮ ማይ ነፍሒ ናይ ኮሌጃ ተካየ ስለ ዘሎ እዚ ንዓለም ተፃብኦ እቲ ፀጋታት ናይ ኣፍሪካ 600 ዘሎ ኣብ ኣፍሪካ ፀጋ እተን ምዕራባውያን ክረኽቦኦ ስለዚ ክእላ ሕጂ ነዛ ሃገር እዚኣ ክንቆፂ ኣለና። ናይ ብሓቂ እኮ ክመፅእ ከሎ ኤርትራውያን ኮይንና ናሰጊድና እምበር ንሓንቲ ውልዶ ምስእ ከይበለስ ብእገዳን ገላን ክትገብራ ከላ ከምዚ ተኽሊ ክትበቁል ከላ ምዕናው ማለት ከ ክንጠፍእ ኮ ንኽእል ነርና፣ ግን ሰርቫይቭ ጌርና እዚ ክገልፅዎ ፀንሑ ከዓ እዩ ቀንዲ ምክንያት
1: ቃልሲ ህዝቢ ኤርትራሲ በይኑ ብዘይሓገዝ ብዘይ ናይ ደጋ ሓገዝ ዝተዓወት እዩ። ስለዚ ኣብዚ ኣብ ርእስና ተመርኪስና ኣብ ኩሉ መድያት ንኣብነት ኣፅዋር ኣይንበረናን መስዋእቲ ከፊልና ኣፅዋር መንዚዕና ብጥይቱ ብብረቱ ካብኡ እንዳመንዛዕና ንዋግኦ ነርና ማለት እዩ። ብብረቱ ብናቱ እሱ ክንገብር ኣለና ማለት እየ፣ ካልእ ምንጪ ስለ ዘይነበረ። ስለዚ እዚ እውን ሓደ ካብኡ ተመርኪስና ንገብሮ።
2: ሻድሻይ ወራር ን2 ዓመት መመላእታ እዩ ተጠጂኡ እቲ ብስም ማኒፌስቶ ስመራ ዝምልከት ማለት እዩ። ኣብዚ ዓለም ኣንጻርና ዝኾነ ትሉ እዩ ሳላ ርእሰ ምርኮሳና ግን ነቲ ዝመፀ ወራር ክምድሆ ክኢልና ንኣብነት ቀመማዊ ጋዝ ድርበ ምዃኑ ምስተነግረ እተይ ዝመፅእ ማስኬራ ካብ ሃገረ ኖርዌይ ነይሩ መድሃኒት ከዓ ትሮፒን ዝበሃል ነይሩ ኩሉ ተጋዳላይ ከም ዝፈልጦን ከም ዝመልኮ እንተገይሩ እንታይ ኢና ክንገብር ዘለና ግን ንሕና ኣብቲ ርእሶ ምርኮሳ ተመልኪስና ፍሓም ኣዳሊና ጨርቂ ኣዳሊና ክሪስታል ዝበሃል ማዕድን ኣሎ ንዑ ፀሪብና ኣብ ሬድዮ ገለ ጥቀምሉ እዮም ንዑ ፀሪብና ጨርቂ ጌርና ሰፊና ኦኬ ኣሎ ከም ዝኸውን እቲ ኮበርታ ተዋህበና ከዓ ናይ ቆቢዕ ጌርናዮ ማለት እዩ። ስለዚ ሕጂ ነቲ ዝመፅእ ዕርበታዊ ፈተነ እኹል ምዳዋት ብርእሰ ምርኮሳ ጌርና ኣለና ማለት እዩ።
3: ሰውራዊ ሓይሊ ህዝባዊ ግንባር ዘይከም ካልኦ ስርዓታት ካብ ዝኾነ ናይ ደገ ሓይሊ ከይተፀበየ ንጸላኢ ብጥይቱ ብብረቱ ብንብረቱ ዝብል ጭርሖ ብምኽታል ብውሽጣዊ ዓቕሙ ነብሲ ክኢሉ ተንቀሳቂሱ እዩ።
4: ህዝባዊ ግንባር ሲ ርእሰ ምርኮሳ ክብል ከሎ ስቕኢሉ ይኮነን መጀመርታ ንቕሓት እዩ ፈጢሩ። ንቕሓት ምስ ፈጠረ ውደባ መፂ ማለት እዩ። ውደባ ምስ መፀ ከዓ ምዕጣቕ መፂ ምዕጣቕ ምፅመፀ ሰባት ኢኻ ትዕጥቕ። ሰባት ምስ ዕጥቕካ ሓደ ካልቸር ክትፈጥረሎም ኣለካ። እዞም ሰባት እዚኣቶም ካብ ዝተፈላለዩ ብሄራትን ካብ ዝተፈላለዩ ቋንቋታትን እዮም መፂኦም። ስለዚ ሓደ ባህሊ ክነጥር ኣለና፣ ሓደ ባህሊ ከዓ ኣጥሪና። ንዚ ሓደ ባህሊ ንምጥራይ ዝተካየደ ቃልሲ መዓት ሃልጎፅጎፅን መዓት ምልሕሓፅን እዩ ነይሩ። እዚ ሕጂ ብነቐፌታ ነብሰ ነቐፌታ እናተኣረመሽዑ ኩሉ ሰብ ኣብ ሓደ ባህሊ መፂ እዩ። ስለዚ እቲ ርእሰ ምርኮሳ ዝብል ባህሊ ኣጥሪና እዩ ማለት እዩ። ብቐሊሉ ንኣብነት ባህሊ ክንገብር ከለና ሕብርታት ንስእል ሕብሪ ኣይትረክብ ኒኻ። ኣቁፅልቲ እናቐጥቀጡ በዓል ሴፍ ገብርኤል ዝበሃሉ ነይሮም። ኣቁፅልቲ እናቐጥቀጥና ካብ ቀይሕ መሬት ካብ ገለ ነገርና እቲ ባህሊ ይካየድ ነይሩ። ኣብ ግዜ ኩናት ኣጋር ሓካይም ስለ ዝነበርና መስበርቲ ክጋጥመና ከሎ ብሒሖት ሒሖት ኣምፅኢኻ ስፕሊንቲ ክትረክብ ኣይትኽእል ኒኻ። እጂ ካብዚ እቲ ርእሶ ምርኮሳ ድብገስ ሒሖት ኣሲርና ብሒሖት ጌርና ደጊፍና ንሰዱም ነርና። ባሬላ ክስእን ከለኻ ገረብ ቆሪፅካ ክሻ ኣብ ክሻ እቲና ብኹም ጌርና ብነፀላ ነታ ነፀላ ከምዚ ጌርካ ሓደ ሓደ ግዜ ከዓ ነቶም ውጋኣት ከዓኒ ናብ ሕክምና ተብፅሖም ነርካ። ሕጂ ኩሉ እንታይ እዚ ኣብ ርእሶ ምርኮሳ ዝተመርኮሰ ስራሕ እዩ። እዚ ኩሉ ጎቦታት እዚ ኩሉ በፍራዛን ብሰንኩን እናተቐደደ እዩ ዝቕደድ ነ። ስለዚ ርእሶ ምርኮሳ ሲ ካብ መጀመርታ ህዝባዊ ግንባር ገድሊ ክፈጥር ከሎ ዝፈጠሮ ንቕሓት እዩ። ሕጂ ካብቲ ንቕሓት ተበጊሱ ርእሶ ምርኮሳ ከዓኒ ሓደ ፒላር ኮይኑ ከዓ ብደረጃ ሃገር ከዓ ሓደ ካብ መትከላት ናይ ህዝባዊ ግንባር ስለዝኾነ ከዓ ኣብዚ ሕጂ በፂሕና ድና ማለት እዩ።
5: ኣብ ሂወት ገድልና ኩሉ ትሪኦ ከለካ ናይ ብሓቂ ርእሶ ምርኮሳ ተሰይሩ ዝመፀ እዩ። ንኣብነት እዞም ውፅኦት ኩሎም ጠቂቶም ወንዲም ገለገለ ግን ክጠቅስ ከዓኒ ሕጂ ንኣብነት ዕርቃን ክዳን ነይሩና። እዚ ዕርቃን ክዳን ሕጂ ገለገለ ብቶሚን ድመፃ ጭረቕቲ ፃዕዳ ስለ ዝኾነ ሓቕ ወይ ባትርን ጌርካ ተስትዮ ምስ ተስተኸየብና ዋ ዓይነት ሕብሪ ይድሕስ ሕጂ ንሱ ሰፊኻ ትክደኖ ቴንዳ ናይ ፀላእ ነይሮ ካብ ፀላእ ዝመፀ ቴንዳ ቀዳዲድና እውን ስረ ንቕርቦ ስለዚ እዚታት እውን ካብዚ ሓደ ነፍስኻ ምኽኣል ዝበሃል ሕቶ እዩ ካልእ ወፍሪ ናይ ፀላእ ክኸውን ከሎ ናይ ፀላእ ጫማታት ነምፆ እቲ ጫማ ቀዳዲድና ዕጥቅና ብስሊት ጓል ብስክሊት ገልምል ዕጥቅና ካብ ናይ ፀላእ ጫማታት ኢና ንጥቀሞ ስለዚ ዋላ እቲ ነፀላ ዝበሃል ንባዕላ እታ ነፀላ እውን ብዙሕ ቁም ነገር ነይሩ ኣበና እታ ነፀላ ሕጂ ነፀላ መክደኒትና ጥራይ ክትመፅእ ከላ ፃዕዳያ ትመፅእ ሓቕ ተስትያ ሓደ ወታደራዊ ልብሲ ተልብሳ መሰልበስካዮ እዚኣ ሕጂ መፅለሊትካ ትኸውን መክደኒትካ ንቁሪ ትኸውን መግነዚትካ ትኸውን መጠምጠም ንቁል ስልካ ትኸውን ባዝክሎ ፀንሐ ንባሬላኻ ትጥቀመላ ስለዚ እታ ነፀላኻ ንኩሉ ነገር እያ ንዓና ወሳኒት ነገር እያ ስለዚ እዚ ኩሉ ክጠቕሶ ጥራሕ ከዓ ሓደ ካብቲ ርእሱ መርኮሳ ኢና ንጠቕሶ ኣብቲ ገድልና ሓደ እዩ ዝብል
3: ተጋዳላይ ህዝባዊ ግንባር ካብ ንቡር ወፃኢ ዘይብላዕ በሊዑ ዘይስገር ሰገረ ንዘይንቡር ከም ንቡር ወሲዱ ምስ እንስሳታት ዝተመሓዘወ ንስለመሰሉ ክብል ኩሉ ዝፀወረ ሕልፊ ኣበርኪቱ ሕልፊ ዘይተፀበየ ውፍይ ጅግናዩ ተጋዳላይ ህዝባዊ ግንባር
6: ያ ርእሰ ምርኮሳ ካብ ታዕሊም ኢና ተማሂርናያ ታዕሊም ቅድሜና ዝፀንሓ ረጅ ቤቶ ቀዲድካ ከም ዝግበር ምሂረናና እተን ቅድሜና ኣብቲ ታዕሊም ዝነበረ ረጅ ቤቶ እሳ ተማሂርና መፂና ኣብ ሓይልታት መስኣተና ከዓ ቴንዳ ከምዛ ክትበሃል ፅንሐት ሩታ ትብላ ፅንሐት ቴንዳ ቀዲዶም ይህቡና ሰፊና 8 ኣነ ዝከረኒ ግዜ ሓምሻይ ወራር ዝነበረሉ ግዜ 8 ኣዋልድ ነርና ናይ ጋንታና ገሊኡ ከይወዳእናዮ ከይንሓድር ብፀሓይ ወርሒ መርትእ ነእቱ ነርና ብፀሓይ ወርሒ ሲ ንሰፍ ነርና ብዘይግምግናን ሓቀኛ እንታይ ሽሙ ስለዚ እቲ ርእሰ ምርኮሳ ካብኡ ዘምፃእና እዮ ዋላ ምስ ወለድና ከማ ንደቅና ሙታንቲ ሰፊና ጨርቂ ሙታንቲ ኢና ንገብረለን ነርና ስለዚ እቲ ርእሰ ምርኮሳ ከምዚ ንብሎ ዝፀናሕና ዋላ ንመናባብሮና ከምዛ እያሱ መናባብሮ ዝገለፃ ኣስቤስቶስ እያ ትበሃል ንበረታ ካብ ማዕድን እያ ተቐሊጣ እያ ትመፅእ ንዓኣ ነታ ክቢ ናይ ዓይንና ልክዕ ንሰፊያ ነርና ናይ ኣፍ መላገቢ ካብ ምቅዳድ ካብ ዳኣረገ ስረ ንዕኡ ኢሉ ዝመፀና ጨርቂ ይነበረን ዳኣረገ ሚላኖ ዳኣረገ ስረ ካብኡ እንዳቐደድና መትሓዚ ገርና እቲ ግዜ ከዓ ተሓሊፉ ስለዚ ርእሰ ምርኮሳ ካብ ታዕሊም ክትብገስ ከለካ ኢኻ እቲ ጅምሮ ምስፋይ ንፈልጥ ኣነ ይፈለጥ ኒ ነር ሕጂ ምስፋይ ኣብ ታዕሊም ዝለመድናዮ ረጂ ምቕዳድ ሙታንቲ ምቕዳድ ስረ ምቕዳድ ውን ተላሚድና ንገብር ነርና ካብ ዝተመርኪስና ከዓ ኣቲና ንብል
0: ዓዊት ምስላ ህዝባዊ ግንባር ዓብ ነገር ተዓዊት እውን ብኣሽሓ ዝቁፀራ ኮምቦድያ ዝበሃላ ደቂ ኣንስትዮ ቤትናም ዝበሃላ መፅአን ነቲ ፀገማት ዋላ ኣማጋግባ ኣክንዲ ቅጫ ስንክት ትነብል ብቁዖ ዝበሃል ከምዘይንቕምል ክዳውንቲ ሳርቶታት ገለ ኩሉ ነገር ተቐይረን መፅአን ሕጂ ግፍሕ ዝበለይ ወይ ገጅፋ ርእሲ ኣልዒልና ስለ ዘለና ንኣመስ ኣብ ጎይ ኣብ ባሕሪ ክንስዕሮ ተኮይና እተን ጣውላ ወጠዋላ ፈጣናት መራቅብናና እዚ ሞተራት እዮም ዘብዝሑለን ከቢድ ብረት ሓሸዋ እንዳወሰኸ ብዙሕ ነገር ይገብር በዓል ምክኤል ፍሳያ ዝበሃሉ ክኢላታት ነዘን ማርቸርስ መካይን ንናይ ሜዳ ከም ዝኾና ገይሮም ውን ኣብ ውሽጢ ሜዳ ዝተወግኡ ውግኣት ሕጂ ከም ኣብነት ከም በዓል ዶክተር ናይነሽ መንጋግኡ ሰብረሰብሲ መንጋጋ ዘልግበሉ መታን ካልእ ነገር ከይስምዑካ ካብ ገለ ኣካላት ተወሲኢካ ፅሕሚ ጌርካ ነቲ ሰብ ሂወት ከም ዘሎ ኣለዎ ስጋ ሕጂ ብኣካል ገና ኣብ ወረቀት ናይ ፀባ መስመር ዘይብሉ ተማሂሮም ዝመፁ ማሰረት ዝገበሩ ዓበይቲ ስጋዕ ሚኒስተራት ወፂሖም ከም በዓል ሓሊማ ክጠቅስ ትኽእል እየ ሕጂ እቲ ህዝባዊ ግንባር መትከር ርእስኻ ምኽኣል ብጣዕሚ ይዕውይትዎ
3: ብዘይካዚ ኣብ መዳይ ማሕበራዊ ኣገልግሎት ኣብ ምምዕባል ዓቕሚ ሰብ ኮነ ኢደ ስራሓት ብውሽጣዊ ዓቕሙ ዝተኸሎ ፋብሪካታትን ዝተጓናፅፉ ዓወታትን እውን ኣቕሊልካ ዝረአ ይነበረን
2: ካልእ ኣብቲ ናይ 2 ዓመት ግዜ ስለ ዝነበረ ኣካዳማዊ ንጥፈታት ነካይድ ነርና ፀዓቕ ናይ ኣካዳሚ ነይሩ ክትምህር ትኾንካ ኣካዳሚ እንታይ ኸ ክትገብር ዘለካ ኩርሸ ድልየካ ሰሌዳ ድልየካ ኮፍ መበል ድልየካ ርሳሰ ድልየካ ደብተር ድልየካ ነዚ ግን በቲ ፈጠራን ተባልሓትነትን ኢናኣቲና እዩ ሓመድ ካብ ብድሆ ተምፅእ ብድሆ ዝብለሉ ዓብ ጎቦ ፃዕዳ ሓመድ እዩ ንኦም ፅኢና ቁሩብ ካብቲ ናይ ሕክምና ለሚንካፊኖ ኣብ ኩዕኻ እዚ ኩርሽ ዝሰርሖ ማለት እዩ شعب وفر غير كخا استايت كبر كلا اي

0: ሰሌዳ እቲ ናይ ቦምባን ጠያይትን መኸዘን ዝነበረ ሳናዱቕ ንዑ ፈንቂልና ለከ ክኢላታት ነይሮምና ነብሶም መሓሮም በዓል ስውእ ሚካኤል ሚራን ረዘነ ተኽላይ ናይ ፈለኛሙ ናይ ቴክኒክ ናይ ስራሕ ናይ ድስቲ ክስኩስቲ ዝፈልጡ ነዚአን ከዓ ሶም ፅቡቅ ገይሮም ክሳ ገብሩ ዝሞተ ባትሪ ናይቶም ኦፕሬተራት እከብ ንዑ ቐጥቂጥካ ቁርብ ዘይትብረት ገይርና ኣውዒና ኣፍልሕና ነቲ ሰሌዳ ንልኽ እዮ ማለት እዩ። ሰሌዳ ሰሪሓ ኣላ ጥራዝ ካበ ይምፃእ ጥራዝ ከዓ እቲ ናይ ፀባ ሳልሳይ ዓለም ንመፀና ነበረ ክሻ ንዑ ቆሪፅና ቐዲና ሰፊና ብስረ ስርዓት ጥራዝ ዝግበር ማለት እዩ። ህስስ ዝበለ ደባን እዩ ይኹን ርሳስ ከዓ እተን ዝመፀ ካብ ውሕዳትን ካብ ቤት ምሰውራ ድመፀ ንሓንቲ ርሳስ ኣብ ኣርባዕተ መቕላ ኣብርቂልና ኣብ ጢኢት ናይ ካላሽን ቃልሃ ነእትዋ ኣብ ሒዙ ኩሉ ሰብ ይምሃር ፀፍሒ እምኒ ካብ ርዋርዋ ኣሪኻ ከዓ ኮፍ መበሊ ኣስተርሒኹም ዝምሃር ትገብር ንእሽተይ ፅላል ትገብር። ስለዚ ብኡ ተማሂራ መፅኣ እዛ ሰብ ሕጂ ዲግሪ ማስተር ኣቢላ ተዛርበኩም ዘላ
1: ኣብ መጓዓዝያ ሕጂ በዓል ሚካኤል ፍሳሀ ዝሰርሕዎ ዝነበሩ ታሪክ ዝተፈላለዩ ኣባላት ብለይቲ ፀላኢ ከይሪኦም ብጨርቂ እናገበሩ ይግለፅ ነይሩ እዩ። ዝተፈላለየ ግዜ ከምቲ ትፈልጥዎ ማዓት ቃልሲ ተኻይዱ ማይ ከምፁና ንዓና ሕጂ ብቲ ግንባር ብለይትዮም ድመፁ ነይሮም። ቁልቁል ከዓ ኩሉ ስለ ዝረአ እቲ ክሻፋ ስለ ዝኾነ መብራህቲ ንእሽተይ ጌርካ ኣፃድፍ ስለ ዝነበረ ብክንደይ ቃልሲ ኢኻ ማይ ትረክብ። እዚ ማዓት ፃዕሪ ካየድ ነይሩ ኣብ መጓዓዝያ ሕክምና ከዓ ለምቅና ክማን እዚ ኣብ ሓዳስ ኤሪትራ እቲ ናይ መጀመርታ ኣባልኩም መጥባሕቲ ዝተካየደሉ ፋክረስ ዝሃረሞ ኣብ ዶምን ታሪክ ይነሱን ገዛ ርሱ ኣበናይ ኩነታት ሰሪሖሞ ትስራሕ ወላ ሓንቲ ናይ መጥባሕቲ ኣሃዱ ትበሃል ክስያ ኣይነበረቶም ናብ ሓንቲ ቴንዳ ሂቦሞም ሓንቲ ዓንገረብ ገለ ገይሮም ከም ዓራት ተጠቂሞምላ ተኣምራት ከዓ ሰሪሖም ካብዚ ክገብር እዮም ክኸውን ኣለዎ ዘይከኣል ነገር የለን ኢልካ ተተበጊስካ ዘይከውን ነገራት ከዓ የለን ካብ ርእሶ መርኮሳ እዩ ዝብገስ ኣብ ሕክምና ኣብ መጓዓዝያ ኣብ ኩሉ መድያት ናይ ክፍልታት ዓንተ ወይ ጠቕሶ ነይረ ኣነውን ዝተፈላለየ ክፍልታት ዝተመስረተሉ እዚ ደጀን ናይቲ ቅድመ ግንባር ኮይኑ ይዕውይትዎ ማለት እዩ። እቲ ሓደ ብዘይቲ ሓደ ክዕወ ስለ ዘይክእል እዩ ገሊኡ ኣብ ደጀን ይምደብ ገሊኡ ኣብ ቅድመ ግንባር ተመዲቡ ተዋሂዱ ነዚ ዓወታት እዚ ኣምፅዎ ማለት እዩ።
2: ዘርእካ ጥራሕ ደይኮነ ብባህርያዊ ርጅላ ንኣብነት ካልእቲ ጋንታ ናይ ሓይልና ናይ በዓል እያሱ ጋንታ ንክልተ ጋንታታት ካልኦት ንዓኣ ሰለስተ ጋንታ ማለት እዩ ናይ ሓይሊ ብነፀላ መሊኣ ሓምለ ተምፀልና ገሊኡ ምስ ፍሪ እዩ ኢና ንበልዖ ነርና ወላ ሓንቲ ከ ይገብርና ነይሩ። ኣብቲ ሽዑኡ ግዜ ጥግሕ ሰዓትን ፈረቓን ንኸይድ ነርና ሰዓትን ፈረቓን ንኸይድ ናይ ሽዑ ጀሪካና ከዓ ሓፂን እዩ ከምዚ ናይ በንዚን ናለ እወኒ ሰዓትን ፈረቓን ከድካ ሰዓትን ፈረቓን ከዓ ትምለስ ተረዲእካኒ ሕጂ ኣብዚ ይኽርክሓካ እዩ ብነፀላ ዋላ ኣወዳትናን ኣዋልድናን ንሕንጎጦ ኢና ሓፍ ከተብሎ እዚ ሕቆኻ እዩ ዝመልጥ ነይሩ። ስለዚ እቲ ባህርያዊ ብጉልበትና ጥራሕ ዘይኮና ሓሪስና ዘይኮና ሲ ተፈጥሮ ዘምፃኣልና ሓምሊ ከዓ ከም ቪታሚን ሲ ግሪንግራስ ዝብሎ ግሪንግራስ ኢና በሊዕና ዝብሎ ነይሩ ቆፅሊ እዩ ግን ከም ሓደ ኣገዳሲ ናይ መግባኣት እዩ ምስተን ዝነበራና ቅጫ ፍቕሪ ወሲካ ሕውነት ወሲካ እቲ ባህርያዊ ከዓ ሓጋዚ ነይሩ።
3: ብዘይካዚ መሪሕ ህዝባዊ ግንባር ኣብ ቁጠባዊ ማሕበራዊ ወተሃደራዊ ጉዳያት ሰራዊቱ ብምእማን ኩሉ ዓይነት ብድሆታት ተፃዊሩ ርእሲ ክኢሉ ዝኸይድ ኣብ ርእሶ መርኮሳ ኣፍልጦ ዘለዎ ዕውት ሃገራዊ ሰራዊት ዝመልመለ ኣብ ትምህርቲ ወፍሪ ብምግባር ድማ ኣብ ምጥፋእ ማሃይምነት ገዚፍ ዓወት ዘመዝገበ ውድብ እዩ። ህዝባዊ ግንባር ኣብ መምዕባል ዓቕሚ ሰብ እውን እንተኾነ ዝኾነ ዜጋ ዓቕሙ ዘብፍቅዶ ክበርክት ኣለዉ ብምባል ስንኩላን ከይተረፈ ነብሶም ክኢሎም ኣፍረይቲ ዜጋታት ብምዃን ኣብ ኢደ ስራሓት ባህሊ ወዘተ እጃሞም ከበርክቱን ንውሽጣዊ ጠለባቶም ከማልኡን ኣብቂዕዎም እዩ።

0: ካልእ ግን ሓንቲ ናይ ብሪም እቲ ኣየር ዝተሰደዶ ተጥቃልሃ እሱ እንታይ ንጥቀመሉ መስለካ መስተይ ማይ ከምዚ መዕቆር ማይ መንሰት የሉ ማይ ተረዲካ ንጥቀመሉ ነርና ተረዲካ ሕጂ ወዲሚራ ንባሃል ከዓ ነርና ከይጥወስኮ ከይሰግር እንታይ ይብለና ነሩ መስለካ እዚ ንሕና ንበልዖ ምግሲ ማይ ጨው ይካል ወላ ሓንቲ የብሉን ማይ ትፈልሕ ጨው ትእትወላ ትፍትታ ወደ ዓከር ይሃእሳ ወላ ሓንቲ የብላን ሕጂ እንታይ የብለና ነሩ ሰሳቀና እዚ ቀደማ ምስ በራ ንፈልጦ ነርና ኢልካ ምክንያቱስ ብኤነትረ ጌርና ባዲላ ጌርና ንኩሉ ማዓደልናዮ ሞ ምተተኮስና ነርና ብሃፍቲ ገሌል የሳቀና ነሩ ረዲእካ ሕጂ ሲ ብዙሕ ነገር እዩ ክትጠቕሶት ኮንካስ ብዙሕ ዋላ እዚ ንባዕሉ ዝራሕባ ድበሃል እቲ መብሊዕና ሲ ድግዛእ ሸሓን የብልና ዋላ ድመፅብያት የብልና እሱ ካበይ ይስራሕ ተልካኒ ካብዚ ናይ ታኒካ ናይ ማርገሪን ድመፀና ዝነበረ ንዕኡ ንፉዓት ክኢላታት ብፅት ነይሮምና ጨፍሊቆም ራሕባ ሰርሕዎ ወይ ናይ ፀላእይ ታኒካ ተተሓዘ ታኒካ ናይ ፀባ ዋላ ንዕኡ ጨፍሊቆም መብልዒ ራሕባ ዝሰርሑልና ነይሮም ዋላ እቲ ጀሪካ ናይ ዒስራ ቀዲዶም መብልዒ ራሕባ ስራሕ ነሩ ብዝኾነስ ኩሉ እቲ ሂወትና ሲ ነብስና ፅዒርና ፋሕቲርና ዝመፃናዮ ዝሰገርናዮ ህወት እዩ ዝኾነ ነገር ድመፅእ ነገር ወላ ሓንቲ ከምዝነበረና ብርእስና ክንሓዝር ከምዝነበርና
1: ድሕሪ ናፅነት እውን እንተኾነ ባዶ ተፃወርነት ንድኽነት ዝብል ኣምር ከም ፖሊሲ ብምሓዝ ኣብ ዜጋታቱ ባህሊ ስራሕ ንምንጋስ ሕጂ እውን ከም መግቢ ንስራሕ መደብ ውህለላን ለቕሕን ወዘተ ብምትእትታው ዝኾነ ዜጋ ረድኤት ተፀይኑ ሰሪሑ ክነብር ከም ዝኽእል ዘመስከረ ውድብ እዩ
0: እወ እዚ ድሕሪ ናፅነት እቲ ርእሶ ምርኮሳ ከመይ ቀፂሉ ንዝብል ሕቶ ብጣዕሚ ኣብ ዲጋታት ድዩ ዋላ ኣብ ሕርሻታት ድዩ ዋላ ብፅርግያታት መስመር ዝሰርሖ ድዩ ዋላ ኣብ ሓይሊ ኤሌክትሪክ ድዩ ብጣዕሚ ማለሲ እቲ ርእሶ ምርኮታሲ ብጣዕሚ ብዛዕበየ ደረጃ እዩ ቀፂልዎ እቲ ክንበፀናሓና መሰጋገርኒ ናጣሚ ኣሎ ምስተሰጋገርና ከዓ ከም ሃገር መጠን ብዝለዓለ ደረጅኡ ቀፂልዎ እዩ
2: ህዝባዊ ግንባር ናይ ወለዳታት ዝሓስብ ውድብ እዩ ዋላ ንሕና እውን ኣይፈለጥናዮ ፅቡቅ ጌርና ከም ዝብለካ ብጠብላሕታ ጥራይ ንኸይድ እዚ ኩሉ ስራሕ ክሰርሕ ከሎ ናይ ደገን ናይ ውሽጥን ተፃብኦታት ሽርሕታት ውዲታት ተንኮላት ዓለቓት ንኩሉ ይበዲህ እዩ ስጋዕ ሕጂ ሰንደልደል ደይበለ መስመሩ ሒ ዝኸይ ዘሎ እዩ እቲ እስትራቴጂ ናይ ርእሰ ምርኮሳ እዚ ርእሰ ምርኮሳ ህዝባ ጉንባር እኳ ይኮነ ምፅኡ ካብቲ ሕብረተሰብ ዝነቐለ ግን ኣድሚቕዎ ኣራጉድዎ ዕዕብዎ ደርዕዎ ማለትና ኢና ገጠራት ክዳ ኣነ ነርእሰ ኣብ ሕርሻ እየ ዝሰርሕ ኩሉ ገጠራት ማይ ኣሎ መብራህቲ ኣሎ ሕክምና ኣሎ ቤት ትምህርቲ ኣሎ ካብ ዝታሕተ ናብ ዝለዕለ እዩ ዝመፅእ ብገጠራት እዩ ኤርትራ ብምልእታ ዓይኒ ዓራት እያ ኮይና ተረኸብ ማኪና ጌርካ ትኸይድ ማኪና ጌርካ ትመፅእ ተፃብኦ ካልእ ፀገማት ክህልዎ ክእል ኮ ንዑ ሰጊሩ ግን እዚ ውድብ እዚ ብክልተ እግሩ ጠጠው ኢሉ ዘሎ ውድብ እዩ
1: ብተወሳኺ ወፍሪ ወርሳ ይከኣሎ ጥሙር ሕርሻ ክረምታዊ ማእቶት ወዘተ ዝኣመሰሉ ዓበይቲ ወፍርታት ብምትእትታው ድማ መንእስያት ኣብ ባህሊ ስራሕ ስነ ምግባር ሞያውን ኣካዳማውን ትምህርቲ ብዓብዪ ድማ ኣብ ሃገራውነት ሓደ ዓይነት መረዳእታን ኣካይዳን ክህልዎም ኣኽኢሉ እዩ
3: ህዝባ ግንባር ከም መንግስቲ ባዕሉ ዝቆፃፀሮ ናይ ልምዓት እስትራቴጂ ካብ ተፀባይነት ወይ ናይ ረድኤት ነፃ ዝኾነ ፖሊሲ ሓንፂፁ እዚ ድማ ኣብ ዝተፈላለየ ንኣብነት እቲ ናይ ልምዓት እስትራቴጂ ናቱ ካልእ ኢድ ኣታውነት ደይብሉ ማለት ዝግበር እቲ ግበር ዝብለካ ዘይብልካ ነፃ ዝኾነ ባዕሉ ኮንትሮል ዝገብሮ ካልእ ካብ ናይ ወፃኢ ረድኤት ተፀባይነት ነፃ ዝኾነ ከምኡ ውን ኣብ ናይ ሞያ ናይ ዓቕሚሰብ ምምዕባል ሞያዊ ዓቕሚሰብ ኣብ ማሕበራዊ ፍትሒ ዝተመርኮሰ ስራሕ ከዓ ኣገልግሎታት ብምዕሩይነት ኩሉ ህዝቢ ክረክብ ከም ዝኽእል እዚታት እስትራቴጂ ሓንፂፂ ተበጊሱ
1: ከምዚ ክንዕዘቦ ዘፀናሕና ርእሶ ምርኮሳ ንዓና ንኤርትራውያን ሓድሽ ኣይነበረን ኣቦታትና በቲ ከም መባሃሃሊ ዝጥቀምሉ ዝነበሩ ምስላታት ኣቢሎም ንሕብረተሰብ ይጉስጉሱ ከም ዝነበሩ ስለ ዝኾነ ድማ ኣብ መወዳእታ ሓደ ተፃብኦታትን እገዳታትን ድንብርፅ ዘይብሎ

0: ፍልጡን ዜጋ ተሃኒፁ ኩርዓት ወለዶታት ድማ ኮይኑ
1: ሓደ ምስል ኣሎ። ካብ ሰብ ደሊ ከምሳ እንበሊ ሃበኒ ህበ ይገብር። እዚ እቲ ነቲ ርእሰ ምርኮሳ ከመይ ጌርካ ሓፍ ከተብሎ ከም ዘለካ ጥንታዊ ምስላ ናይ ወለድና። ኩሉ ግዜ እንተ ደኣ ተመፅዋት ኮንካ ኣብ ዓዘቕቲኢኻ ተኣቱ። ስለዚ እቲ ምስላ ናይ ወለድና እውን ዓብ መልእኽቲ ኣለዎ።
2: ዘይተፈተናዮ ነገር ኮ የለን። ሕጂ እዚ ኩሉ ግን እቲ መንግስቲ ፀኒዑ እናተፀለመ እንዳተበለ ሕጂ ኩላ ናብኡ መፅያ ኩላ ፅምዶ ምስ ኤርትራ ክንሰርሕ ካናዳ ትመፅእ ኣላ፣ ፈረንሳ ትመፅእ ኣላ፣ ገለ ትመፅእ ኣብዚ ዘይኣትወት ካምፓኒ የላን ክነግርካ።
0: መትከል ርእሶ ምርኮሳ በዚ ዘለዎ ገዝጋስ ምስ ዝምርሽ ኤርትራ ኣብ ሓፂር ግዜ ምስተን ብደረጃ ዓለም ምዕቡላት ተባሂለን ዝዝርዘር ሃገራት ከም እትስራዕ ዘማተ ኣይኮነን።

Thank you. Thank you.

Thank you.

கொடுக்கிறது.

ኢሹም ያሲን ዑመር الدين አብደላ ዓሊ ሂጎ ረመዳን اسماعيل ያሲን ዑመር ማይደ ሳልህ ረመዳን አብደላ ሳልህ ዑመር ሙኽታር አብዱል عزيز አቃብ ንብረት ከአ ዑመር ኢብራሂም ይም ብዘካዚ ሞኖሎግ

0: ሃብተ ጽዮን ወዲ ገደ ዝተዳለወ እዩ። እዚ ግጥም እዚ ዘቕርቦ ድማ ተዋሳኣይ ላሜክ ተወልደ እዩ። ሞኖሎግ ክንብል እንከለና እቲ ሓደ ካራክተር ሓደ ጠባይ ወይ ክልተ ክኸውን ኽእል ካብኡን ላዕሉ እውን ክኸውን ኽእል ዝውሳእ ዓይነት ግጥማዊ ኣዋሳስኣ እዩ። ነዚ እንተከታቲልና ክንምለስ ኢና ናብታ ዘላ ተዳልያ ዘላ ጉጅልና ድማ ክንሰግር ኢና። ስለዚ ምክትታልኩም ኣይተቋርፁ ድሓኒ ከመይ ኣለና እሞ ከመይ ኣለና ፍሕፍሕደ ትብሎ እዎ ቕንያትና ፅነት ይፍሕፍሕ ምባል እዩ
1: መእረምታ እውን ኣለና ኣንተ ወይ ኣቅድም ኣቢላ ዝተደርፈ ደርፍለ ናይ ዓብደላ ዑመር ዘረፋ ሚርዲኖ ዘርእስታ ዜማ ብዓብደላ ዓሊ ተጠቂሱ ነይሩ። መእረምታ ዜማ ኣኽሊሉ ፎቶ ተፈነዩ። እዛ ኣቐዲማ ክትላሃይ ፅንሐት ጉጅለ ባህሊ ድማ ጉጅለ ባህሊ ሜራስያ ሰናይ ምክትታል

ዘላላይ ንናይ ሓፋሽ ባሃጊ ከይባሃገ ውልቃዊ ዓስቢ በጃ ንኽሓልፍ ቅድሚት ዝስለፍ ግንባሩ ንዓረር ነታ ናጽነት ተምፅእ መስፈር ንያቱ ንገድሊ ምዝመዛ ኸኣሊ ናባጻምእ ገደል ንናይ ሓርነት ደወል ኩሉ ክኸፍል ዝነቐለ ንሓርነት ሓፋሽ ዝተኸፍለ ዳግማይ ከም ዝፍጠር ብስዕሳዕ ኣካሉ ብፋሻ እናተጠቕለለ ከምታ ሽድኡ ከምታ ነጸልኡ ተደጋጊቡ ዝቐጸለ ትንኳዓት ኣካላቱ ረአይዎ እንደነሀለ መስፈር ስኩጆታት ምስክር ዝሓዘለ ደም ደም ቲፍቲፍ እናበለ ይጓዓዝ ምርሽ ወዲቑ እናተላዕለ ይስጉ ምግስግስ ዕረና ጣዕመ ጣዕሚ ሓፋሽ ንግስ ወ ጣዕሚ ሓፋሽ ንግስ ብቓንዛ እናሓረረ ስለ ዕላማ ኸይተሓለለ ናጽነቲ ትሕቶ ዘይቅየር ሸቶ ንበዓል ዕላማ መኒዓክቶ ባህር ናይቲ ዕማም ፈጺሙ ዘይግለል ባህር ናይቲ ሰብ ፍጹም ዘይሕለል ኣስዳዕቲ ባህርያት ናይ ሕይወት ጠለባት ዘይስገር እናኾነ ንገለ ይምትኖ ንገለ ይፍትኖ ንገለ የድንኖ ተቓላሳይ ነዝታት ይኹንኖ ኣጆኹ ነፍሲ ኣጆኹ ነፍሲ ኣብ መትከልክ ንኸሲ ሕድሪ ኽፈጽሚ ኣይተላግሲ ይብላ ሕድሩ እናጸብጸበ ረሃፁ እናንጠብጠበ ድሕረይ ሳዕሪብ ቈላ ነቒሉ ኣካላቱ እናተቐንጠበ ሸኻቂሉ ይቕጽል ኣብ ጽኑዕ ሓዲዱ መስመሩ ሕዝበይ ሃገረይ መስመሩ ንርሁ መጻኢ እሙን ኣገልጋሊ ከይባተኸ ዝውፈ ንጽባሕ እውን ባህሊ ዋጋ እናተኸፍለ ዋጋ ዝኸፈለ ረአይዎ እንደ ተጋዳላይ ይቕጽል ንህለ ምስ ዋርሳይ መንደላይ ሃገር እናጽለለ ዓስቢ ናይ ዝዂሉ መዋእል ጐድሉ ሥልጣነ ሃገሩ ሕንጸት ሃገር ዘይውዳእ ጾር ልምዓት ከም ኲናት ኲሉ ብጽንዓት ብትብዓት ተጋዳላይ ተጋዳላይ ሃምበል ብፈተናታት ዘይዳናገር ካብ መስመሩ ዘይግለል ዘበት ዘይሕለል ወትሩ በዓል መትከል ዝቕጽልና ተቓጸለ ብዋዕኻ ብሓዲድ መስመሩ ዘይለ እወ ብዋዕኻ ብሓዲድ መስመሩ ዘይለ ተጋዳላይ

Riders. Thank you.

ああ。

gostoso.

0: እስከ እሕፍስ ኣቢልኩም ናይ ኣዳ ዓይነት ፀብሒ ነዛ ጉጅለ ነዛ ጉጅለ ሕራይ ምዚ ዘምሰናዮ እሞ ነዚ መደባት ድማ ከካይዱን ከመሓድሩን ከኣልዩን ዝቐናዩ ምስኦም ከላልየኩም ኣካየቲ ሰሎሙን ተወልደ መድህን ወዲ ፍተራሪ ከምኡ ውን መሓመድ ዑስማን ፍሳየ ተኽላይ ቀይ ሽብር የማነ ሃይለ ሚካኤል ባረ እዮም
1: ተላሃይቲ ጉጅለ ትልሂት ሜራስ
0: ሜራስ ካብ ምፅእሲ ኣነ ቅሩብ ዘንጊዐ ነረ ሜራስ እንድ ኣብዛ ስተጅ ጥራሕ ትርእዎም ስለ ዝነበርኩም ንስኹም እምበር ከምዚ ዓይነት ምንቅስቓስ ዝገብር ሮበት ጥራሕ እዩ ኣብዚ ዘመና እንታይ ማለት ኣብዚኣ ፀኒሖም ውርድ ኢሎም ዝነበረ ኣልባሳቶም ንዕኡ ቀይሮም ነቲ ዝመፅእ ዘሎ ድምፃዊ ከርክቡ ዘሎ ሃታ ሃታ

0: ኣብ ጋሽ ባርካ በፅላት ሕርሻ ርሒብ ናይ ወፍሪ ዕድላት ተፈጢሩ ከም ዘሎ ተሓቢሩ። ብሃማተ ዝተወደበ ሃገራዊ ምርኢትን ውድድርን ምህዞን ሰንዓን ኣብ ኣስመራ ተኸፊቱ። ኣሜሪካ ንፅላት ንዳድን ፋይናንስን ኢራን ዒላማ ዝገበረ ሓድሽ እገዳ ከም ዘፅደቐት ኣፍሊጣ። ኤሮጳ ሕብረት ዓሚይ ምስ ኣሜሪካ ንዝኸተሞ ንግዳዊ ስምዕ ንምትግባር ኣብ ግዜያዊ ምርድዳእ በፂሑ። መንግስቲ ክሮኤሽያ ናብ ሃገሩ ንዝተመዘዘ ሓድሽ ኣምባሳደር እስራኤል ነፂግዎ። ዝርዝር ዜና። ፕረዚደንት ህዝባዊት ሪፐብሊክ ቻይና ሲጂፒንግን ፕረዚደንት ሪፐብሊክ ቱርኪ ረሲብ ጠይብ ኤርዶጋንን ብምክንያት መበል 35 ዓመት ፅምብል ናፅነት ኤርትራ ናብ ህዝብን መንግስትን ኤርትራ ናይ ዮሃና መልእኽቲ ሰዲዶም። ኣብቲ ብስም ህዝብታቶምን መንግስትታቶምን ዝሰደድዎ መልእኽቲ እቶም መራሕቲ ንፕረዚደንት ኢሳያስ ኣፈወርቂ ሙሉእ ጥዕና፣ ንኤርትራን ህዝባን ድማ ሰላምን ብልፅግናን ተመንዮም። ፕረዚደንት ሺጂፒንግ ኣብ መልእኽቱ ኣብ ሓድሕድ ምክባርን ምድግጋፍን ዝተሰረተ ታሪካውን ሕውነታውን ዝምድና ኤርትራን ቻይናን ብምጥቃስ ኣብ ዝሓለፈ 35 ዓመታት ህዝቢ ኤርትራ ኣብ መንፈስ ሓራ መስመርን ርእሰ መርኮሳን ፀኒዑ ኣብ ህንፀትን ልምዓትን ሃገሩ ዝተኸተሎ መስመርን ዘመዝገቦ ዓወትን ክብሪ ዝግብኦ ምዃኑ ብምጥቃስ ኣብ መጻኢ ንዝትግበር መደባት ዓወትን ኣሳልጦን ተመንዩ። ፕረዚደንት ረሲብ ጠይብ ኤርዶጋን ብወገኑ ክልታውን ብዙሓውን ምትሕጋዝ ኣብ መንጎ ኤርትራን ቱርክን ኣብ መጻኢ ንክልጡ ህዝብታት ብዘርብሕ ኣብ ዝተፈላለየ መዳያት ብዝበለፀ ከም ዝሰፍሕን ከም ዝድልድልን ፅኑዕ እምነት ከም ዘለዎ ገሊፆም። ኣብ ዞባ ጋሽ ባርካ ፅላት ሕርሻ ብዓይነትን መጠንን ስለዝተማሓይሸ ኣብቲ ፅላት ርሒብ ናይ ወፍሪ ዕድላት ተፈጢሩ ከም ዘሎ ተሓቢሩ። ንፀብፃብ ወኪል ኤሪና ቀዳዊ ተወልደ ሚካኤል ሓድጉ ተቕርቦ እዩ።
1: ኣብ ዞባ ጋሽ ባርካ ምቹ ናይ ስራሕን ወፍርን ባይታ ብምፍጣሩ ፅላት ሕርሻ ብዓይነትን ስፍሓትን ከም እተማሓይሸ ዋና ዳይረክተር ክፍሊ ሕርሻን መሬትን ኣቶ ኣቡበከር ዑስማን ሓቢሩ። እቲ ዞባ ንሕርሻን መጓሰን ዝኸውን ሰፊሕ መሬት እኳ እንተለዎ ቅድሚ ናፅነት ዜጋታት ረጊኦም ዘልምዕሉ ባይታ ስለ ዘይነበረ ስፍሓት ብክርምታዊ ሕርሻ ዝለምዕ መሬት ክሳብ ፅባሕ ናፅነት 66,000 ሄክታር ጥራይ ምንባሩ፣ ድሕሪ ናፅነት ግና ቁፅሪ ናይቶም ኣብ ሕርሻ ዝዋፈሩ ዜጋታት ብምውሳኹን መንግስቲ ንሕርሻዊ ልምዓት ቀዳምነት ብምሃቡን ስፍሓት ዝሕርስ መሬት ናብ 290,000 ሄክታር፣ ስፍሓት መስናዊ ሕርሻ ድማ ካብ 1116 ሄክታር ናብ ልዕሊ 13,000 ሄክታር ክብ ከም ዝበላ ረድዩ።
2: ኣብ መጀመርቲ ሰዓታት ግዜ ናፅነት 6,000 ሄክታር ጥራሕ ብዝራእቲ ዝለምዕ ዝነበረ፣ ድሕሪ ናፅነት ግን እንዳወሰኸ ከይዱ ቀንዲ ምክንያት ከዓ ርግኣት መፅኡ ህዝቢ ቀሲኑ ክሓርስ ጀሚሩ። ሕጂ ካብዚ 6,000 ሄክታር ኣብዚ እዋን እዚ ክሳብ 290,000 ሄክታር በፂሑ ኣሎ። እዚ ቀንዲ ናይዚ ከዓ ካብ ስደት ተመልሱ ነይሮም ነዚኦም ሕርሻ መሬት እንዳተዋህበ ከምኡ ውን ኣውፈርቲ ብዓቕሞም መሬት ናይ ምልማዕ ዕድል ተዋሂቦም። ስለዚ ስፍሓት እንዳወሰኺ ይኸይዱ። ከምኡ ውን ካልእ ብረት ዓዋጋ ኣብ መጨረሻ ሰዓታት መንግስቲ ብርክት ዝበለ ትራክተራት ልቓሕ መልክዕ ንሓረሶት ሂቡ ነይሩ። እዚ ኩሉ ተደማሚሩ እቲ ናይ ስፍሓት እንዳወሰኸ መፅ ማለት እዩ።
1: መንግስቲ ኤርትራ ኣብ ፅላት ሕርሻ ዝተኸተሎ ፖሊስን ዝገበሩ ወፍርን ንስፍሓት ዝሕረስ መሬት ንኣገባብን ዓይነትን ማሕረስ ንሜላታት መኻዕበቲ እቶትን ቅረብ ዘመናዊ ናውቲ ሕርሻን ስለ ዘመሓየሾ መጠን ሕርሻ እቶት ካብ ሄክታር ክሳብ 85 ኩንታል በፂሑ ምህላው ዝሓብር ኣቶ ኣቡበከር ምህርቲ ኣሕምልትን ፍረታትን እውን ብዓይነትን መጠንን ከም ዝወስኸ ሓቢሩ። ኣብ መዳይ ሃብቲ እንስሳን ዝተመዝገበ ዕቤት ኣመልኪቱ ድማ ኣብቲ 44,000 ካብ ጠቕላላ ቁፅሪ ጥሪት ሃገርና ዘእንግድ ዞባ ልዕሊ 3.7 ሚልዮን ሄክታር መጋጫ፣ ልዕሊ 4.8 ሚልዮን ሜትሮ ክቦ ዝሕዛ 165 ንጥሪት ዘገልግላ ርሕታት፣ ከምኡ ውን ንሰብ ንጥሪትን ንመጠነ ንኡስ መስናዊ ሕርሻን ዘገልግላ ብጠቕላላ 7.5 ሚልዮን ሜትሮ ክቦ ዝሕዛ 22 ንኣሽቱን 12 ማእከሎትን ዲጋታት ተሃኒፀን መሰርሖ ከም ዝፈጠራ ገሊፆም።
2: ሰፊሕ ዝበለ መጋጫታት እዩ ዘለና ኣብዚ ጋሽ በርከ ካብ 3.7 ሚልዮን ሄክታር ዝግመት ናይ መጋጫ ኣሎ። ኣብዚ ግን ክፈልጣ ዘለና

0: ኣርባዓን ኣርባዕተ ሚእታዊ ጥሬት ንሃገርና ካብ ኩለን ዞባታት ካብ ለካቲት ክሳብ ሰነ ኣብዘን ዝመፃ ስለዚ መጋጫታት ብዝያዳ ምጥቀምሉ ማለት እዩ ብሉፃት ዝኾነ ዓሌት ናይ ሳዕሪ ብምዝራእ እቲ መጋጫታት ከምዝህብትም ተገይሩ ምስኡ ከዓ እዚ ናይ ምህናፅ ጥሪት ዓይነማያት ማለት እዩ ራህያታት በሎ ንኣሽቱን ማእከሎትን ዲጋታት ከምዝስራሕ ተገይሩ ቀደም ማይ ንምርካብ ከባቢ 1 ኪሎ 7 ኪሎ ሜትር እየ ዝጓዓዛ ዝነበረ ሕጂ ግን ብርክት ዝበለ ራህያታት ተሰሪሐን ከባቢ 22 ራህያታትን 13 ዓበይቲ ድሪላት እዚ መጀመርያ ናፅነት ኣብ 95 96 ተሰሪሐን ሕጂ እዚአን ራህያታትን ራህያታት 65 ከባቢ 48 ሚልዮን ሜትር ኪብ ናይ መሓዝ ዓቕሚ ኣለዎን
1: ጥዕና እንስሳታት ንምውሓስ ብዝተኸይደ ፃዕሪ እውን ቁፅሪ ትካላት ጥዕና እንስሳ ካብ 3 ናብ 36 ቁፅሪ ሓካይም እንስሳ ድማ ካብ 15 ናብ 60 ክቢ ምባሉ ብጥቕላላ ኣሳት 17 ሚልዮንን 600 ሽሕን ጥሪት ሕክምናዊ ኣገልግሎት ክረኽባ ከለዋ ኣሳት 24 ሚልዮን ከምቲ ኽትባ ኣቶ ኣቡበከር ኣነፂሮም
2: ንዞ መንእስያት ንዝበርኽ ልምዓት ብዝብል ቴማ ብሃገራዊ ማሕበር መንእስያትን ተማሃሮን ዝተወደበ ሳልሳይ ሃገራዊ ምርኢትን ውድድርን ምህዞን ሰንዓን ሎሚ 20 ግንቦት ኣብ ኣስመራ ተኸፊቱ ኣብ ማእከል ምህዞን ዋኒንን መንእስያት ኣብ ዝተኻየደ ላዕለዎት ሰበስልጣን መንግስትን ግንባርን ከምኡውን ዕድመ ዝተገብረሎም ዝተረኽብሉ ስነ ስርዓት ሚኒስተር ህንፃ ኣቶ ኣብርሃ ፍስሃ እዩ ነቲ ምርኢት መሪቑ ኸፊትዎም ኣዋሃዲት ናይቲ መደብ መንእሰይ ሄለን ምኸታ ኣብ ዝስማዕ ኣጥቓል ውድድር ምህዞን ሰንዓን ማሕበር ቁጠባዊ ፀገማት ሕብረተሰብ ዝፍትሽን ዝፈትሕን ከምኡውን ባህሊ መሃዝነትን ዓያይነትን ብምዕባይ ሃገራዊ መደባት ልምዓት ኣብ ምቅልጣፍ እጃም ክህልዎ ልዑል ትፅቢት ከም ዝግበረሉ ብምጥቃስ ሃማተ ዓብ ቆላዕታ ሂቡ ዝሰርሓሉ ኣገዳሲ መደብ ከም ዝኾነ ገሊፃ ኣብዚ ንክልተ መዓልታ ዝቕፅል መደብ ኣቐዲሞም ምስ ህዝቢ ዝተላለዩ ገዳይ መሃዝትን ሰናዕትን ከምኡውን ሓደስቲ መንእስያት ስራሕቶም ንምርኢትን ውድድርን ኣቕሪቦም ከም ዘለዉ ብምጥቃስ ብሉፅ ኮይኑ ዝተረኽበ ወለድ ዘይብሉ ልቓሕ ከም ዝፍቀደሉ ኣፍሊጣ እቲ ቀሪቡ ዘሎ ትሕዝቶ ቁጠባዊ ረብሓ ዘብርኽ ፍራያምነት ዝድልብ ከምኡውን ሃልክን ወፃኢታትን ዘቃልል ክኸውን ትፅቤት ከም ዝግበር ጠቒሳ ድማ እቲ መደብ ክውን ክኸውን ንዝፃዕሩ ሚኒስትርታት ሕርሻን ትምህርትን ካልኦት ኣካላትን ኣመስጊና እዚ ከምዚ ኢሉ እንከሎ ኣብቲ ኣጋጣሚ ብዓውድታት ሞያ ኤሌክትሮኒክስን ቴክኖሎጂ ኮምፒውተርን ዝሰልጠኑ 102 ተምሃሮ ተመሪቖም ቀዳማይ ሃገራዊ ምርኢትን ውድድርን ምህዞን ሰንዓን ኣብ ወርሒ ለካቲት 224 ካልኣይ ድማ ወርሒ ለካቲት 225 ከም እተኻየደ ዝዝከር እዮም ኮርፖሬሽን ዘርእትን ጥሪትን ኣብ ንኡ ዞባ እምኒ ሓይሊ ንዝርከባ ብምምሕደራት ከባቢ ዝተለለያ ፅጉማ ስድራ ቤታት ብርትዓዊ ዋጋ ናይ ማሕረስ ኣገልግሎት ይህብ ኣሎ እቲ ዕማም ብመሰረት ጠለብ ሓረስትዎት ይካየድ ከም ዘሎ ዝሓበረ ኣባል ኮርፖሬሽን ዘርእትን ጥሪትን መንእሰይ ጣዕሚ ፍሳሐ ደቂ ኣንስትዮ ንዝእለያ ስድራ ቤታት ዓብዪ ደገፍ ከም ዝኾነ ኣብርሆም ሓረስትዎት ኣብ ዝሃብዎ ሓበሬታ እቲ ኣገልግሎት ብርትዓዊ ዋጋ ኣብ ርእሲ ምዃኑ ትራክተራት ኣብ ግዜን ብምምፀን ናይ ምዝራእን ገርፍን ንጥፈታቶም ብግቡእ ንኽዓሙ ከም ዝሓገዞም ገሊፆም ኣብ ዞባ ማእከል ቁፅሪ ትካላት ትምህርቲ ብ78 ሚእታዊት ቁፅሪ ተምሃሮ ድማ ብ40 ሚእታዊት ከም ዝዓብየ ተገሊፁ ወኪል ኤርና ዮናታን ዕብዮ ንዘዳለዎ ፀብጻብ እልልታ ሃብተ ማርያም ክተቕርቦ እያ
3: ኣብ ዞባ ማእከል ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ፅላት ትምህርቲ ብዝተገብረ ወፍሪ ቁፅሪ ካብ መዋለ ህፃናት ክሳብ ካልኣ ደረጃ ዝዘርግሓ ትካላት ብ78 ሚእታዊት ቁፅሪ ተምሃሮ ድማ ብ40 ሚእታዊት ከም ዝዓበየ ተገሊጹ ሓላፊ ጨንፈር ትምህርቲ መምህር በላይ ሃብተ ጋብር ንኤርና ኣብ ዝሃቡ ሓበሬታ ኣብ 91 ኣብ ከተማ ዝተሓፅራ ካብ መዋለ ህፃናት ክሳብ ካልኣይ ደረጃ 198 ኣብያተ ትምህርቲ ጥራይ ከም ዝነበረ ድሕሪ ናፅነት ብዝተገብረ ገዚ ይወፍር ግና እቲ ቁፅሪ ናብ 353 ከም ዝዓበየ ብኡመንፅር ድማ ቁፅሪ ተምሃሮ ካብ ኣስታት 120,000 ናብ ኣስታት 168,000 ከም ዝበረኸ ኣብርሁ ብፍላይ ኣብ ትካላት ቅድመ ትምህርትን ካልኣይ ደረጃን ብዝተገብረ ፍሉይ ቆላሕታ ትካላት ቅድመ ትምህርቲ ካብ 37 ናብ 175 ናይ ካልኣይ ደረጃ ኣብያተ ትምህርቲ ድማ ካብ 11 ናብ 22 ክብ ከም ዝመላ ብምጥቃስ 98 ብመንግስቲ 77 ድማ ብግሊ ካብ ዝውነና ትካላት ቅድመ ትምህርቲ እተን 40 ሚእታዊት ኣብ ከተማ 60 ሚእታዊት ከዓ ኣብ ገጠራት ከም ዘለዋ ሓቢሩ ዝበዝሓ ናይ መባእታ ደረጃ ኣብያተ ትምህርቲ ድሕሪ ንጣንፅነት ምስ ምውሳኽ ብዝሒ ተምሃሮ ናብ ማእከላይ ደረጃ ከም እተሰጋገራ ዝገለፀ መምህር በላይ 51.5 ሚእታዊት ኣብ ገጠር ከም ዝርከባ ኣነፂሩ ብዘይካዚ ኣብ መደባት ምጥፋእ መሃይምነት ብዝተሰላሰለ ሓያል ዕዮ ልዕሊ 95 ሚእታዊት ካብ ነበርቲ መሃይምነት

0: ዘጥፉ ምዃኖም ኣፍሊጡ። ሓላፊ ጨንፈር ትምህርቲ ዞባ ማእከል መምህር በላይ ሃብተ ገብር ኣብ መወዳእታ ጽሙማን ዓይነት ስውራን ከምኡውን ኣእምራውን ምዕባላውን ስንክልና ዘለዎም ዜጋታት እውን ክመሃሩ ምእንቲ ብፍሉይ ንዕኦም ዘገልግላ ኣብያተ ትምህርቲ ከም እትኸፍታ ብምሕባር ብቕዓት ትምህርቲ ብሓፈሻ ብቕዓት ተወዳደርነትን ተምሃሮን ድማ ብፍላይ ናይ ኩሉ ኣካል ሕብረተሰብ ተሳትፎ ስለ ዝሓትት ሕፅረታት ኣብያተ ትምህርቲ ኣብ ምቅላል ብደረጃ ኮምኒ ዝግበር ዘሎ ፃዕሪ ኣመስኪኑ።
1: ኣብ ከተማ ከረን ህፃናት ኣብ ግምት ዘእትዎ መደባት ናፅነት ኣብ ምስጋር ክብርታት ዕዙዝ ኣበርክቶ ስለ ዘለዎ ክድፋኣሉ መዛኽር ቀሪቦም ብሚኒስትር ትምህርቲ ተወዲቡ ብ16 ግንቦት ኣብ ዝተዳለወ ናብ ህፃናት ዝቐንዐ መዘናግዒ መደባት ዝተረኽባ መምህራን ቅድመ ትምህርቲ ኣብ ዝሃቦ ርእቶ ተምሃሮ እናተዘናግዑ ንክምሃሩ በቲ ሓደ ኣብ ንኡስ ዕድሞኦም ትርጉም ናፅነት ንክሰርፆም ድማ በቲ ካልእ ኣገዳሲ ከም ዝኾነ ገሊፀን። ኣብ ጨንፈር ትምህርቲ ዞባ ዓንሰባ ሓላፊት ኣሃዱ ባህሊ ስፖርትን ጥዕናን መምህር ነጃት ኣልኣሚን ቦገና እቲ መደብ መቐፀልታ ናይቲ ተረከብቲ ሃገር ህፃናት ኩሎምትናዊ ዕብቶም ንምርግጋፅ ዝግበር ዘሎ ንጥፈታት ምዃኑ ብምሕባር ኣብ መጻኢ ክድፋኣሉ ኣዘኻኺራ። ኣብቲ ስነ ጥባዊ መደብ ኣብ ከተማ ከረን ኣብ ዝርከባ 33 ትካላት ቅድመ ትምህርቲ ዝመሃሩ ቆልዑ ከም እተሳተፉ ወኪል ኤሪና ሓቢሮም። መደባት ናፅነት ኣብ ዞባ ጋሽባርካ ካብ 17 ግንቦት ኣብ ዞባ ደቡብ ድማ ካብ 15 ግንቦት ጀሚሩ ብፅቡቕ ይሰላሰል ኣሎ። ወኪልቲ ኤሪና ቀዳዊ ተወልደን ፊልሞን ትካቦን ዝለኣኽዎ ትሕዝቶ ኣብ ሓደ ፀብጻብ ተዋሂድሎ ኣርሴ ማስመሮም ክተቕርቦ እያ።

ኣብ ዞባጋሽ ባርካት ፅንዓትና ውሓስና ብዝብል ቴማ ዝተቓነየ ሰፊሕ ምድላዋት ዝተገብረሉ መደባትና ፅነት ካብ ምምሕዳር ከባቢ ክሳብ ዞባ ብፅቡቕ ይሰላሰል ከም ዘሎ ኣብ መንበር ሽማግለ በዓላት እቲ ዞባ ኣቶ እድሪስ ሳልሕ ገሊፆ ነኤሪና ኣብ ዝሃቦ ሓበሬታ ኣቶ እድሪስ ንተምሃሮን መንእሰያትን ማእከል ዝገበረ መደባት ምሽላም ጎደናታት ባህላዊ መሰናድኦታትን ሰልፊ ሰራዊትን ከም ዘጠቓልል ብምጥቃስ ድሮ ካብ 17 ግንቦት ጀሚሩ ይካየድ ከም ዘሎ ኣብርሆም ኣብ 14 ንኡስ ዞባታት ዝተኻየደ ባህላዊ ውድድር ምምሕዳራት ከባቢ ቅነ ተምሃሮን መንእሰያትን ስፖርታዊ ውድድራት መደባት ላዛ ቆልዑ ከምኡ ውን ብፍሉይ ኣባርንቱ ዝተኣንገደ ቅድዲ ማፍራስ ኣካል ናይ ትቕንያት ናፅነት ንምድማቕ ዝተዳለወ መደባት እዮም ነበርቲ ኣብ ዝሃብዎ ርእቶ ቅንያት ናፅነት ፃማ ክቡር ዋጋ ስለ ዝኾነ ንምድማቑ ኩሉ ካብኣቶም ዝሕተት ከም ዘማልኡ ብምርግጋፅ ንተሳትፎ ኮምን ኣካላት መንግስትን መጊሶም ወግዓዊ ፅምብል መበል 35 ዓመት ናፅነት ኤርትራ ብደረጃ ዞባ ጋሽ ባርካ ዝመፅእ ሓሙስ 21 ግንቦት ኣብ ከተማ ባረንቱ ክካየድ ምዃኑ ካብ ኣዋሃዱ ሽማግለ በዓላት ዝተረኽበ ሓበሬታ የመልክት እዚ ከምዚ ኢል እንከሎ መደባት ፅምብል ናፅነት ኣብ ዞባ ደቡብ ካብ 15 ጉንበት ጀሚሩ ብድሙቕ ኣገባብ ይካየድ ከም ዘሎ ኣቦ ወንበር ኣዋሃድ ሽማግለ በዓላት ኣቶ ኣብርሃም ዮሃንስ ሓቢሮም ቅንያት ናፅነት ንምምዕራግ 12 ንኡስ ዞባታት ዝሳተፎ ውድድራት ሓፈሻዊ ፍልጠትን ቅፅበታዊ ግጥምን ምርኢት ጎደና ምርኢት ሰውራውን ሰነዳውን ፊልምታት ውድድር ቅብኣ ባህላዊ ንጥፈታት ቆልዑን ተምሃሮን ኮማዊ ዳሳት ከምኡ ውን ህዝባዊ ጓይላ ዘጠቓልል መሰናድኦታት በብዕለቱ ይቐርብ ከም ዘሎ ብምጥቃስ ምምሕዳራትን ወነንቲ ትካላትን ከተማታቶም ንምምዕራግ ንዘካይድዎ ዘለዉ ንጥፈታት መጊሶ ኣቶ ኣብርሃም ኣስዒቡ ብ22 ጉንበት ብደረጃ ዞባ ብስታድዩ መንደፈራ ኣብ ዝካየድ ወግዓዊ ፅምብል ልዕሊ 250 መንእሰያት ዝሳተፍዎ ስነ ጥበባዊ መደባት ድራማን ትልሂትን ከምኡ ውን ኣብ ሃገረ ቻይና ዝሰልጠኑ ኣባላት ሰርክስ ንኡስ ዞባ ማይምነን ሰንዓፈን ምርኢት ከቕርቡ ምዃኖም ሓቢሩ

0: ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ኣብ ሕርሻዊ ምርምራት ዝተሃብ ኣበርክቶ ትገብር ከም ዘላ ተገሊጹ። ወኪል ኦሪና ሰመር እዮብ ዘዳለዎ ጸብጻብ ያሲን ሳልሕ ብኸምስ ስዕብ ክቕርቦ እዩ።
1: ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ግብራውን ክልሲ ሓሳባውን ምርምራት ብምድንፋዕ ዘመናዊ ንጥፈታት ሕርሻ ንምትእትታው ንምስፋሕን ሓያል ጻዕሪ ተካየድ ከም ዘላ ተሓቢሩ። ሓላፍታ ቤት ትምህርቲ መምህር መልኣክ ብርሃነ ንኤሪና ኣብ ዝሃቦ ሓበሬታ ብቑዕ ሞያዊ ፍልጠት ዝዓጠቑ መንእሰያት ምፍራይ እተታውነት ሕርሻ ብመጠነን ዓይነት ምዕባል ምህርቲ ብርትዓዋጋ ናብ ህዝቢ ምቕራብ ከምኡውን ጥፈታት ምግራብ ምክያድን በብዓይነቱ ፈልስታት ምቕራብን ካብ ቀንዲ ዓላማታት ናይታ ቤት ትምህርቲ ከም ዝኾነ ብምጥቃስ ዛጊት

0: 1996 ደቂ ኣንስትዮ ዝርከብኦም 2934 ተምሃሮ ብዝተፈላለየ ዓውድታት ከም ዘመረቐት ገሊጹ። ኣብታ ቤት ትምህርቲ ዝተደኮና ንኣሽቱ ፋብሪካታት ማልማላታ ነቢት ከምኡውን ፀባን ውፅኢቱን ብዘይካቲ ዝፈጥሮ ናይ ስራሕ ዕድል ንተምሃሮ ግብራዊ ትምህርቲ ኣብ ምቕሳምን ፍርያትን ብርትዓዊ ዋጋ ናብ ህዝቢ ኣብ ምቕራብን ዘይነዓቕ ኣበርክቶ ከም ዝገብራ ኣብሪሁም። ብተምሃሮ ዝካየድ ስነ ፍልጠታዊ ፈተነታት ሓደስቲ ረኽበታት ኣብ ምዕባልን ልምዳዊ ሕርሻ ናብ ዘመናዊ ኣብ ምልዋጥን ኣስተዋፅኦ ይገብር ከም ዘሎ ዝገለጸ መምህር መልኣከ ብልዑል ስነ ምግባርን ሞያን ተኸስኪሶም ናብ ስራሕ ዝዋፈሩ መንእስያት ምስ ሓረስቶ ተወሃይዶም እተታውነት ንመኸባት ኣበርቲዖም ክሰርሑ ተላብዩም። ኣብ 1999 ፅፈታታት ዝጀመረት ቤት ምህርቲ ሕርሻን ቴክኒክን ሓጋዝ ሎሚ ዓመት እውን 127 ተምሃሮ ብ4 ዓውድታት ሕርሻ ክትመርቕ ትሸባሸብ ከም ዘላ ተፈሊጡ።
1: ኣብ ንኡዝባም ወልቂ ኣብ ሃገራዊ መርመራ ሻምናይ ክፍሊ ዓመተ ትምህርቲ 2024-2025 ብሉፅ ውፅኢትን ዘመዝግቡ 18 ደቂ ኣንስትዮ ዝርከብኦም 63 ተምሃሮ ሽልማት ታንፌዳ ተዓዲሎም። ንዕውታት ተምሃሮ ዝውሃብ ሽልማት ቅዱስ ቅንኢ ብምፍጣር ብሉፃትን ተዋድርትን ተምሃሮ ኣብ ምኩስካስ ኣበርክቶ ይገብር ከም ዘሎ ዝሓበረ ሓላፊ ሃማተ ኣብቲ ንኡዘባ መንእሰይ ሓይሊ ኣብ ምሕረት ኣብ ዕውታት ተምሃሮ ንዘመዝግቦ ዓወት ብምዕቃብ ንዝበለፂ ውፅኢት ክፅዕሩ ተማሕፂኖም። ኣመሓዳሪ ንኡዘባ ሞልቂ ኣቶ ዘርኣይ በርሀ ኣብ መወዳእታ ተረኺቡ ዘሎ ዓወት ውፅኢት ሓያል ስራሕን ዱልዱል ስሉሳዊ ዝምድናን ምዃኑ ብምብራህ ኣብ ሃገራዊ ምርመራ 12 ክፍሊ ክድገም ኣዘኻኺሮም። እዚ ከምዚ ኢሉ እንከሎ ካብ 1 ክሳብ 3 ኣዋርሕ ብሞያ ክስልጥን ውፀንሑ 100 መንእስያት ከም እተመረቑ ወኪል ኤሪና ሓቢሮም። ንኽልተ ኣዋርሕ ዝቐፅለ ስፖርታውን ባህላውን ውድድራት እዚ ተወርዋራ ሓይሊ ብ19 ግንቦት ተዛዚሞም። ስታፍ ሓበሬታን ጎስጓስን ናይቲ እዚ ዳዊት በርሀ ኣብ ዘቕርቦ ፀብጻብ ናይ ሎሚ ዓመት ውድድራት 7 ዓይነታት ስፖርት ከምኡውን ባህላዊ ውድድራት ኣብ መንጎ 6 ክፍላተ ሰራዊ ዘጠቃለለ ምንባሩ ብምጥቃስ ነቲ መደብ ንምዕዋት ንዝፀዓቱ ትካላትን ውልቀ ሰባትን ምስጋና ኣቕሪቦም። ኣብቲ ኣጋጣሚ ንዋንጫ ኣብ ዝተኻየደ ግጥማት ኩዕሶ እግሪ ካብ ደቂ ኣንስትዮን ደቂ ተባዕትዮን ጋንታት ባርዕ ተዓዊተን ዋናጩን ገንዘባዊ ሽልማትን ድማ ተዓዲለን። ብዘይካዚ ጋንታ ኣልጌን ኣብ ኩሉ ዓይነታት ውድድር ብዘውሃለቶ ነጥቢ ጎብለል ኮይና ተሸሊማ። መወዳእታ ኣበርክቶ ንዝገበሩ ኣካላት ናይ ምስጋና ወረቐት ተዓዲሉ። ኣዛዚ እዚ ተወርዋራ ሓይሊ ብሪጋደር ጀነራል ሓድሽ ኤፍሬም ኣብ ዘመሓላለፎ መዛዘ መልእኽቲ እቲ ስፖርታዊ ውድድራት ኣብ ቅንያት መዓልትና ፅነት ምክያዱ ተወሳኺ ድምቀት ከም ዝኾነ ብምግላፅ ኩለን ኣህዶታት ንዝመፅእ ዓመት ብዝለዓለ ተዳልየን ብምቕራብ ተዋደርቲ ክኾና ተላብዮም። ስዕብ ዜናት ሃገራት ወፃኢ እዩ ንምክታልኩም ደጊምና ብክብር ንዕድም። ዜና ወፃኢ ኣሜሪካ ንፅላት ነዳድን ፋይናንስን ኢራን ዒላማ ዝገበረ ሓድሽ እገዳ ከም ዘፅደቐት ኣፍሊጣ። እዚ ሓድሽ እገዳ ኣብ ምጉዓዝን መሸጣን ፍርያት ነዳዲ ኢራን ብቐጥታን ብተዘዋዋርን ኢድ ከም ዘለዎም ዝገለፀቶም 19 መራኸብን 50 ውልቀ ሰባትን ትካላትን የጠቓልል። እዞም ዝተኣገዱ ወገናት ምስ ትካላት ኣሜሪካ ንግዳዊ ንጥፈታት ከየካይዱ ክኽልከሉ ከምኡውን ንዋዮም ክድስክል ምዃኑ ቤት ፅሕፈት ግምጂ ኣሜሪካ ኣፍሊጡሎም። ፀሓፍቲ ቤት ፅሕፈት ስኮት ቤሰንት ኣብ ዝሃቦ መግለፂ እቲ ስጉምቲ ኢራን ካብ መሸጣ ነዳዲ ንእትረኽቦ ኣታዊታት ብምግታእ ኣብ ዞባ ማእከላይ ምብራቕ ንዝንቀሳቐሱ ዕጡቋት ንእትገብሮ ፋይናንሳዊ ደገፍ ንምብታኽ ዝዓለመ ምዃኑ ኣነፂሩሎም። ኣሜሪካ ኣብ ልዕሊ ኢራን እገዳ ክተፅድቕ ናይ ፈለማ ከም ዘይኮነ ዝሕብሩ ፀብጻባት እቲ ስጉምቲ ኣብ ልዕሊ ቁጠባትያ ሃገር ኣሉታዊ ሳዕቤን ይኸትል ከም ዘሎ የረድኦም። ብዘይካዚ እቲ እገዳ ኣብ መንጎ ክልቲአን ሃገራት ተኸሲቱ ዘሎ ወጥሪ ንምህዳእ ንዝካየድ ዘሎ ዲፕሎማሳዊ ፃዕርታት ብኣሉታት ዝፀልዉ ከም ዝኾነ ምስቲ ጉዳይ ቅርበት ዘሎዎም ወገናት ዝሕብሮም። እዚ ከምዚ ኢሉ እንከሎ ሓለዋ ሰውራ ኢራን ኣሜሪካን እስራኤልን ኣብ ልዕሊ ሃገሩ ዳግማይ መጥቃዕቲ ምስ ዘካይዳ እቲ ግጭት ኪኖ ዞባ ማእከላይ ምብራቅ ከም ዝልሕም ኣጠንቂቖም። እዚ መጠንቀቕታ ዝተዋሃበ ፕረዚደንት ትራምፕ ኢራን ኣብ ዝመፅእ 2-3 መዓልታት ስምዕ ምስ ዘይትበፅሕ ኣብ ልዕልያ ወተሃደራዊ ስጉምቲ ከም ዝወስድ ኣብ ዝሕብረሉ ዘሎ እዋን እዩ። ኣብ ማሕበራዊ መራኸቢታት ኣብ ዘርግሑ ፅሑፍ ፕረዚደንት ትራምፕ መራሕቲ ቀጠር ስዑድያን ሕቡራት ኢማራት ዓረብን ብዘቕርቦ ምሕፅንታ መሰረት ትማሊ 19 ግንቦት ኣብ ልዕሊ ኢራን ክካየድ ተመዲቡ ንዝነበረ መጥቃዕቲ ከም ዘናውሖ ምግላፁ ዝፍለጥ እዮም። ብካልእ ወገን ኣሜሪካ ኣብ ልዕሊ ኢራን ኣብ ዘካየደቶ ወታደራዊ ስርሒት 42 ነፈርቲ ከም ዝኸሰረት ሓድሽ ዝወፀ ፀብጻብ ሓቢሮም። ኤሮጳዊ ሕብረት ዓሚ ምስ ኣሜሪካ ንዝኸተሞ ንግዳዊ ስምዕ ንምትግባር ኣብ ግዜያዊ ምርድዳእ በፂሖም እቲ

ርዳእ ኣብ መንጎ ክልቲኦም ወገናት ፈጢሩ ዘሎ ንግዳዊ ወጥሪ ንምህዳእ ኣባላት ባይቶን ዲፕሎማሰኛታትን ናይቲ ሕብረት ኣብ ፈረንሳ ን5 ሰዓታት ድሕሪ ዘካይድዎ ዝርርብ ከም ተበፅሐ እዩ ዝግለጽ ዘሎ። ኤሮጳዊ ሕብረት ምስ ኣሜሪካ ንዝኸተሞ ንግዳዊ ስምዕ ክሳብ መጀመርያ ናይ ዝመፅእ ወርሒ ሓምለ ብምልኣት ምስ ዘየተግብሮ ዝወጠኖ ወሰኽ ቀረፅ ተግባራዊ ከም ዝኸውን ፕረዚደንት ትራምፕ ኣብ ዝሓለፈ ሰሙን ምጥንቃቑ ዝከር እዩ። ፕረዚደንት ትራምፕ እቲ ሕብረት ነቲ ኣብ ዝሓለፈ ዓመት ዝተበፅሐ ስምዕ ንምትግባር ከም ዘይተበገሰ ብምውቃስ ኣብ ልዕሊ ሰደድ ፍርያቱ ወሲንዎ ንዝነበረ 15 ሚታዊት ቀረፅ ናብ 25 ሚታዊት ክብ ከም ዘብሎ እዩ ዝግለጽ ዘሎ። ክልቲኦም ወገናት ዝሓለፈ ዓመት ዝኸተሞ ስምዕ ኣሜሪካ ኣብ ልዕሊ እታ ፍርያት ኤሮጳዊ ሕብረት ወሲናቶ ንፅንሕት ቀረፅ ናብ 15 ሚታዊት ክተውርዶ፣ እቲ ሕብረት ከዓ ኣብ ልዕሊ እታ ፍርያት ኣሜሪካ ቀረፅ ከየኽፍል፣ ከምኡ ውን ኣብ ኣሜሪካ ወፍሪ ክገብርን ብኣማዒት ቢልዮናት ዶላራት ዝግመት ኣፅዋር ክሽምትን ዘጠቓልዩ ነይሩ። እንተኾነ ግና እቲ ውዱን ከምዘይኮነ ዝጥቀስ ስምዕ ዛጌት ብምልኣት ከም ዘይተተግበረ ፀብፀባት የረድኦም። መንግስቲ ክሮኤሽያ ናብ ሃገሩ ንዝተመዘዘ ሓድሽ ኣምባሳደር እስራኤል ነፂግዎ። ቤት ፅሕፈት ፕረዚደንት ክሮኤሽያ ኣብ ዝሃቦ መግለፂ እቲ ውሳነ ብሰንኪቲ ብቀዳማይ ሚኒስትር ቤንያሚን ነታንያሁ ዝምራሕ መንግስቲ እስራኤል ኣብ ልዕሊ ሰላማዊ ህዝቢ ፍልስጥኤም ዝፍፀም ዘሎ ግፍዕታትን ጥሕሰት ኣህጉራዊ ሕግን ከም ተወስደ ሓቢሮም። ብዘካዚ እስራኤል ንሓድሽ ኣምባሳደራ ካብ ፕረዚደንት ክሮኤሽያ ወግዓዊ ተቐባልነት ከይረኸበ ኣቐዲማ ስሙ ንህዝቢ ምግላፃ ጥሕሰት ንዲፕሎማሳዊ ሕጊ ከም ዝኾነ እቲ ቤት ፅሕፈት ኣፍሊጦም። ፕረዚደንት ክሮኤሽያ ዞራን ሚላኖቪች ብወገኑ ኣምባሳደራት ናይ ምቕባልን ዘይምቕባልን ልዑላዊ መሰል ምዃኑ ብምጥቃስ ካብ እስራኤል ዝመፅእ ፖለቲካዊ ፀቕጢ ንውሳንኡ ከም ዘይቀይሮ ገሊጹሎም። ክሮኤሽያ ብዝሓለፈ ወርሒ ለካቲት እውን ነቲ እስራኤል ኣወሽ መጥቃዛ ተካይዶ ዘላ ንኣህጉራዊ ሕጊ ዝጥሕስ ወተሃደራዊ ወፍሪ ብምቋም ምስቲ ሃገር ንዝፀንሓ ወተሃደራዊ ምትሕጋዝ ከም ዝሰረዘት ዝዝከር እዩ። ክሮኤሽያ ጥራይ ዘይኮነት ሓያሎ ካልኦት ሃገራት እውን ኣብ ወሽ መጥቃዛ ንዝቕፅል ዘሎ መጥቃዕትታት ብምቋም ዝምድናታትን ምስ እስራኤል ክውንዝፋ ፀኒሕን ኣለዋ። ዜናታት ንምዛም እምበር ኣርእስቲ ዜና ክደግመልኩም። መራሕቲ ህዝባዊት ሪፓብሊክ ቻይናን ቱርክን ብምኽንያት በዓል ናፅነት ናይ ዮሃና መልእኽቲ ሰዲዶም። ኣብ ጋሽ ፓርካ ኣብ ፅላት ሕርሻ ርሒብ ናይ ወፍሪ ዕድላት ተፈጢሩ ከም ዘሎ ተሓቢሩ። ብሃማት ዝተወደበ ሃገራዊ ምርኢትን ውድድርን ምህዞን ሰንዓን ኣብ ኣስመራ ተኸፊቱ። ኣሜሪካ ንፅላት ነዳድን ፋይናንስን ኢራን ዒላማ ዝገበረ ሓድሽ እገዳ ከም ዘፅደቐት ኣፍሊጣ። ኤሮጳዊ ሕብረት ዓሚ ምስ ኣሜሪካ ንዝኸተሞ ንግዳዊ ስምዕ ንምትግባር ኣብ ግዜያዊ ምርድዳእ በፂሑ። መንግስቲ ክሮኤሽያ ናብ ሃገሩ ንዝተመዘዘ ሓድሽ ኣምባሳደር እስራኤል ነፂግዎም። ሓፈሻዊ ዜናታት ተዛዚሙሎ ምስ ተርፈ መርባትና ሓድገብኩም ንመላ ህዝቢ ኤርትራ ውሽጥን ወፃን ርሑስ ቅንያት ናፅነት እናበልኩ ብወገነይ ሰናይ ምሽት።

أوروبا وفي الجزائر. ف الاتحاد في الفترة دي كان لعب دور كمان.

0: ኣብ ፍርቂ መንገዲ ፍስሓ ተሰውኡ እዛ ምሸት እዚኣ ሬድዮ ኣብዩ ዳኣምሰየ ወዲ ቓላቲ ምስ ካልኦት ሓካይምን ኣብኡ ጠንሒና ኣብታ ደው ኢሉ ኣብታ ወደብ እዚ ከምን እዩ ኢሉ ኣብታ ርእሲ ንፍስሓ ማለት እዩ እዚ ከማን ምስ መጣካ ተኣላልዮ ተቐበል ጌናዮ ጥሪ ኢሉ ናብታ ጃልበ ወሪዱ ኣብታ ርእሲ ፍስሓ ደው ኢሉ ፍሳ ሎሚ መራክብ ደርጊ በቦ ጠንመሳት ሓትካዮ ዶ ገዲፍካና ከይድካ ኢሉ
1: ስርሒት ዓሰም ጽንዓት ተጋዳላይ ዘመስከረ ወፍሪ ውግእ ደንከል ወፍሪ ውግእ ደንከል ተባሂሉ ተጠቒሱ ዘሎ ኣርስቲ ነቲ ጅግና ህዝባዊ ሰራዊት ካብ ዕለት 26 ወርሒ 2991 ክሳብ ዕለት 26/5/991 ኣብ ኣውራጃ ደንከል ኣብ ጢዖ ዕዲ በርዓሰለ ኣፋምቦ ኣርዓና በርሓሊ ዋዴ ደረብ በይሉሉን ወደብ ዓሰብን ዓስኪሩ ዝነበረ ጸላይ ንምድምሳስ ናስታ ሰለስተ ኣዋርሒ ዘካየዶ ጽንዓትን ተጸዋርነትን ተጋዳላይ ዝሓተተ ጽንኩር ኩናት ዝትርኽ እዩ ነቲ ኩናት ጽንኩር ዝገብሮ ሓይሊ ጸላይ ጥራይ ዘይኮነ መሬት ደንከል ብባህርኡ ንኣጋር ይኹን ንመካናይዝት ኩናት ከተካይደሉ መሰናኽል ዝበዝሖ ብኽሊማ ምድረ በዳዊ ዋዒ ሕጽረት ምንጭ ማይ ኣብ ርእሲ ምንባሩ እቶም ዝርከቦም ዒላታት ብዕጡቓት ናይ ጸላይ ዝሕለው ምንባሮም ተሽከርከርቲ ዝሽክል ሳጃታትን ኩምራ ድኹም ሕፃን ኣቀማምጣ መሬት ኣብ ገለ መኸወሊ ዘይብሉ ቀላጥ ጎላጉል ወዘተ ብምንባሩ ዘይሙች እዩ ነይሩ
2: እዚ ስርዒት እዚ ስርዒት ደሴታት ዳላቅ ደንከልያ ወይ ከዓ ዓባይ ደንከልያ ስርዒት እዩ ትበሃል እዚ ክበሃል ከሎ እንታይ ማለት እዩ ምስቲ ኩሉ ኩነታት ነዚ ውጥን እዚ ክውጠን ከሎ እንታይ ኣድሊ እንታይ ዓይነት ሰራዊት እንታይ ዓይነት መካናይዝ እንታይ ዓይነት ሞተራይዝ እንታይ ዓይነት እግረኛ ሰራዊት እንታይ ዓይነት ፈጣናት ሓይሊ ባሕሪ ስለዚ ሓይሊ ኣየር ዝጎደሎ ከም ሓርነተ ሰውራ መጠን ሓይሊ ኣየር ዝጎደሎ እንተዘይኮይኑ ካልእ ኩሉ ምሉእ ዕጥቂዩ ሕጂ ተበግሽኡ ህዝባዊ ግንባር ማለት እዩ ኣብቲ እዋንቲ ናይ ሰለስተ ወርሒ ኣክል ተዓሊምን ባሕርን ኣብ መሬትን ተዓሊም ምስ ወድእቲ ሰራዊት ተበገስ ኮይኑ ማለት እዩ
1: ህዝባዊ ግንባር ድሕሪ ስርሒት ፈንቀል ንጸላኢ ኣብ ከበሳታት ኤርትራ ብምብራቕ ኣብ ግንባር ጊንዳዕ ብደቡብ ኣብ ግንባር ደቀ ምሓረ ብምዕራብ ኣብ ግንባር ከረን ብዝርኡ ተኣሳሲሩ ብኣጠቓላሊ ኣብ ኣስመራን ከባቢኡን ሰብሲቡ ከም ዝሕጸር ብምግባር ንካልኣይ ኣብየታዊ ሰራዊት ንምድምሳስ ኣብ ምድላው እንከሎዩ ወፍሪ ደንከል

0: ከል ኣበጊሱ ጸላይ ብዘይካ ኣብ ከበሳታት ኤርትራ ተኸቢቡ ዝነበረ ካልኣይ ኣብያታዊ ሰራዊት ኣብ መሬት ደንከል እውን ኣብ ዓሰብ ብዝመደበሩ ኣብ ትሕቲ ናይ ዓሰብ ፍሉይ እዚ ዝመሓደር ሰራዊት ካብ ራስ ዱሜራ ክሳብ ጢዖ ምስቲ ካብ ምፅዋዕ ሃዲሙ ኣብ ዳህላክን ናኹራን ዝዓስከረ ሓይሊ ባሕሪ ኢትዮጵያ ብምዃን ህላውኡ ኣብ ቀይሕ ባሕሪ ብምርግጋጽ ከም ሓደ ግንባር ነቲ ከባቢ ከደልድሎ ጸኒሕ እዩ።
1: ፈንቅሲ ኣበይ ተወዲኡ ዝበሃል ሕቶ እንዲ ዘምፃእካ ተዓወት ንሕሲ ኢልካ ትምዝምዞ ኮይንካ ሳበይ ዳ ይክውዳእ ፈንቂ ድ ዝመፅእ ኣብ ውሽጢ እቲ መስርሕ ናይ ትውግእ ዝመፀ ዓብ ነገር ከዓ ኣብ ውሽጢ ፈንቅን ቀስ ብቐስ ትውግእ ሰለስተ ዓበይቲ ግንባራት መፅዎ ሓደ ግንባር ደቀ ምሓረ እቲ ሓደ ግንባር ናይ ደንጎሎ ሳሳይ ግንባር ናይ ርእሲ ዓዲ እዩ። ስለዚ ንሕብ ደቀ ምሓረ ብርእሲ ዓዲ ብጊንዳዕ መፅካ ኣስመራ ከም ስትራቴጂ ሞይታ ማለት እዩ። ኣስመራ ከም ስሕበት ማእከስ ትርጉም ዘይብላ ኮይና ማለት እዩ። ኣብ ውሽጢ እቲ መስርሕ ሓደ እቲ ኤርፖርት ዓፂዩ ካልኣይ ከዓ እቲ ግንባራት ኣዝዩ ቀሪቡ ኣብ ከምዚ ዝኣመሰለ ኩነታት ኣስመራ ናታ ትርጉም ተጥፍእ ማለት እዩ። ከምኡ ስለ ዝኾነ ከዓ እዩ ስሕበት ማእከል ናይ ጸላኢ ኣበይሎ ኢሉ ክሓስብ ከሎ ህዝባዊ ግንባር ኣብቲ እዋንቲ ኣብ ዓሰብ እዩ ዘሎ ዝብል መደምደምታ በፂሑ ንዓሰብ ክኸይድ ከዓ ድመረፅ ኣስመራ ዘይኮነስ ንዓሰብ ክኸይድ ድመረፅ ምንታይ በቲ ስርሒት ፈንቅል ዝመፀ ናህሪ ነቲ ዓወት መዝሚስካ ዝተረኽበ ዓበይቲ ምዕባለታት እዚ ንጠቕሶ ዘለና ሰለስተ ስለ ዝኾነ ኣስመራ ናቱ ትርጉም ኣጥፍኡ ስሕበት ማእከል ናይ ጸላኢ ከዓ ኣብ ውሽጢ ኤርትራ ንሕሪኢ ኸ ኣብ ዓሰብ እዩ ነይሩ። እዚ ዓሰብ ከም ታርጌት ናይ ህዝባዊ ግንባር እናኾነ መፂ ማለት እዩ።
2: እዚ ዞባ ዓባይ ደንከልያ ኣብቲ እዋንቲ ስርዓት ደርጊ ወይ ከዓ ስርዓት ኢሰፓ መንግስቱ ሃይለማርያም ንዓባይ ደንከልያ ኣብ ራእሲ ገዚ ወይ ከዓ ፍሉይ ምስ መንግስቲ ማእከላይ መንግስቲ ከም ትራኸብ እዩ ገይርዋ ምስ ኩሉ ፀጋታታን ወደባታን ባሕራን ብቐጥታ ኣብ ትሕቲ እዝናቱ ሓደ ጀረናል ጥላውን ዝብሎ ህዝባን ዊታን እሱ መሓዳር ነሩ ቀጥታ ከዓ ምስቲ ማእከላይ መንግስቲ ናይ ኢትዮጵያ እዩ ዝረኸብ ዝነበረ ኣብቲ እዋንቲ ማለት እዩ።
3: ጸላኢ ዝገብሮ ዝነበረ ናይ መወዳእታ ናይ ተስፋ ቅብፀት ኣብ ግምት እቲኻ ትውግእ ኣዝዩ ሓያልን ተረይርን ነይሩ። ብድሕሪ እዚ ውግእ እዚ ውድብ ነስመራ ንምእታው ዝተገብረ ፃዕርታት ብዙሕ ምቹእ ታሽሙ ስለ ዘይነበረ ብወገን ደቡብ ተፈቲኑ ከምቲ ኩልሃና ንፈልጦ ዕውት ኣይነበረን እቲ መጥቃዕቲ ኣብ መወዳእታ ፕሬዚደንት ኣኼባ ገይርልና ናባፅዕ ማለት እዩ ካብ ዓዘዝቲ ብርጌት ንላዕሊ ዘለናይ ኣኼባ ተገይሩ ናይ ግድን ኣስመራ ክንኣቱ ኣለና ኩነታት ከምኡ ዘገድድ ኣስመራ ንክንኣቱ በየናይ መስመር ባር ክንጥቃዕ ኣለና ኣይናይቲ ዝመችዐ ቦታ ኣስመራ ንክንኣቱ ተባሂሉ ናይ ክልተ መዓልቲ ክትዕ ተገይሩ ብሕርዚ ዋና ፀሓፊ ብፃ ኢሳያስ ኣፈወርቂ ነፍሰ ከፍ ክብለ ሰራዊት ሓደ ምሩፅ ቦጥሎኒ ከተውርድ ከም ዘለዋ ቁፅሪ እውን ተነጊሩ ካብ 500 ዘይውሕድ ሰብ ተባሂሉ ኩላትና በቦጥሎኒ ሰዲድና ኣብ ሕርጊጎ ናይ 3-4 ወርሒ ዝኣክል ተዓሊም ተኻይዱ እንደገና ኣኼባ ተገይሩ ትሕጂ ዘሎ ምርጫ ብዓንሰባ ኣይከኣልኒ ካብ ዝተባሃለ ብደቡብ ኣይከኣልኒ ኣይከውኒ ካብ ዝተባሃለ ብግንዳዕ እውን ከምዘይከውን ካብ ዝተፈልጠ ተሓደ ማራፂ ጢዖ ከም ታርጌት ተወሲዳ ናብ ጢዖ ከይድና ክነጥቅዕ ጸላኢ ከዓ ናብ ጢዖ ምስ ተጥቃዕና ገላ ክልተ ሓደ ክልተ ክፍለ ሰራዊት እንተኣጉዲልና በቲ ዝጎደለ ንቓዕ ተጠቂምና ናይ ምእታዊ ዕድላትና ዝሓሸ ክገብሩ እዩ ተባሂሉ ስለ ዝተወሰነ ሽዑብቲ ኣኼባ ምስማና ፕሬዚደንት ነዚ ውግእ እዚ ዝመርሕ ብፃይ ገረዝጌር ዓንዲ ማርያም ውጪ እዩ ኢሉ መዚዙ ናይ ፓራኮማንዶ ትምህርቲ ወሲደን ክልተ ብርጌድ ብቑዓት ብርጌዳት እኹል ዓቕሚ ዘለወን ኮይነን ስለዚ ናይቲ ሓንቲ ብርጌድ ኣነ ነይረ ወዲ መምህር ናይቲ ሓንቲ ብርጌድ ከዓ ተኸስተሂል ነይሩ ማለት እዩ።
1: ኣነ ከዓ ምስም ደድልዩ ሰራዊት መሪፅ እዮም ተኸስተሂለ ነኒኻ ትብሎ ፍፁም ወዲ መምህር ምሳዮም ነይሮም እዞም ክልተ እዚኦም ኣካላዊ ድዩ ክእለስ ውስድርና ብሓሽም እዚኦም ክኸት ክእሉ እዮም ሳሰይቲ ናይ ኮማንድ ባዕለ እያ ላዕሊ ሓላፊ ዝኸውን ውጩ ብቑዕ ኣዛዝ እዩ ናይ ትሕቲኡ ዘሎ ርእሶ ዘኽብር እዩ ንትሕቲኡ ዘሎ ተሓዛ ከዓ ምዕቡል እዩ ኣተሓዝኡ ሲ ፍሉይ እዩ። ኣብ ከምዝ ዝኣመሰለ ርሑቕ ቦታ ብቕድሚኻ ብድሕሪኻ ንሓላዊ ዘይብልካ ክትከይድ ንድሕር ኮይንካ

0: ናሳብ ሓላፊኻ ክህልወካ ኣዝዩ ገዳሲ እዩ። ሓላፊኻ ከዓ ብሰምዓካ ትንሕር ኮይኑ
1: ምሳና ብቑዕ ዕጥቂ ዘለዎ ናይ መካናይዝ ኣሃዱ ተበጊሱ ናይዚ ኣዛዚ ምስ ገረዝጌር ዓንደ ማርያም ምስ ውጩ ከም ካልኣዩ ኮይኑ ዝሰርሕ ናይ ከቢድ ብረት ማለት እዩ ቻይንስ ነይሩ ወይቶም ከም ኣዛዚ ብርኬት ከዓኒ መኮንን ገብረኣብ ነይሩ ማለት እዩ።
2: ካልእ ኣማራፂ እንታይ እዩ ተቢሉ ሓደ

0: ናይ ወያነ መደብ ከዓኒ እዝናሃና መደብ ድወፀ ከዓኒ እዚ ናብ ጎላጎል ደንከል ምፍዋር ማለት እዩ። ስለዚ ኣብዚ ምስማለት ደንከል ክንወፍር ከለና እቲ ዓቕሚ ናይ ፀላኢ እንታይ ይኸውን ኣሎ ማለት እዩ ይመቓቕል ኣሎ። ብፍላይ ውሽጢ ናይ ኢትዮጵያ ከዓኒ ከቢድ መጥቃዕቲ ናይ ወያነ ስለ ዝገበሩ ኩሉ እቲ ኣድህቦ ናይ ፀላኢ ናና ናባና ኣብ ናይ ኤርትራ ምክልኻል ዝነበረ መንፈሱ ኩሉ እቲ መንፈሱ እንዳተቀየረ ኮይኑ ሕጂ እዚ ናይ ደንከል ከዓ ናና ከዓኒ ምናልባት ከም ዓቕሚ ዝወፈርና ውስናት ኢና ማለት እዩ። ሓንቲ ወጠሎ ናይ 85 ሓንቲ ወጠሎ ናይ 96 ሓንቲ ወጠሎ ናይ ኮማንዶ 16 52 መካናይዝድ ከዓኒ ሓደ ብሪገድ ናይ 63 እዩ ነይሩ። ምናልባት ኣብቲ ናይ ዓቕሚ እቲ ዝወፈረ ስጋብ 15 ታንክታት ኢና ዓፂቕና ከይድና 12 ኹም ረሻሽ ነይሩ መዳፍዕ ከምኡ ገለ 4 ነይሩ ፋሎል ቢኤም 1 ነይሩ 130 ከዓ ስጋብ 2 እዚአን ሒዝና ኢና ተበጊሽና። መጀመርታ ቅድሚኒ ደንከል ምፍዋርና ግን ንፀላኢ ኣብዚ ናይ ዳህላ ማለት ደብዳብ ከነካይድ ዘቢሉ ብኡ መጠን ከዓ ኣብ ይረፋለ ኣፅዋራትና ተኸኢልና ንዳህላ ክንሃርም ጀሚርና ኣብቲ ዝገካየና ደብዳብ እውን ዳርጋ ውፅኢታዊ ነይሩ። ብዝኾነ ግን ናይ ዳህላክ ዝነበረ መጥቃዕቲ ንግዚኡ ዶ ኣቢልና ኣብ ምሽብሻብ ናይ ንደንከል ኣቲና ማለት እዩ።
1: ህዝባዊ ግንባር ኣብ ግንባር ግንዳዕን ደቂ ኣምሓረን ምስ ፀላኢ ዘካይዶ ዝነበረ ጥምጥም ንፀላኢ ኣዳኺሙ ኣብ ውስን ከባቢ ሓፂሩ ትልኽ ከብሎ ምጀመረ ገጹ ናብ ምብራቓዊ ጎላጎል መሊሱ ነዚ ኣብ ዳህላክን ኣብ ደንከልን ዓስኪሩ ዝነበረ ፀላኢ ንምድምሳስ ቆላሕትኡ ጀሚሩ። ብመሰረት መጀመርያ ነቲ ኣብ ዳህላክን ናኹራን ዓስኪሩ ዝነበረ ፀላኢ ደምሲሱ ንምቁፅፃር መፅናዕትታት ኣካይዱ። ማዕረ ማዕሪኡ ደሴት ዳህላክ ንምቁፅፃር ውሑድ ፍሉይ ሓይሊ ካብ ግንባራት ተሳሒቡ ንገደም ከባቢ ባፅዕ ከም ዝወርድ ድማ ተገይሩ።
2: ኣብቲ ወፍሪ ናይ ደንከል መጀመርታትን ቦጦልንታት ፓራኮማንዶ ቦጦልንታትን ንሕና ከዓ ከም ተልእኮ ንዳህላክ ኣብ ግምት ዘእተወ ስለያ ካብቲ ናይ ክፍሎ ሰራዊት ሓንቲ መስርዕ ኣቦታና ገዲፍና ክልተ መስርዕ ኢና ወሪድና ማለት እዩ። ካልእ ምናልባት ናይ ከቢድ ብረት ሓደ ወጠሎኒ ከምኡ ከዓ ናይ እምዳድ ካብቲ ክፍሎ ሰራዊት ሒዝና ዝወረደኒ

ብጦልንታት ባራ ኮማንዶ ብጦልንታትን ንሕና ከዓ ከም ተልእኮ ንዳህላ ካብ ግምዝ ዘእተወ ስለያ ካብቲ ናይ ክፍሎ ሰራዊት ሓንቲ መስርዕ ኣቦታና ገዲፍና ክልተ መስርዕ ኢና ወሪድና ማለት እዩ። ካልእ ምናልባት ናይ ከቢድ ብረት ሓደ ወጠሎኒ ከምኡ ከዓ ናይ እምዳድ ካብቲ ክፍሎ ሰራዊት ሒዝና ዝወረደ ነይሩ ወዲእታይ ተዕላማ ንዳህላ ካብ ግምዝ ዘእተወ እዩ። ከምኡ ክኸውን እንተኮይኑ ከዓ ባሕር ወለድ ትምህርቲ ክመሃር ኣለዎ ንትን ብጦልንታት ንሕና እውን ምስእንታ

0: ኣተኹም ዶ ደቀይ ደቂ ማህፀነይ ኣብ ማህደርኩም ኣተኹም ዶ ደቀይ ደቂ ማህፀነይ ኣብ ማህደርኩም ኣብ ዓለም ትነብሩ ሃወልቲ ኮንኩም ኣብ ዘማይ ትነብሩ ኣብ ብርሃንኩም ዓደይ ኤለትርያ ለምለም ብርሃን ኮይን ክንበርለይ ንዘለዓለም ዓወት ንደቀይ ንዓለም ምልእቲ
1: እዚ ረኺብና ዘለና ፀጋ ሓጎስ
0: ንኽሓጉሸተሓጉሸ ደይስዎ ኣብ ዓዲ ይወለድ ደይስንክል ኣብ ዓዱ ኣይፈጠር ሕጉሽቲ ካኣኽለኒ ክብሪ ስፋሕ ምስ ድምባረኽ ንፈጣሪ

ውሽጢ እቲ መስርሕ ናይ ኣዳ ምፃ ፀገማት ዝበሃል ዳርጋ ኣይጋጥመን ክበሃል ንክእል ሙሉእ ብምሉእ ስኒ ልዕሊ ተፀበና እየ ነይሩ ህዝቢ ዋላ ጥኑሳት ከይተረፋ ሓረሳት ከይተረፋ ሽዑ ለይቲ ዝሓረሳ ኣብ ገሊኡ ተሰኪሞም ደምፅኦ ነይሩ እንደድመፃ ዋላ ውን ጠናታት ሽዑን ሽዑን ዝሓረሳ ብዙሓት እየ ነይረን ኣመንሳዓ ልዕሊ 20 ዝኾና ነይረን ኣብ ኣስማት ልዕሊ 12 ነይረን ኣብ ቦጎስኩም ምኽማን 3 ነይረን ለስኒ ዋላ እቲ ህዝቢ ክሳብ ክንዲዝ ዝኣክል ቅሩብነት እዩ ነይርዎ ዋላ ኣብ ገሊኡ ንሕና ብዙሕ ይንደፋሉ ነርና ክፀንሓ ግን ዓመታት ዝደመናሉ ቃልሲ ስለ ዝኾነስ መደምደምትኡ ክንርኢ ኢና እጃምና ኢድና ክንመልስ ኢና ዕዳ ስዋዓትና ክንከፍል ኢና ዝብል ተኣሽሚ ስለ ዝነበሮ እቲ ህዝቢ ናይ ሓቂ ብምሉእ እዩ ተኣሽሚ ተሳቲፉ

ኩሉ ምስታፍቲ ህዝቢ ፅቢትና እዩ ነይሩ ከምዓንተ ይጠቀስኩልካስ እዩ እትረፍ ሎም ኮፍ ኢሉ ሰላም ረኪቡ እንታይ ካ ደሊ እናተባሃለ ስኒ ኣብ ትሕቲ ሳንጃን ዓረርን ከማሲ እናፅነት ከም ዝደሊ ብርህ ነይሩ።

0: እዚ ጀነት ይበሃል። ዘምልቅና ተሰዊኦም ርኢኻ ኣብ ጥሜት ካብ ዘምስኻሞም ዘምፅልና ናፅነት ንዓና ንደቅና ንህልዋት ተኳን መንግስተ ሰማይ ዝበረሎም ንዓና ከምቲ ባንዴራና
1: ብጣዕሚ ዝካር ነቶም ስዋት ነቶም ፅቡቓት ጀባጅብን ነቶም ፅቡቓት ቆልዑት ንኣሹ ዕድመን ዕድሚአን ዘይመነው ነዚ ነተን ዘይመና ኣበድአን ዘይተመልሳ ኣበቦኦም ዘይተመልሱ ንምዝካር ሰላምታ ናይ ኩሉ ወለድና ይብፃሕኩም ዘንደቀይ ብመንፈስ ክበብል ወርስኹም ስምዑ ርኣዩ ዳርጋ ዝርኢኹም ንሕና ርእና ዳርጋ ዝርኢኹም ንሕና ተሓጉሽና ዳርጋ ተሓጓስኩም ኣጀኹም ዘንደቀይ ቀሲና ኢና ቕሰን ኣቤታትኩም ኣይሓዘናን ተሓጉሽና ኣይበኸናን ዘፊፍና ናፅነትና ረኺብና ኢና ኣጀኹም ኣያት ንሓፋሽ ከምዝርሂና ዘለ የርህቦ

ህዝቢ ኤርትራ እቲ ናእስታት ሓደ ወለዶ ተነፊግዎ ዝነበረ መሰር ርእሰ ውሳንኡ ብሓይሊ ብረት መሰረጋገፀ ረፈረንደም ብምድማፅ መሰር ርእሰ ውሳንኡ መደምደምታ ኣብ ዝገብረሉ ዝነበረ እዋን ዝነበረ ስምዒታት ናይ ህዝቢ እንታይ እዩ ዝመስል ኢኹም ኣውራጃ ብኣውራጃ ክትከታተልዎ ፀኒሖም ዝኸበርኩም ተኸታተልትና ምናልባት ከምዚ ክንዕዘቦ ዝፀናሕና ኣብ ስገፅ ናይቲ ህዝቢ ኣብ ስምዒታት ናይቲ ህዝቢ ዝነበረ ስምዒታት ምስ እነንብቦ ድማ ህዝቢ ኤርትራ ማዕርክ ንደይ ናፅነት ሓያል ሸውሃት ከም ዝነበሮ ሓያል ድሌት ከም ዝነበሮ ባዕሉ ዝዛረብ ኣብነት እዩ። ምናልባት እዚ ናፅነት እዚ ወይ ድማ እዚ ዓወት እዚ ሳላ መስዋእቲ ናይ ብሉፃት ጀጋኑና ዝተረኸበ ስለ ዝኾነ ድማ ዘለኣለማዊ መጎስን ክብርን ንሰማእታትና ኣብ ዝቕፅል ክፋል ድማ ብወክልቲ ኣህጉራውያን ትካላት ዝተዋሃበ ግብረ መልሲ እንታይ እዩ ዝመስል ሱ ጥራይ ዘይኮነ ኣብ ዝተፈላለየ ሚድያታት ናይ ዓለም ዝተዘርግሐ ንናፅነት ኤርትራ ዝእወጅ መግለፂታት ከ እንታይ እዩ ዝመስል ዘደሰስ መደብ እውን ሒዝናልኩም ክንመፅእ ኢና። ሰላም።

እንታወት ኤርትሪያ ጥልመት ለትነብር እትኪት መንበሮ መሪር ትትላኬካ ለይ ሰውረትካ እግልትሽነ እንዲቡ ሓመል ማሎም ወዳይካ ወድመኒ ኣድም እግል ከብዱ ለየታ ይኮለ ነብር እግል ሕሰቡ እግል ፈክር ዓውል ከምሰል ኣለቡ እምበል ምድር እምበል

ከሚቱ ለሰበብ እላ ሸባብ ትነብር ልሕሌት ፍንጌ ፍንጌ እትክልኣ ማእከለት ኣንጎጌ ክብድ እንደ መልአት ንፍስ ንትትገርም ኩሉ ብላሽቱ ታሪኽ ትውለዳዩ ሰኒህለየ ኮለ ልብልቲ ምድሩ ኢናዩ ግራ እንተትረሳዓን ሰቡ ዋላ ንዋዩ ወላ ኣሚር ልግባእ ኩሉ ለቀብለዩ ላኪን ሙንሽም ዓሊ ሃበይ ሓይስ እትሞዳዩ

ስምዖን ሰሓኩም ሓዊ ሸባብ ኣብ ቡር ትተዓደው ባጅላብ ሓሰት ትቅርኦ ባጀዋብ እቲ ምድርኩም ኣቕብሎ ሽከ ሰዋብ ሳፍራ ትፈደላ ለመፅጋብ ኦሮፋ ዞላ ተሽል እላ ምድርና ኣልፍ ፈርሶታት ወልድ ሰበትሊ ሕናግል ምድር ወምድር ድላቱ ወባ ቃሊ ደምና ዓውቴና ኣኪኪ

መጋብሩ ድሃር ክበልኩ ስክርክር እናበለ ንመፈጠሩ ድሃር ዳ ኣጋሐሉ ንኣዋሩ ኣድና ኣፅዲፎ መንገደሉ ለካ ባሃንጀሩስ ደርጊኡ ነይሩ ንምደይ ግዜ ወሲድ ዘረድአካ ኣንወከ ኣርብሸካ ቀስ ናበለ ሙሩ ቀፂሩ ሃቀኛ ታሪክ ምዝንታን ጀሚሩ ታሪክ ክኣሎ ምስዋዕሮ መግዛእቲ ካብስሩ ክውርኮ ሓፋሽካ ይወደ ብታዶ ብስር ሓሊፉ ኩሉ ተሰጊሩ መተካታ ዘይብሉ ተኸፊሉ ደርጊ ብባ ግንባር ተሳዒሩ ሃገር ምስ ቀያሓንታ ኢለያ ናብ ባርነት ትድርብያ ሕሰሚያ ናብ ሃገር በያ ትዝክርዎ ዶ ውዮ ንናፅነት ኣድሚፅና ብቅርፅና ሽዕርና ብድምፅና ድማ ዛዚምና ሪፈረንደም ሪፈረንደም ቀያሓንታ ኢለያ ናብ ባርነት ትድርብያ ሕሰሚያ ናብ ሃገር በያ ሃገር ምስ ኮነት ነፃ ኣቲና ናብዳግማ ይንፃ ዋሻይ መሰዩ ጀሚሩ እዩ ነገና ኣጋጢሙና ፈተና ሳሰብ ጎራት ኩናት ኣትና ዝን ተሸጊሩ ክቡር ህወት ተኸፊሉ ምጭቱ ተጠማት ሃገር ኣላትና ግናት ይቅበፀ እቲ ሳነን ደመኛና ሓሳራት ከወያፁ ሕጂውን ድልዋቲና ንዝመፁ እዚ ንመምር ኣተውቅል ሓሳእ ስዋኣት ንዘክር ክሳድና ኣድኒና ቢልና እንደቃ ድምፅና ፊና ደው ምስ ወላ ህምር ይጋሪ እንድዑ ህያዊ ነይሩ ወላይ ንፋኛዎ በርቀዊ ማእታ ንፅንካለኒ ለበዋታ በሬ ጭድርሱ ብኣብታ የቐኒየለይ ኢለ በረኸቴ ካብ ቤት ትምህርቲ ቤት ትምህርቲ ጎራይፍ ኣይ

0: ኣለኻ። ኣና ብሻም ደቃ ሰብ ንፁር ዕላማ ወትሩ ቀዳሞት ኣብ ኩሉ ዓውደ ፕሪማ፣ ወትሩ ቀዳሞት ኣብ ኩሉ ዓውደ ፕሪማ፣ ኣብ ቃልሲ ጀጋኑ፣ ኣብ ትምህርቲ ብልጫ፣ ኣብ ስራሕ ኮተ፣ ኣብ ስፖርት ቻምፒዮን ዓዲ ኣባት መርባታን ሓመድ እድሪስ ኣዋተን ሎሚ ከኣሞ ዶክተራትን ፕሮፌሰራትን ናኽቲታ ፍልጣ ብዓለም ብሓድነት ኮነ ፀጥታ ኣብ ስፖርት ካልኦ ከም ቢንን ኣሌክሳንደርን ባታ ወናኒት መጥኒ ንግዲ ቀይሕ ዓሪ መሬታ ዝመቆራሕ ምልትን ፍረታትን ዘፍሪ ባሕራ ሃብታም ዓሳታትን ማዕድናትን ዘጥሪ ኣየረ ምቁር ዝብላዕ ከም እኽሊ ኤርትራ ዓደይ መመሊስ ክመቅሪ ተባሃጊት ይኽትዕምቢ ብትፈሪ ፅርሒ ይኽትዕወት ብግብሪ ንበርለይ ወትር ክበሪ ዛበበቆል ሕጊ ካብትንቲ ጀሚራ ብጭቃ ዓድር ነዋታትን ዝነበራ ምሕደራ ባይታ ዝተኸለት ኣብ ትሕቲ ዳዕሮ ሰግራ ፅላታ ዝሰዕረት ሓድነት ህዝባ ኣብልዲላ መምህራ ናይ ፍቕሪ ንውላድ ንባዕላ ኣዴታት ዝዕበያ ደቀይ ዝያደይ ውላይ ነበላ ካብትንቲ ጀሚራ መሰል ቆልዑን ኣዴታትን ዝተሰነደላ ዓዲ ጀጋኑ ኣዴታትና ማዕርነትን ብቕፅበት ዘረጋገፃ መትሕት ምስከበሳ በቃሪ ህዝባ ሸዓተ ብሄራት ተቐበልቲ ጋሻይን ኢደን ቆሪፃን ዝህባ ህዝባን መንግስታን ሓደይ ከማይ ከም ፀባ ኣይትዕበን ብዓወት ኣይትሰዕርን ብፀበባ ሃገረይ ትምህርና ልኽ ኣጀቁሰኒ ልዕሊ ድባይ ወደብ ከም ትውንኒ ከም ሰመነልኪ ናይ ኣፍሪካ ሲንጋፖር ከም ትኾኒ ሰላምና ዝውዓስኩምና ቅሳን ጀጋኑና
1: ነዚ በዓል ንምድማቕ ንዓመት ሙሉእ እዩ ስራሕ ተኻይዱ ፃዕርታት ወከልቲ ባህሊ ስፖርት ጥዕና ዝተሳተፍዎ መምሃራን ተሳተፍዎ ተምሃሮና ንዓመት ሙሉእዮም ነዚ ፃዕርታት ዝያካይድ ሞ ናይ ብሓቂ ዝነኣድ ፅቡቅ ዝኾነ ስራሕ ከዓ ሰሪሖም ኢና ንሓስብ እዚኣቶም ንኣይስቲ ወለዶታት ናይ ብሓቂ ካብቶም ዘለና ዓበይቲ መምሃራኖም ማያታቶም ኣቦታቶም ኣሕዋቶም ብዙሕ ነገር እዮም ዝምሃሩ ካባና ንላዕሊ ከዓ ንሳቶም ክሳተፍዎ ኣሎ ምክንያቱ ፅባሕ ንግሆ ንሳቶም ወረስትና ወረስቲ ሕድሪ ተቐበልቲ ሕድሪ ክሳብ ዝኾኑ እዞም ተምሃሮ እዚኦም ልዕሊ ዝኾነ ማንም ሰብ ክሳተፍዎ ይግባእ ብወገን ወለዲ ይግበር እኳ እተኾነ ዝያዳ ኣብ ደቅና ካባና ጀሚርካ ንወለ ጥራሕ ዘይኮነ ካብ መምሃራን ወለዲ ኩላትና ኣብ መፃፃእ ናይዚ ሃገር እንታይ ሓሊፉ እንታይ ተኸፊሉ ስለምንታይ ከናፅነት ብኸመይ መፅኡ ዝኣክል ሓበሬታ ክነስንቆም ይግባአና።

ከም ትምህርቲ እውን ከም ማዕዳ ኣብ ነፍሲ ወከፍ ንገብሮ ናይ ደቅና ኣበርክቶ ዝያዳቶም ቆልዑ እዚ ንብሎ ዘለና ናይ ናፅነት ኣማፃፃ ናፅነትና ሓበሬታ ክንህቦም ይግባአና።

0: ለኒኺ ለኒኺ ዘጓለይ እዛ ጓለይ ናፍቆት እዩ ከምዚ ገይርኒ ናፍቆት ንሓይሊ
1: ብህዊ ደቂ መስርዐይ ደቂ ጋንታይ ንኹል
2: እንተይሞ ንዓቐንኳዕ ሕጅረ
0: እሺ ንዕ
2: ዝብል

0: ጅባዕ ርባዕ ርብሎ ጌና እዚ ሕማም ዝኣይወፃሎም እንደሎ
1: ሰሚዒ ንደ መሪሓ ወይ ኣበይ መጋድፊ ኢልካ ዮም ኢኻ ካብ መዓሳት ሒዞም ድዮም ክሰብ ጅባዕ ርባዕ ርብሎ ካብ ከብዲ ድያማት ሒዞም ካብ ባሃጎም ናወቦም ካብቦም ናብ ኣሕዋቶም ካብ ሃቶም ናቦም ካብኦም ድማ ናብ ደቆም እቲዮም ደቆም ካብ ምሽክናት ሓድሽ ልቢ ከይሒዙ ዛረየ ዝተበለየ ልቢ ሒዞም ሓሶምና ንዚያ እምበር ብሻንኬሎ ቀቀዲሖም ቀቀዲሖም ቀቀዲሖም ቅደም መስገሮ ነይሮም እዋ እንታይካ ሓቂ ስጋ ማማ ወላ ብፍስተ ወላ ብወት ቀደም መስገሮ ነይሮ በጃኸስከ ሲ ካሉና ትበለና ንዓናይ ክላስ እትወና
0: የንፃብደ ከየደሎም ሳር ሽጎር እምበር ባህሪ ኤርትራ ወላ ኣልዒሎም ተወሰሮ ብስግረደም ተመልሰ
1: ኣተበጃኻ
0: ሸርሽጎር እምበር ኣነ ዘለኹ ጅግና እሱ ዘለኹ ጅግና እሳቶም ብምሉኦም ዘለኹ ጀጋ ምስ ባህርና ክንምተል ንሕናይ ጥረይ ክላስ ናትውና
2: ቶባት ዓርከ ዘናባይ ተናቕፋን ኣለዋ ወይለን ንዕርበደን ሎምዳ
0: ንዓደይ ኣሎምዳ እንታይ ግድኻ ወላ ሃገሮም ንዒና ካብናትና ኣመሓዳር ክንገብረሎም ኢ
2: عليك الله انت كنقاده توماس هاغورم دلي ما يغبرون تمشي لنا معنا دم زوم حاضرنا
0: اتا توماس سلام يا فلاني ما غسناني بقى وسي يتزعش هدا راي تقوم غوره بيتنا وسي سلامكم دغبرون معنا يا اكل مشواتنا
2: سبحان الله والله اسكبك
3: هاي لبي سقابته
2: قوم قام يغرنا انا نبينا قنا غوره بيت بتعنا
0: ايه بتاي نبينا خلينا هاجر كنت عدل كفا بات رسع
2: ኣብሽር ኣብሽር ዓርከ ኤረላ ገር ኣትማዓን ዝከበጀኻ እግዕ ንበል
0: ድሓንዲ ክደኣምንረ
4: እትናቶም ዝገብርዎ ዝነበሩ ዋላ ስሓቅ ዋዛ ፀወታ ኩሉ ኣብዚ መፅሓፍ እዚ ተደሪሱ ንትምህርቲ ኢሉ ቀሪቦቶ ዝነብር ኣነ ክምህር ብጣዕሚ ደስ ምበለኒ ነይሩ
2: ሓቂ ክኺ ወላ ኣነ እውን ትናይ ጭርቃ መፅሓፍ ተፃሒፉ ተሓቲሙ ተምሃርዎ ክምሃርዎ ደስ ምበለኒ
4: ኣነ ክምልዛጓለይ
2: ኣበይ ለዩ ዝኸውን ኮይኑ ተዘርየኒ ዝኣምላኸይ ቅድሚ መልሰይ ግን ሓንቲ ዕላላለ ክኣሚለኩም ዞም ደቀይ ሓደ ግዜ ኣብ ጭርቃ ንገሊ ሓደ ሚካኤሎ ዝበሃልሲ ናብዚ ዳገድሊ ምስገባ ነይሩ ሕጂ ሲ እቲ ሚካኤሎ ቲ ምስገባ ሰሚዑ ናብቲ ዳ ምስገባ ምስ ቀደሲ ሻብ ናይ ክፍሊ እዩ ተበዝዩ ትምዝገባ ከዓ ረባዕ ግፍሊ ግን ምስግብዮ ሽዕቡ ሚካኤሎ ተመሊሱ ኣብርኣ ሻምናይ እንደ ከመይ ገይረ ረባዓይ ክምዝገብ ገሊ ትምዝገባይ ከዓ ሕጊ ሕጊ ከምኡ ገለ ምስበሎ ተኻቲዖም ተኻቲዖም ተኻቲዖም ሽዕቡ ብሓንቲ ሰበና ተሰማሚዖም ዞም ደቀይ ኣብ ናይ ንጎ ካልይ ክፍሊ ይምር ኣብ ናይ ምሸትካ ረባዓይ ክፍሊ ይመሃር ይበኩም ዞም ደቀይ በሩ መመልሰይ ክኸይድ መጋድልቲ ብፆት ብፀይቲ ኣብ ጭርቃ ንገሊ ታሪክ ኩሉ ሰነድ ወለዲ እንጠላይ ጭርቃ ክንደይ ምጠዓመ ኣብ ክፍሊ ክምሃርዎ እንተይ ዝርኢ ሸዓን ሸዓመትኩም ናይ ብፆት ደቀይ ኣለኹም ዶ ላዕለዋይ ክፍሊ ዘ ትምህርቲ ሓደራ ክምዛለበዮ ኣብ ዝብፅሕ ኣካል ኣብፅሑለይ ጭርቃን ክዕለል ታሪክ ክውቀብ ስሪ ክውቀብ ከይወት ክነብር ኩን ኮይኑ ክርአኒ ይደሊ ኣለኹ ሓደ ራኹም ዞም ደቀይ ሓደ ራኹ ሰሚዕኩም ውን ኢሎ ኣለኹም ዶ ሓደ ራኹ ሓደ ራኹም ዞም ደቀይ ሓደ ራኹ
5: ሕራይ

0: መምህርታ መበገሲና ዳርጋ 6 ወርሒ ኣቢሉ ይኸውን ኣነ ከም መምህር ካብ ዝመፅእ ኣብዚ ቦታ ዓመት ገይረ ኣለኹ ልዕሊ 6 ወርሒ ይኸውን ከዓ እዚና ኢሎም ማዓንቲ ፅምብል ድረኣኹሞ ልዕሊ 6 ወርሒ ይኸውን ኢና ትሬን ጌርናሉ ትማል ዓርቢ ከዓኒ ኣብ ኣብርሃ ባህታ ብናይ ቤት ትምህርትታት ውድድር ተወዳዲርና ነርና ሎም ማዓንቲ ከዓ ናይ ቤት ትምህርትና ፅምብል በዓል እዩ ነይሩ ብጣዕሚ ንፉዓት ተምሃሮ እዮም ከምዚ ዝረአኹሞም ትሽዓትኡ ብሄራ ተወኪሎም ኣብ ግጥሚ ኣብ ደርፊ ኣብ ሳዕስዒት ኣብ ድራማ ን24 ጉንበት ይገልፅ ይበቂዕ ዝበልናዮ ትሕሶታት ሒዝና ቀሪብና ውዒልና ከም ዝረአኹማ ከዓ ወለዲ ተምሃሮ መምሃራን ብምልኦም ሕጉስ መንፈስ ሳና ውዒሎም ብጣዕሚ እዮም ንፉዓት ገርመኩም እቲ ዝዓበየ ነገር ድሌት እዩ ካብ ኣነ ድሰራሕክዎ ካብቲ ኣነ ድዓለምክዎም ንላዕሊ እቲ ናቶም ድሌት ተዓቢ ነይሩ በብኣማፃፅኦም መጀመርታ ክላስ ክላስ እንዳዘርኩ ብሓንሳብ ኣኪበ ከምዚ ዓይነት መደብ ኣሎ ድሌትን ብቕዓትን ዘለዎ ተምሃራይ የመዝገብ ኢሉ እዮም ብምሉኦም ተመዝጊቦም ገለ እውን ደላይ ይክእሎ ደይክእሎ ኣሎ እጂ ካብ ከይከኣለ ክተድልዮ ከዓ ነቲ ደላይን ድሌት ደይብሉን ክተክእሎ እዩ ዝበለፀ ነገር ከምኡ ጌርና ነዚ ኩሉ ዝበልኩ ካ ግዜ ወሲድና ገሊኡ ብታዕሊም ገሊኡ ብድሌት ገሊኡ ብተውህቦ ከዓ ኣብዚ ናይ ሎም ማዓንቲ ዕውት ደረጃ በፂሕና ማለት እዩ ዓብ ተራ ብፍላይ ከዓ ኣብ ህፃናት ማለት እዩ ከምዚ ዝወዓልናዮ ብፍላይ ከዓ ኣብዚ ዘለናዮ ናይ መባእታ ደረጃ ተምሃራይ ሲ ካብ መባእታ እዩ ተምሃራይ ካብ መባእታ እዩ መጀመርታ ብሄራት ካብ መጀመርታ ክመሃርዎ ደሎ ኩሉ ካብ መጀመርታ እዩ ከምኡ ስለ ዝኾነ እዩ ከዓ ናብ ብሄራት ፀቒጥና ሰሪሕና ሕሪኦም ማኾንኩም ብምሉእ 9 እየን ብሄራት ኣልባሳት ኩሉ ነገር ሲ ካብ መጀመርታ ስለ ዝኾነ ካብ መጀመርታ በቶም መጀመርታ ክንጅምር ኢልና ዝገበርናዮ እዩ
1: ማይ ኔም ሳራ ፍጹም ማይ ፖም ታይትል ኢዝ ማይ ካውንትሪ ኢን ዘ ሆርን ኦፍ ኣፍሪካስ ጎልደን ላይት ዌር ዘ ሬድ ሲ ሚትስ ዘ ሞርኒንግ ሳይድ ኤርትሪያ ስታንድስ ኤ ላንድ ኦፍ ፕራይድ ኤንድ ማይት ኤን ኔሽን ቦርን ኦፍ ስትራግል የት ሻይኒንግ ብራይት ኢን ኣስመራ ስትሪትስ ኤ ሲቲ ኦፍ ስቶን ዘ ኢታልያን ሌግሲ ኤ ቴል ቱ ቢ ኖውን with the people the market vibrant the people warm and kind a nation that born of struggle my country a land of beauty and strength a nation that's found its voice and ready for life with the people proud and spirit free Eritrea shines a beacon of hope for you and me thank you for listening

ወብዓብኡ እኳ ነዞም ህፃናት እዚኣቶም ተቐበልቲ ሃገርን ድዮም ዝያዳ ከዓ እዞም ህፃናት እዚኦም ክምልመሉ ዝግብኦም እዮም ናይ ፅባሕ ተረከብቲ ከዓ እሳቶም እዮም ሕጂ ከዓ ንዓቶም እቲ ዘድልዮም ነገር እንዳገበርና ኮስኪስና ክንዕብዮም ኣብ ወለዶኦም ኣብቲ ናቶም ወለዶ ከዓ ድኾነ ውግእ ወረ ውግእ እንደይብሉ ክኾነሎም እምነየሎም ብወገን ወለዲ ኩሉ ወላዲ ካብ ገዛ ዩ ጀሚርካስ ንውላዱ ፅቡቅ ክኸውን ብፅቡቅ ክዓቢ እዩ ዝደሊ ከምዚ ኢሉ እንዳዓብየ ከሎ ከዓ ከምዚ መራኸቢ ከምቲ ሰብ ብማሕበር ብካልእ ዝራኸብ ከምዚ መራኸቢ እንዳገበርካ ቅነ መንእስያት ቅነ ተምሃሮ ቅነ ናእሽቱ እንዳገበርካ በቢግዜኡ ክግበርን እቶም ቆልዑካ ተሳታፍነቶም ዝለዓለ እዚ ክንሪኦ ዝፀናሕና ሕጂ ሲ እሳቶም ክገብሮ ወልካ ዘይትፅበየ እዩ ኣዝዮም ንፉዓት ቆልዑት ተረከብቲ ሃገር እዮም ሕጂ ከዓ ዕድመን ጥዕናን ይሃቦም ሓላዊ

0: ሰውራ ኤርትራ ሲ በዓል ንርእሱ ሓደ ካብቶም ተኣምራታት ናይ መበር እስላ ክፍለ ዘበን እዩ።
1: ዓወት ናይ ናጥነት ብቐሊሉ ዝመጣ ኣይኮነን።
2: ምስጢር ዓወትና ዝበሃል ፖለቲካዊ ኣራኣያ ብህዝባ ምባል ማለት እዩ።
3: ህዝቢ ሲ ጠበንጃ ዝሓደረ ወተሃደር እዩ። ስንቁ ንህዝቢ መፀ ውጉእ ብህዝቢ ይኸይድ ስውኡ ናብቲ ድሓን ዝኾነ ቦታታት ብህዝቢ ዓመድ ኣዳ መለብስ
4: ተራ ናይ ህዝቢ ክትገልፆ ኹምን ከቢድ እዩ።

0: ኣጣላት ይሓፅረካ እዩ።
1: ብደቁ ናብቲ ሰውራ ከም ዝሰለፉ ጥራሕ ዘይኮነ ንገዛእ ርእሱ ባዕሉ ዓጢቑ ምስቲ ተጋዳላይ ኮይ ተሰሊፉ መስዋዕትነት ኮፍ
2: ሰብ ኣይነብርኒ ኣብ ግዜኡ ጥራይ ዝገብር
3: ነዚ ከዓ ንስኻ ነቶም ደድሕ ዝመፁ እቶም ተቐበሉካ ንዓኸኹም ዮብፅሖም ኳ ንስኻ ነትኦም ከምኡ ናብዛ
4: ሕጂ ህዝባዊ ጉማር ኣብዚ ሰብሃለ እዚ ከዓ እቲ ቀንዲ ካብኡ ተዝኽኣለ ማለት እዩ።

0: ለካቲት 1990 ታሪኻዊ ዓወት ስርሒት ፈንቅል ተፈጺሙ። ክልተ ገጽ ድማ ክሕዝተራዩ። ሕብረተሰብ ኤርትራ ነቲ ዝደኸመሉን ዋጋ ዝኸፈለሉን ጐደና ቃልሲ ናብ ናይ መወዳእታ መድረኽ ክእንፍቶ እንከሎ፣ ወታደራዊ ስርዓት ኢትዮጵያ ድማ ካልእ ስምዒት ፈጢሩ። ምጽዋዕ ኣብ ኣተሓሳስባ ኢትዮጵያውያን ገዛእትን ኣብ ኣእምሮኦም ዘስረጽዎ እምነትን ምስጢር ህልውንኦም ምዃናን ብዘይበኣኣ ትንፋስ ዘይብሎምን ምዃኑ እዩ። ምጽዋዕ ኣፍ ደገ ባሕሪ ብምዃና እውን ከም ሱር ናይ ሓንቲ ብዙሕ ገረብ ከም ምቑራጽ ይምስልዋ። በዚ ድማ ናይ መወዳእታ ጫፍ መስመር ህልውናኦም ምዃኑ ከኣምኑ ግድን ኮይኑ፣ ህዝቢ ኢትዮጵያ ካብ ንራእየ ዝመውት ዝተኸፍለ ተኸፊሉ ንምጽዋዕ ጥሒዝካ ምእታው ዘዋጸናይ ዝብል ጐስጓስን ኣብ ሰራዊት ብምክያድ ቁልጡፍ ምውርዳ ብምግባር ናብ ሰፊሕ መጥቃዕቲ ይኣትዩ።
1: ሰራዊት ደርጊ እታ ሓንቲ ምንጭ ናቱ ዝነበረት ናይ ህወቱ ትንፋስ ትኾን ነበረት ከ ወደባዊት ባፅዕ ስለነበረ ወደባዊት ባፅዕ ምስ ተተሓዘ ከዓ ዝገብሮን ዝሰርሖን ነገር ትንፋሱ ስለተታሕዘ ፈቲ ጸሊኡ ንዕኡ ክመልስ ተደሓየለ ውግእ ኣብ ግንዳር ኣብ ግንባር ግንዳዕ እዩ ተኸይዱ።
2: ስንቂ ይርከብን እዩ ኣፅዋር ክውዳእ እዩ ሰብ ድመፅእ የለን። በዚ ነዚ ከበባ እዚ ፀላእ ብዕምቆት ይርእዎ። ኣብ መወዳእታ ከዓ ነዚ ፈንፂቡ ክወፅእ ክኽእል ኣለዎ።
3: ኣብ ናይ ፀላእ ዓብዪ ማለት ትግኣት ህላዊ ናቱ ስለ ዘምጣሉ ካብ ኩሉ ስለ ዘይተዓግተ ተኸልከለ ባጥዕ ንመምላት ዝግበሮ ፈተና ቀሊል ኣይኮነን።
0: ዓወት ስርሒት ፈንቅል ብደረጃ ዓለም ብዙሕ ትርጉም ዝውሃቦን ኣብ ውሽጢ ወተሃድራዊ ተመክሮ ጸሊም ኣፍሪቃ ሓድሽ ምዕራፍ ክምዝግብ ዝኽኣለን ስርሒት እናተባህለ ትንትናታት ክውሃቦ ግዜ ይወሰደ። እቲ ኣይከውንን እዩ ዝብል መክውን ዝኾነ ስራሕ ሓደ ካብ ዓበይቲ ስርሒታት ዘስመዮ ረቋሒታት ስለ ዝወነነ እዩ። ከም ዕላማ ነቲ ኣብ መብርቃዊ ገማግም ዝተካየደ መጥቃዕትን መቐጸልታት ደምሳሲ ስርሒት ሓርነት ኣፍዓበትን ብምንባሩ ኣብ ወተሃደራዊ ስርዓት ኢትዮጵያ ጥራይ ዘይኮነ ሰፊሕ ኣቓልቦ ማሕበረሰብ ዓለም ክስሕብ ተራእዩ። ኣብ ውሽጢ እቲ ዝተፈላለየ ኣቃውማ ዝነበሮ ኣህዱታት ወተሃደራዊ ስርዓት ኢትዮጵያ እውን ኣብ ትሕቲ ፍጹም ምቁፅጻርን ኣብ ናይ መወዳእታ ምልክት ሕቶ ምህላውን ዘይምህላውን ኣቐሚጥዎ።
4: ኣብ ትሕቲ ቁፅር ናይ ህዝባዊ ሰራዊት ምስ ኣተወ ሓንቲ እንኮ እስትንፋስ ዝነበረቶ ንሳ ስለ ዝነበረት ብተወሳኺ ብ130 ጌርና ንኤርፖርት እውን ኣብ ቁፅፅር ስለ ዘእተናዮ ሕጂ ወይ ክንጥሳ ኣለዎ ድኸፈለ ኸፍ ኢሉ ወይ ከዓኒ የለን ካልኣይ ኣቤታዊ ሰራዊት ዝበሃል ዓሪቡ ኣሎ ማለት እዩ ጠፊኡ ኣሎ ማለት እዩ።
5: እቲ ዕላማን እቲ ንክንጋደል ዘገድደና ተበግሶ ኣብ ደምና ዝሰረፀ ተሰዊዕና ራህዋ ክነምፅእ ጥራይ ዝብል ተሪር ዕላማ ናይቲ ሰራዊት ህዝባዊ ግንባር ንሱ ጥራእዩ ነቲ ዓወት ኣምፅይዎ እምበር ኣፅዋር ክንደኦም ስለ ዝሓዝና እሞ ማዕሪኦም ታንክታት ስለ ዝነበረና እሞ ማዕሪኦም ታንክ እዚ መዳፍዕ ስለ ዝነበረና ገላ ዓይነት ኣይኮነን። ብፕሮፖርሽን ክትሪኦ ከለካ ኮ ናህና ዓቕሚ ናይ ሰብን ናቶም ዓቕሚ ናይ ኣፅዋርን ናህናን ናቶም ናይ ሰብን ናህና ናይ ሰብን ክንሪኦ ከለካ ኮ ሰማይ ምድሪ እዩ።

0: ኩናት ፈንቅል ሓደ ካብ ዓበይቲ ዓወታት ህዝባዊ ግንባር ዘስመዮ ካልእ ረቑሒ እውን ብስትራቴጂያዊ መጥቃዕቲ ዝተረኽበ ዓወት ብምዃኑ እዩ። ስፍሓት ናይቲ ውግእ ነቲ ዕማም ክኽብዶ እኳ እንተኸኣለ፣ ኣብ ትግባረ ግን ንውህሉል ተመክሮታት መሪሕነት ህዝባዊ ግንባር እዩ ኣንጸባሪቑ። ኣብቲ ውግእ 150 ታንክታት ህዝባዊ ግንባር ኣንጻር ታንክታት ወታደራዊ ስርዓት ኢትዮጵያ ተራየን። እቲ ካብ ግንባር ኣፍዓበት ዝተሰልበ ጽዋር ነቲ ናብ ምብረቓዊ ገማግም ማለት ኣብ ምሕራር ስርሒት ፈንቅል ዝተሰለፈ ኣህዱ ህዝባዊ ግንባር ካልእ ቁመና ሂብዎ። እዚ ማለት ብኣንጻር እቲ ካብ 1978 ኣትሒዙ ክዓጥቆ ዝጸንሐ ናይ መዳፍዕ ዓቕሚ ካብ 85 ክሳብ 100 ኣቢሉ ኣሳቲፉ። ብዓብኡ ኣብ ጎልጎል ዝተኻየደን ናይ ነፈርቲ ደገፍ ዝነበሮን ብምዃኑ ዕማም ጸረ ነፈርቲ ህዝባዊ ግንባር ዝዓበየ ዕማም ክኸውን ደሪኹ።
1: ጉልበት ተኹስናህና ሓይሉ እዚ መንፈስ እዚ እንዳሓየለ ክኸይድ ከሎ እቲ ጉልበት ተኽስናህና እንዳሓየለ መፅ እዩ። እዚ ሕጂ ክልቲኡ ተደራሪቡ ሓደሽ ፅዋር ሰሊምና 130 ቢኤም 21 ሰሊምና ቢኤም 24 ኣምፂና እዚ ኣሻግረ ዝበሃል ብቋንቋ ናይ መኒኻ ትብሎ ናይ ኣምሓራ ማለት እዩ። እዚ ኩሉ ስለ ዝገበርና እዚ ጉልበት ሓይሊ ተኽስናህና ሓይሉ
0: ውዕደብ ምፅዋዕ ከም እስትራቴጂ ደሴት ክትበሃል ትከኣል። ንኣሽቱ መሬት ዝኣስራ ቦታታት ገዲፍካ ብባሕሪ ዝተኸበት እያ። ነዚ ደሴት እዚ ሓራ ንምውፃእ ዝተካየደ ፃዕሪ ከቢድ፣ እቲ ዝነበረ ምውሃድ ድማ ሓያል ምንባሩ ነቲ ስርሒት ብናይ ግዜ ቅልጣፈን ብናይ ቦታ ስፍሓትን ምውሃድን ሓያል ስትመት ኣንፀባሪቑ።
2: ካብ ላዕሎት ሓለፍቲ ትፅበየ ዝወሓደ ባዕለን ተንኣህታት ከዓ ዓበይቲ ስራሕ ክስርሓ ዝኽእላ ደረጃ እዩ። ነጂ ዋላ ዝገፋሕቲ ገፋሕቲ ግንባርሲ ብሰንክቲ ህዝባዊ ግንባር ኣብ ነዊሕ ጉዕዞ ዝፈጠሮ ሓያል እዝን ቁፅፅርን ብዙሕ ዘሰክፍ የብሉን ነፍስ ወካ ክርእሱ ክኢሉ ክዋጋእ ክእል እዩ። ዝድለ ዘሎ ዕላማ ካብ ላዕሊ ክመፀ እዩ። ነቲ ዕላማ ትግብር ምትርጓም ከዓ ነፍስ ወካ ብናቱ ብልሓት ብናቱ ፈጠራዊ ዝኾነ መንገዲ ሸሽጉር እንዳፈትሐ ኣብ መወዳእታ ዝኩሉ ሽግር እዚ እንዳተኣኻኸበ ካብ ታሕቲ ናይ ጋንታታ ጀሚርካ ደረጃ ክፍለት ሰራዊት ተኣኻኺቡ ሓደ ዓብ ኣረምሸሽ ዝኾነ ሓይሊ ትፈጥር።
3: ሓደ ተመክሮታት ኣጥሪናዮ ኣለና። ፍንቅል መፅያ መምርሒ መፅ እዩ። ንስኻትኩም ምስ ኣጋር ሰራዊት ኣወሃሂድኩም ብገማግም ባሕሪ 77 ከይድገም 77 ምክንያቱ ብጎድና መፅአን እየን ዝሃርማ ነይረ ንከይድገም እንዳተኸላኸልኩም ባፅዕ ክትኣት ኣለኩም ተባሂሉ ሕራ ኢልና ርኡ ኣዳሊና መስርሕና ኩሉ ሓደ ብኤንገል ብምብራቕ ማለት እዩ ሓደ ጉጅለ ሓደ ጉጅለ ከዓ ብሰሜን ዝመፅእ ማለት እዩ በዓል በረ መወቂሮ ንውሽጢ ባፅዕ ክኣቱ ማለት እዩ። ካብ ማርሳ ብራሂም ዝበሃል ዓስኪርና ኩሉ ኣቑሑትና ንገለን ኣቲርና ማለት እዩ ንባፅዕ ተበጊስና

0: ስርሒት ፈንቅል ኣብ ዞባን ሃገራውን ዓብዪ ፅልዋ ዘትረፈ ወተሃደራውን ፖለቲካውን ዓወት ህዝባዊ ግንባር እዩ። መራኸቢ ብዙሃን ዓለም ነቲ ኣቓልቦ ማሕበረሰብ ብፍላጥ ተነፈይግዎ ዝነበረ ቃልሲ ህዝቢ ኤርትራ ትኩረት ክገብራሉ ተራእያን ተሰምዓን። እቲ ኣብ ወተሃደራዊ ስርዓት ኢትዮጵያ ዝተፈጥረ ምጥፋእ ሚዛንን ሰብኣውን ነገራውን ክሳራ ብዓብኡ ኣብ ኣተሓሳስባን እምነትን ዝተፈጥረ ምንዋፅ ቀሊል ኣይነበረ።
1: ሕጂ ካብዚ ሻቁለት እዚ ዝተበገሰ ንሕና ግንባር ጊንዳዕ ምስ በፅሓና
2: ንሕና ከዓ ኣብቲ ግንባር ኣብ ምክልኻል ደረጃ ስለ ዝነበርና ነዚ ወራራት ናይ ፀላእን ምድግጋም ናይ መጥቃዓትን ብቀረባ ንምግታእ ወይ ድማ ዓቕሙ ንምቕያር ተባሂሉ ዝተወስደ ስጉምቲ እዩ።

ሓደ ካብቶም ዝገደሙን ብኣውሮጳውያን ምሁራት ዝተመስረተን ንምዕባዩ ዓብዪ ወፃኢታት ዝተገብረሉን በብግዜኡ መኮንና ዘሰልጥን ዝነበረ ሓይሊ ባሕሪ ኢትዮጵያ ካብ ባፅዕ ናብ ዳህላክ

0: ኣብ ዓሰብ ገጹ ክሃድም ተራእዩ። ተራን ኣበርክቶን ሓይል ባሕሪ ኤርትራ ኣብዚ መዳይ እዚ ዓብዪ ነበረ። ኣብ ፋልማይ ተመክርኦ ነቲ ናይ ባሕሪ ግንባርን ቅድሚ እቲ እዋን ጸብለልታን ወታደራዊ ስርዓት ኢትዮጵያ ዝህብ ዝነበረ ኩነታት ቀይርዎ።
1: ርኡ ባፅዕ ምስ ተታሓዘት እቲ ዝኸፍአ ዝነበረኒ ሓይል ባሕሪ ድሕሪ ባፅዕ እዩ። ምክንያቱ ኣብ ዳህላክ ሓይሊ ናይ ሶቪየት ነይሩ

0: ይድ ማለት እዩ። እጅ ምሸት ምሸት በቃ ሓያል ጎንፂ ዝካየድ ነይሩ። ምሸት ምሸት ንሳቶም ንባፅዕ ክድብድቡ መፁ። ንሕና ምስኦም ጣሽሙ ክንገብር ቀፃላይ ናሃርመን ኣብኡ ዓብዪ ድራይ ዶክ ስለ ዝነበረ ቲ ናይ ሶቪየት ከዓኒ በቃ ድሕሪ 3-4 መዓልቲ ኣዕርዮም ሰድዎን እንደገና ከምዚ ሕጂ ሓያል ብድሀ መፅ እዩ
1: ብጠኒሑ ዝነበሮ ናይ ደብዳብ ፕሮግ ድዩ ካልእ ምታይለት ድዩ ገሌታት ገለ ንባጢ ከማን ናይ ደብዳብ ኣካይድ ስለ ዝነበረ ምመራኩብ እሞ ዳተ ዘን መራኩብ ካብዚ ከባቢ ከም ዝርሐቃ ተገይሩ ካልእ ክገብሮ ዝኽእል ዓቕሚ ነበሮን ንምንታይ ተን ክተርሓላን ዝኽእል ገለ ዝተሃርማ ባሕብትን ገሊአን ዝጠሓላ ካልእ ዘብል ስለ ዝነበረ ዋላ ካልእ ክፈተና ብባሕሪ ክገብሮ ዝኽእል ወይ ብኣጋር ብዝተፈላለየ ኣይነበረን። ሕጂ ጠላኢ እዚ ናይ ፍንቅል ምትሓዝና እቲ ገማጉም ንሕና ብዚ ሰሜን ዘሎ ተቆፃጢርናየ ስለ ዝኮና ብኡ ሓንቲ ክገብር ኣይክእልን እዩ። ብደቡብ ዘሎ ክሳዕ በዓል መርተ ፋጡማ ድዩ ጥይዖ ዘሎ ንዑ ናይ ምክትታል ሓደ ካብቲ መደብ ዝነበረ መናልባት ብባሕርን ብምሬትን ገለ ተኸታቲልካ ከይዘንጋዕካ ዝኮይኑ ኩን ከይግበር እዚ ሓደ ካብቲ መደብ ዝግበር ዝነበረ እዩ።
2: እቲ ናይ 35 ዓመት ዕድመ ዝነበሮ ሓይል ባሕሪ ኢትዮጵያ ዓመታዊ 50 ሚልዮን ባጀት ካብ ዝስላዓሉ ሓደ ካብ ዓበይቲ ኣህዱታት ሰራዊት ኢትዮጵያ ኮይኑ መርከብ ውግእ ኢትዮጵያ ፍሪጌትን ካልኦት ዓበይቲ መዳፍዕ ቢኤም 21 ሳብማሪን ወንጨፍቲ ረኮታት ሚሳይላት ዝትኩሳ ታንክታትን መካናይዝድ ኣፅዋርን ብፍጥነት ዘመላልሳን ፀረግቲ ፈንጅን ብብዝሒ ይውንን ነበረ። እቲ ኩሉ ዓቕሚ ግን በቲ ውልዶ ኣሃዱ ሓይሊ ባሕሪ ማለት ኣብ 7ታት ተመስሪቱ ኣብ 1987 ግን ተዋጋኢ ክንፊ ሓይሊ ኮማንዶ ዝቆመን ሓይሊ ባሕሪ ህዝባዊ ግንባር ምስ ሓይሊ ባሕሪ ኢትዮጵያ ዝዳረግ ኣይነበረን። እንትኾነ ነቲ ምኩሩን ብዲስፕሊኑ ወተሃደራዊ ብቕዓትን ደረጁ ዝሓለወ ኣሃዱ ዝበሃል ሓይሊ ባሕሪ ኢትዮጵያን ዕጥቁን ካብ ስራሕ ወፃኢ ብምግባርን ንገለ ብጥዑያተን ክማርኽ ክኢሉ እዩ።
3: ህዝባዊ ግንባር ካብ ነዊሕ ትሒዙ ዓቕሙን ትሕስትኡን ኣይኮነን ዓብዪ ኣተሓሳስቡ እዩ ዓብዪ። ኣብዚ ዝምንጭዎ ከዓ ከም ደጋደላ ትሒዝና ሲ በብ እዋኑ ዝመፅእ ሲ ኩሉ መትከል ናይ ትውድብ ሒዙ ንክስዋእ ቁሩብ ንናንፅነት ከምፅእ ቁሩብ ከዓ ስለ ዝነበረ እዚ ካብ ነዊሒ ዝመፀ እዩ። ዝኾነ ነገር ክትወስዶ ስጉምቲ ውን ዘጠራጥረካ ክስታይ ኣይነበረን ዝጠራጠር ውን ኣይነበረን።
0: ናይ ቀደም መሲልዎም ብቐትሪ ግዜ ብበዓል ንበረሙ ወሽመጣት እዚ ኤችኤምኤስ ዝበሃል መርከብ ከጥቅዕ ጀሚሩ ብቐትሪ ምስ ጎይኑ ምስ ጎይና ግን ሃዲሙኒ ውሽጢ ባፅዕ ከይዱ ማለት እዩ። ስለዚ ብጎድኒ ካሃርሞ ዝሓሰበ ኣቋሪፁ ማለት እዩ። እንደገና ብመናኻት ብሎ ብሕርጊጎውን ካሃርሞ ጀሚሮም ብጎድኒ ማለት እዩ። ብምብራቅ ዝነበረ ፀቕጢ ምስ ገበረሉ ብእንገል ከዓኒ እንደገና ኣብ መስመሮም ተመሊሶም ማለት እዩ። ሕጂ ነቲ ኩነታት በቲ ዝነበረና ሓይልን ኣፅዋርን ተዳሪግና የሽዑ ሕጂ ሞር ከዓ ልምምድ መፅኡ እንደገና እቲ ሞራል ከዓ እዳበዕ ዚአን ስየብለኒ ንስእል ዕምባኸት ዘይጠቕማ መራኽብ ዘይጠቕማ ኣፅዋር እየን ሒዘን ዘለዋ ተባሂሉ እጂ ከዓ ሙሉእ ሞራል ጌርና ማለት እዩ።
2: ዓቕሊ ፅበት ወተሃደራዊ ስርዓት ደርግ ነቲ ኣብ ምፅዋዕ ዘጋጠመ ስዕረት ክልተ ዝኣንፈቱ መልሲ ክህብ ተራእዩ። እቲ ሓደ ብዝነበሮ ዓቕሚ ክምልስ በቲ ካልእ ድማ ብነፈርቲ ኩናት ኣብ ልዕሊ ሰላማዊ ህዝቢ ደብዳብ ምክያድ 3 መያዝያ 1990 ኣብ ኣፍዓበት ካብ 4 መያዝያ ክሳብ 8 መያዝያ ኣብ ደባዊት ከተማ ምፅዋዕ ብተኸታታሊ ደብዲቡ። በቲ ባርባራዊ ደብዳባት ኣብ ምፅዋዕ 73 ሰላማውያን ሰባት ሞይቶም ልዕሊ 220 ሰባት ዝበዝሑ ካብኦም ብብርቱዕ ማህሰይቲ ተወጊኦም። ሓያለ ኣባይት ተዓንዩ ስድራ ቤታት ተበታቲነን። እቲ ቐንዲ ሃስያን ዕንወትን ኣብ ንጹሃት ሰላማውያን ሰባት ብጃምላ ምህላቕ ካብ ቤት ንብረቶም ምምዝባል ማለት ካብ መነባብሮኦም ምምዝባል ቤት ንብረቶም ፋሕ ከብሉን ዘገድድ ነበረ። እቲ ብክላስተር ቦምባታት ሓደ ድሕሪ ካልእ ዝተተኮሰ ቦምባታት ኣዝዩ ዘስካሕክሕ ነበረ።

0: ላዕለዎት ክእላታት ኣባላት ሓይሊ ባሕሪ ሶቪየት ሕብረት ነበር ኣብ ቀይሕ ባሕሪ ዝነበሩ ሓይሊ ባሕሪ ኢትዮጵያ ናብ ድሃላክ ድሕሪ ምህዳሙን ኣብኡ ድሕሪ ምዕስካሩን ብተደጋጋሚ ናብ ምፅዋዕ እናመፀ ክድብድብ ተረኣዩ። እቲ ዝዓበየ ዓቕሚ ካብ ኣገልግሎት ወፃኢ ኮይኑ እዩ። ሓይሊ ባሕሪ ኢትዮጵያ ዘጥፍአን መራኽብን ካብ ኣገልግሎት ወፃኢ ዝገበረን ብጥዑያተን ዝተታሕዛን መጽሔት ሳግም ኣብታ ናይ ሚያዝያ ሕታማ ብሰፊሕ ኣንጸባሪቓቶ እያ። ብመሰረቲ ሓበሬታ ሓደ ኣይ 501 ማለት ኤምኤስ 41 ጸራጊት ፈንጂ፣ ክልተ ናይ 40 ሚሜ ረሻሽ ዝተጻዕና ኣይ 505 ነዳድን ማይን ተመላልስ፣ ኣይ 33 ላንዲንግ ክራፍት፣ 3 መራኽብ ውግእ ቁፅሪ 13 ቁፅሪ 14 ቁፅሪ 15 ፒስን ጅስፒና ናይ ጽዕነት መርከብን ካልእን ጠቕሊለን ካብ ስራሕ ወፃኢ ኮይነን። ብጥዑያተን ዝተታሕዛ ኣውራሪስ ሸኛው ታጠቅን ዝበሃላ ታግቦትስ ንዓበይቲ መራኽቡ ግጽ ዘጸግዓን ክልተ ላንዲንግ ክራፍትስን 17 በቢ ዓይነተን ንኣሽቱውን ተታሒዘን
1: ናይ ባሕሪ ብቕዓት ነይሩ ወይ ጸላ እዩ ፍርጌታት ነይሩ ንኦ ኣብቲ ገማግም ኩሕልዋ ዝኽእላ ንኣሽቱ ናይ ኮስት ጋርድ መራኽብ ነይሩ ንኦ ነዊሕ እዋን ዝፀንሐ እዩ ነቲ ከባቢ ፅቡቅ ገይሩ ፈልጦ እዩ።
2: ድሕሪ ክንዶ እዞም ሶቪየታውያን 7 መራኽብ ኣምፂኦም ምሉእ ሰሙን ክፅዕና ቐኒአን ንብረቶ እንታይ ዓይነት ፍሉይ ምንቅስቓስ እዚኣ ሕጂ ኣይረኽብና ግን ክሬን ይለዓል ብኤንገል ኮንካ ሬዳር ኣለና እቲ ምንቅስቓሳት ግን እንታይ ኮይኑ ፍሉይ ነገር መፅ እዩ ሕጂ በቲ ሓደ እንታይ እየን ይዳለዋ ድየን ዘለዋ ንዓና ሃርማ ምስ ሓይሊ ባሕሪ ኢትዮጵያ ኮይነን ወለስ እንታይ እዮም ዝፅዕኑ ዘለዎ ተባሂሉ ኣብ መጨረሻ ግን 7 መራኽብ ፅዒኖም ክወፁ ሬዳር ስለ ዝነበረ ናብ ኤንገል ይወፅ ኣለዋ ለይቲ ተባሂሉ ሕጅብቲ ገምገም ዓሪዶም ዝነበሩ ክንሃርም ትብ ግደፍ ኣይትህርም ይኽድ ከደ ኺድ ናቲ ንብረቱ ሒዙ ኺድ ተባሂሉ ብኣ ኸይዶም ኣብ መጨረሻ ዳህላክ ዘኽቲማ ማለት እዩ። ሓደ ተንታ ሃርማ መራኽብ ዝፅግነሎም የለዋን ማለት እዩ። ካልኣይ ምስቲ ዝነበረ ናይ ምትብባዕ ንኣታቶም ዝገብርሎም ዝነበሩ ተሓበሬታ ዝብቦም ዝነበሩ ገለ ጎዲሉ ሽዑ እቲ ሓይሊ ባሕሪ ኢትዮጵያ ምስ ወደቐ ስርዓት እንታይ ኣምፅኡ ንምልእ እቲ ዳህላክ ተኻትሎ ብኣጋር ሰራዊት ክሕልዋ በቃ ሰራዊት ኣጋር ሰራዊት ኣምፅኡ መዲእዋ ማለት እዩ።
3: ዝግበር ዝነበረ ፈተነታት ኩሉ ምስ ተረጋገጠ ጠላኢ ኣምረት ናና እቲ ባጢዕ ምትሓዝና ኣብ ባሕሪ ከይተረፈ ካብዚ ዝነበሮ ደፌታት ናይ ዳህላክ እቲ ሓይሊ ባሕሪ ናቱ ካብ ከባቢ እዚ ከም ዝርሕቕ ብቶም ናይ ሓይሊ ባሕሪ ናትና ብዘለዎም ዓቕሚ ናይ ፈጣናት ድዩ ካልእ ድዩ ኣብ ዝተፈላለየ እንታይ ሽሙ ውዒልካ ምሸት ዝግበር ዝነበረ ብደብዳብ ዳህላክ ክነርክበሉ ንኽእል ማለት ናይ 130 ኣብቲ መዓትከ ናይ ዳህላክ ዝነበረ ወላ መራክብ ዝነበራዊ እናደብደብካ ከምዘይ ኣብቲ ከባቢ ክነብር ከምዘይኽእል ክሰርሕ ከምዘይኽእል ተገይሮ መወዳእታ ካብቲ ደሴታት ጠቕሊሉ ንክወፀሉ ዝኽእል ንከባቢ ትዑን ዓሰብ ክክደሉ ዝኽእል ተገይሩ ማለት እዩ። ንምንታይ ንዓሰብ ንባጢዕ በዕሉ ልቢ ፀኒሑ ዝነበሮ ናይ ደብዳብ ፕሮግ ድዩ ካልእ ምታይረት ድዩ ገሌታት ገለ ንባጢዕ ከማ ናይ ደብዳብ ኣካይድ ስለ ዝነበረ ምመራኩም ኣብ መወዳእታ እዘን መራኩብ ካብዚ ከባቢ ከም ዝርሐቃ ተገይሩ

ምሩኻት ሰራዊት ኣብ ምፅዋዕ ዝተፈላለየ ዓቕሚ ዝነበሮም ኮይኖም ካብቲ ቅድሚ እዋን ዝነበረ ቁፅሪ ዝተዓፃፀፈ እዩ ነይሩ። ሞተራይዝን ኣሃዱ፣ ኣጋር ከቢድ ብረት፣ ኣጋር ሰራዊት፣ ኣባላት ሓይሊ ባሕሪ ኢትዮጵያን ላዕለዎት ሓለፍቲ ዝርከቦም ካድራትን መኮንናትን የጠቓለል። ህዝባዊ ግንባር ኣብ ኣተሓዛ ምሩኻት ኩናት ሓያል ሰብኣዊ ርህራህን መሰል ደቂ ሰባትን ዝኽብርን ምንባሩን መዛግብ ታሪኩ ይምስክሩ። ኣብታ ኣብ ወርሒ ለካቲት 1990 ቅፅ 2 ቁፅሪ 2 ዝወፀት ፍሉይ ሕታ መጽሔት ሳግም ክሳብ 1990 መጥቃዕቲ ምፅዋዕ ጥራይ በብእዋኑ ኣስታት 21,000 ምሩኻት ኩናት ናፃ ከም ዝለቐቐ እታ መጽሔት ትሕብር። ፋልማይ ምልቃቕ ምሩኻት ኩናት ካብ 1975 ክሳብ 1977 ኣብ ዝነበረ ዓመታት 2249 ኣብ ምዝላቕ ማለት ካብ 1978 ክሳብ 1979 751 ኣብ 1981 3,000 ኣብ 1983 248 ኣብ 1984 259 ኣብ 1985 433 ኣብ 1986 431 ካብ 1988 ክሳብ 1989 2811 ኣብ 1990 10,000 ምሩኻት ኩናት ናጻለቑ።

0: ሓርነት ናይታ ዘይትድፈር ዕርዲ ጎረሮ ኣቤታዊ ሰራዊት እትበሃል ዝነበረት ወደባዊት ከተማ ምፅዋዕ ዝተበሰረ ህዝቢ ኤርትራ ኣብ ሓራ መሬት ይኹን ኣብ ወፃኢ ዝነብርን ብምስጢር ተወዲቡ ዝሰርሕ ዝነበረን ኩሉ ሰፋሕቲ ኣኸቤታትን ሰሚናራትን ኣብ ዝተኻየደሉ ኣጋጣሚ ሓጐሱን ወፈዩን ክገልጽ ተረእዩ። ኣብቲ እዋን እቲ ኣብ ሓያለ ከባቢታት ዝተፈላለየ ጭርሑታት ተሰሚዑ። ብኻልእ ሸነኽ ድማ ዋሕዚ መንእሰያት ናብ መኣዲ ቃልሲ ብዝተዓፃፀፈ ቁፅሪ ክውስኽ ተረእዩ።
1: ኣብ ፍንቅል ሰራዊት ኤርትራ መፂካ ክትሪኦ ከለኻ ስዳርጋኻ ንዓይነት ሰራዊት እዩ። እቲ ብ7 ሰብ ብ5 ብረት ጀሚሩ ዝበሃል ብረታቋስ ናይ ኤርትራ ኣብ ግዜ ፈንቅል መፂካ ንሕሪኢካየት ሰራዊት ናቱ ሙሉእ ቆመና ያሒዙ ኣብ በቕዓቱ ኣብ ቆመኑኡ ኣብ ሞያውነት ናቱ ሲ እቲ ዝብፃሕ ደረጃ ስዳርጋ በፂሕዎ እዩ።
2: ኣብዚ ሰራዊትና ስጋዕ ናይ ደቡብ ተዘርጊሕሉ ዝነበረ ግንባር ግንዳዕ ዝነበረ ኩሉ ናይ ምዕራብ ኩነታትና ርኢኻ ነዚ ኣብ ግምት እቲኻ ኣብ ባፅዕ ዝነበረ ንብረት ዝሓየለ ንደጀን ምምልላስ ካልእን ነዚ ኩሉ እዚ ጉቡእ ኣገልግሎት ንክትህብ
3: ዝተኻየደ ሃልኪ ዝተገብረ መፅናዕቲ ሕክምናታት ናብ ቀዳማይ ሕክምና ይኸውን ካልኣይ ሕክምና ይኸውን እምዳታ ኣፅዋር ናይ እምዳድ ናይ ኣፅዋርና ናይ ጥያይትና ቡንባታትና ኣበየናይ ቦታ ይቕመጡ ቀዳማይ ደረጃ ይኹን ካልኣይ ደረጃ ከመይ ልስዐብ ኣበየናይ ሰዓት ከ ንቅድሚት ስጉም ሰጒሙ ኸ ኣበየናይ ቦታ ይቆውም
4: ነቲ ሰራዊት ዘድሊ ብሎጂስቲክ ዕጥቅን ስንቅን ክመላእ ዝግብኦ ግን ኩሉ በብዋኑ እና ዓበየ ይኸይዱ ምስዕቤት ናይ ሰራዊትና ከዓ ናይ ግድን ክዓቢ ስለ ዘለዎ ዓብዩ

0: 24 ሰዓት 30 ሰዓት ይፈጅበታል። እንኳን እነዚህ ብቻቸውን ቢሄዱ በስፒዳቸው በግማሽ ቀን ይገባሉ። ሶ ያንን መርከብ ጋር ሲጓተቱ ኢንጂኑን እየበሉ ሚሽን ለዚህ አይደለም የተሰሩት። እነዚህ ስትራይክ ጣት አለ ወጥተው ስትራይክ አድርገው መመለስ በቃ
1: ስትራቴጂ በእኛ ግ ግሎባል ስትራቴጂ አላቸው። ያ ግሎባል ስትራቴጂ ውስጥ የትፊት ታገልታል።
2: ሀርነት ምጽዋ ኣብ ስነ ኣእምሮ ወታደራዊ ስርዓት ኢትዮጵያ ዓብዪ ስምብራት ዝገደፈ ፍጻመ እዩ ነይሩ። ነቲ ኣብ ማእከል ኢትዮጵያ ዝነበረ ወታደራዊ ኩነታት እውን ዓብዪ ጽልዋ ፈጢሩሉ። ንቓልሲ እህ ወደግ ዝሃቦ ሞራልን ተስፋን በቲ ሓደ ኣብ ምትሓዝ ደብረ ታቦር ድማ በቲ ካልእ ኣብ ሚዛን ሓይሊ ዘይነዓቕ ኣስተዋጽኦ ገይሩ።
3: ሓደነታዊ ምንቅስቃስ ትግራይ ናይ ነዊሕ ግዜ ምትሕግጋዝ ካብ ብምስራቶም ነይሩ ብያ ዝነበረ ካብ ግዜ ሃይደ ሰላተ ጀሚርካ ይኹን ድሕሪኡ ደርጊ ንሕና እቲ ኣብ ኢትዮጵያ ሓደነታዊ ምንቅስቃስ ከመይ ኢሉ ከም ዝሕይል

0: بدي ناي تجراي بدي ناي أورومو بدي ناي عفار بدي ناي أوغادين بدي ناي بنشنغول كالي كالي إنه ناتن تاشمونيرو أو كم ذي مثل نسو حيلو جنبارات أوشتي تبي خميل كتخفت
1: وانتي شرط ترد ولا ينيرو سمتاي والقوليو برحت وتاتات ناتو دعمي وسان وتاي دحز ናይ ፀላዒ መካናይ ዝኣህቶ ሓያልዩ ህዝባውያን መካናይ ዝኣህዱ ኣይነበሮን ወይ ከዓ ምስ ናይ ፀላዒ ክዳረግ ዝኽእል ኣይኮነን።
2: እቲ እዋን ንሕና ዝኽድናሉ ምድምሳስ እዘናለው ድሕሪኡ እውን ምድምሳስ ስርሒት ፈንቅል ዳርጋ ሰራዊት ናይ ደርግስ ብጎረርኡ ተሓኒቑሉ ኣብ ዝነበረ እዋን ብባሕሪ ዝኾነ ነገር የለን፣ ብመሬት ዝኾነ ነገር የለን። ብኣየር ጥራሕ እዩ ተኣየር እውን ኣብ ርሕቐት ናይ መዳፍዓት እዩ ኣብ ኣዝዩ ኣፀጋሚ ኩነታት እዩ ወዲቑ ነይሩ። ሕጂ እዚ እቲ ናይ መወዳእታ ዝመስል ነይሩ።
3: ደብረ ታቦር 10 መዓልቲ ድሕሪ ምሕራር ምፅዋዕ ኣብ 26 ለካቲት 1990 ተታሒዛ። ኣብዚ ኩናት እዚ ዝመርሓን ሓያል ዓቕሚ ህዝባዊ ግንባር ብሓፈሻ ናይ ከቢድ ብረት ድማ ብፍላይ ኣብ ምቝጣብ ግዜ ማልን ሰብን ዕዙዝ ተራ ነይርዎ። ወታደራዊ ስርዓት ኢትዮጵያ ንገስጋስ ኢህወደግ ናብ ማእከል ኢትዮጵያ ንምዕጋት ካብ ኤርትራ ሰራዊት ከግዕዝ ግምት እኳ እንተነበረ፣ በንጻር ናይዚ ሓሳብ ዝበዝሐ ሓይሉ ብዝተፈላለየ መንገዲ ምጽዋዕ ንምምላስ ጥራእዩ ጽዒሩ። ህዝባዊ ግንባር እውን ነቲ ሚዛን ሓይሊ ንምቕያር መጥቃዕቲ ክኸፍት ወሲኑ።
4: ጸላኢ ኣብ ውሽጢ ትግራይ እውን ኣብ ኤርትራ ጥራይ ዘይኮነስ ኣብ ውሽጢ ትግራይ እውን ሚዛን ዝውሃቦ ስራሕ እንድሕሪ ይፍጠራሉ እዩ። ዝተመላለአ ካዓ ስለ ዝኾነ ናይ ቃልሲ ህዝብታት ዓብዪ ግደ ነይርዎ ክኸውን ይኽእል እዩ። ብቐጥታ ምስትብቲ ኣብዚ ዝነበራ ግንባራት ናይ ኣብ ሰመን እዚ ኣብዚ ዝነበረ ግን ሓንቲ ሻለቃ ከማ ናይ ኣይመለሰን ትግራይ ገጹ
5: ዓሚ ናይ ጸላኢ ወይ ከዓ እቲ ናይ ምግባር ተኽእሎ ናይ ጸላኢ እናተደኸመ ይኸይ ስለ ዝበረ በቲ ሓደ ኣንጻር ወያነ ምስ ህዝባዊ ሰራዊት ናይ ሓባር ስርሒት ከተካይድ እያ ጀሚራ። እዚ ናይ ሓባር ስርሒት ካብ መዓዝ ጀሚሩ እንድሕሪ ኢልና ካብ 89 ሰራዊትና እዚ ኣብ ድሕሪ መስመር ዝነበረ ኣብ በዓል ቁሓይን ኣብ በዓል መራጉዝ መጥቃዕቲ ገይሩ ንመንደፈራ ክእቱ ከሎ ሽረ ከዓ ብናይ ሓባር ስርሒት ናይ ህዝባዊ ሰራዊትን ሰራዊት ወያነን ነፃ ኮይኑ ኣብ መወዳእታ ሽረ ኣብ ተጥቆፅፅር ህዝባዊ ወያነ ኣትዩ ማለት እዩ።

0: ሰውሩ ኤርትራ ሲ በዓሉ ንርእሶ ሓደ ካብቶም ተኣምራታት ናይ መበር ዕስላ ክፍለ ዘበን እዩ
1: ዓወት ናይ ናትነት ብቐሊሉ ዝመጠ ኣይኮነን
2: ምስጢር ዓወትና ዝበሃል ፖለቲካዊ ኣረኣያ ብህዝቢ ምባል ማለት እዩ
3: ህዝቢ ሲ ጠበንጃ ዝኣሓደረ ወታደር እዩ ስንቁ ንህዝቢ መፆ ውጉእ ብህዝቢ ይኸይድ ስውኡ ናብቲ ድሓን ዝኾነ ቦታታት ብህዝቢ ዓመድ ኣዳ መለብስ
4: ተራ ናይ ህዝቢ ሞ ክትገልፆ ኹኖን ከቢድ እዩ ኣቃላት ሓፅረካ እዩ
5: ብደቁ ናብቲ ሰውራ ከም ትሰለፉ ጥራሕት ዘይኮነ ንገዛእ ርእሱ ባዕሉ ዓጢኡ ምስቲ ተጋዳላይ ኮ እዩ ተሰሊፉ መስዋዕትነት ኮ እዩ
6: ሰብ ኣይነብርኒ ኣብ ግዜኡ ጥራይ ዝገብር
7: ነዚ ከዓ ንስኻ ነቶም ደደህ ዝመፁ እቶም ተቐበሉካ ንዓኸ ከምኡ ዮብፅሖም ኳ ንስኻ ነትኦም ከምኡ እዳብዛሕ
8: ሕጂ ህዝባዊ ጉማር ኣብዚ ዝተባሃለ እዩ እዚ ከዓ እቲ ቀንዲ ካብኡ ተዝኽኣለ ማለት እዩ

ተቐሪቡ ዝገርም እኮ እዩ። ኣብዚ ጥቓይ ኧረ ምሳይ ሓንቲ ገረባ ኣላ ከሎ ገና ከይበሰለት ዓይኒ በዚሕዎ። ኣነ ሓላዊ ኣይኮንኩን ኣፍቃሪተየ ጽበ ዘለኹ፣ ግን ድማ ዶንግያትን እዩ። ምናልባት ዶ ንሳኸ ምስቶም ነዛ ገረብ ዝሕልው ትህሉ እንድዒ እንታይ እዮም ርእዮምላ ዝረአዩ ረአዩ ኸ ዘይሓትዋ ሓንቲ ኮያ ታመልስ ሕራይ ወይ እምቢ እሞ እንታይ ደኣ ኣሎም ዓቕላ ዘጽቡላ ፀዓዱ ጸለምቲ ሓሳዳትን መንቅኛታትን ናብ ኣየቋምቱ ኣለዉ። እዛ ገረብ እዚኣ ውፃእ መዓት እያ ይብልዋ፣ ካብ ሓዊ እያ ተፈጢራ። ንሳቶም ግን ሓዊ ሒዞ መፈራርህዎ ኣሉ። ንሳ ንሓዊ ቐደም እያ ትፈልጦ፣ ብውሽጣስ ትስሕቖም ትህሉ እምበር ኣይፈለጡን እምበር ንወስታን ዳርባን እከይ ተግባራቶም ከም ዋልታ ኾይኖም ዝከላኸሉላ ደቀይ ትብሎም ኣለውዋ። ተቐነይቲ ብሙዚቃ ደርፊ ብድራማ ግጥሚ

0: ላይ ትሕርስ ውፅተይ ውፅተይ ሓየን
1: እዛ ገረብና ኮስኮስታ ብዙሓት ሓለውታ እውን ብዙሓት ኢና። እንታይ ኸትፍሉይነታ? ንምንታይ እዮም ኩሎም ተጸባእታ ኹንንዋ ዝውህጉ?
2: ንዓይ ከም ዝመስለኒ እቶም ዝውህግዋ በዕላት ጉብዝ ገረብ ምዃና ስለ ዝፈልጡ እዮም። ቀለብ ዘየድልያ ብባሕሪ ዝተኸበት መሰጋገሪት ኣፍሪቃ፣ ኤውሮጳ፣ ኤስያ ምዃና ጠመት ትብዚሓ እየ ዝብል ኣነ።
1: ሕራ እዞም ጎረቤት ከንታይ ኮይንና ክብሉ እዮም? ብኣነሃባ ዝተኸመረ መዓር ክብርብሩ ተካል ዝሓድሩስ መጀመርታ ንሶም ገረብ ዘይኮኑ ክሳብ ማእስዮም ዝኣጎመ ዕምባባ ቕህሙ ፍሪኣ ምብፅሑ ኣፉ ማይ ምዕግዞም ባሃቑ ሓደ ነገር ብሂገየልካ ክትምዙዕ ይከኣልዩ።
2: ብፍትወት እንተ ዝኸውንከ ፈቲናኩም ብሂግናኩም እንተ ዝኸውንከ ጸሊእካ ዲኻ ዋ ናይ እዚኦም እኮፍል እዩ እናራስኻ እናጽነትካ መሬትን ገረብን ዓሳን ባሕርን ክትግብት ምፍታን ምስ ምንታይ ይቝጸር? ማንከ ክጽመሞ ይኽእል? እናቐተሉ መውስቦ ዝሓቱ ሕቱራት
1: እቲ ብግዳም ዘሎ ወፃብ ዙርያ ገረብ ምስኦም ዘሎ ወይ ገረቡ ጸልአ እዩ ዝመስሎም። ደቂ ገረብ ግን ኣብ ውሽጢ ሃልው ወፃኢ ወትሩ ልቦም ዝገረቦም እዩ። ንምክንኻና እንታይ ከዘይገብሩ
2: ብውሽጣውመት ንምስ ገረቦም ርክብ ኣለዎም። ሓንቲ መዓልቲ እኳ ብሕልናን ብመንፈስን ካብ ገረቦም ተፈልዮም ኣይፈልጡን እዮም። እዚ ዘይስቆሮም ጎደቦ ግን ገረቦም ጸሊኦም ቦታ ዝቐየሩ ይመስሎም። ልቦም ቦታ ብምቕያራይ ዝምብልኒ ንሶም ግን ከዳህልልዎም እዮም ዝፍትኑ።
1: መን እሞ ከይድህለለ ኣሎ? እዚ ንመሬቱ ኣሕሊፉ ዘይህብ ምዕት ውላት በለጾምን ምትላሎም ዘይስቆሮ ኣይኮነን። ክብሩ ተተተንኪፉ ደሙ ዘይፈልሕ መሬቱ ተተደፊሩ ግዳም ጸኒ ኤርትራዊ የለን የለኒ ዓኸ።
2: ንዓይ ኮ ዝገርመኒ እቲ ተሓሳስቦም ታሪክ ዘይምህሮም ባሃማት ምዃኖም ይትረፍ እዞም ኣብ ጎደቦ ዘለዉ ድንካ ሓሳብ ኣንቂሎም ዝፍክሩ ሲ ነቶም ሙሉእ ዘመናዊ ፅዋር ዘመናዊ ተሓሳስባ ዝነበሮም ኤሮጳውያኑ ንኮ ዝመከተን ብጥራይ ኢዱ ገረበይ ዝበለን ህዝቢ ብኸመይ ክሓብልዎ ይፍትኑ ኣለዉ። እዚ ፍጹም ዕብዳንን ፍጹም ንዕቀትን እዩ ንኺድ ሞ

0: ኣብ ደንደስ ሩባ ዝበቖለት ገረብ ብሕይወታ ምስ ሸዊታ ዘህርፍ ፍሩታ ተሓላዊት ኮይና ከም ብሌን ዓይኒ ሰብ ብረመጽህን ቀዝሕህን ትሽምበብ ካብቲ ሩባን ሓፅብን ዝወፀ መንቅብ ናብ ኣይብል ጽግዕግዕ የብዝሕ እቲ ቕንቁነውን ካብ መሬት ዝፈልሕ ናብ ኣይብል ኣብ ሱራ ይበጽሕ እቲ ብላዕሊ ዘሎ ምስ ደበና ማይ ተመሲሉ ይወድቆ ዝባል
1: ቀዝሒ ሩባ ብዳርባ ዝፈግእ ኣብ ደረታ እናበለ ጽግዕግዕ ከመይ ኢሉ እሞ ትልባ ኽረግእ ኣይረግአን ኣይሰኸነን ዘሎ ፍረ ኸርሳይንውን ዋይ ዘሎ ፃውዒት ሃንቀውታ ንረባሕታ ፃውዒት ንደቃ ኸም ምሕፅንታ እቲ ሸዊታ ኸተውሕዞ በረኸታ ኸትንስመሶ ንሳ ውን ትጽበያ ዘላ
0: በዓልቲ ፍሩታን ጽላልም ብምዃን ሓንቲ ገረባው ልየዕ ምስ ብርትኳን እቲ ጸገማ ኣብ ኣፈጣጥራ እዩ ኣብ ደንደስ በቑል ኣብ ቀራና መንገዲ ወጠጥ በዚሕዋ ኸይተኣትዎ ዓዲ ገረብያ እግሪ የብላን እምበር መላገሰት እንዶ ጥር ኢላን ጸጥፊ ነብሳ መውፀት እንዶ
1: ባህርኣ ግን ኣይፍቀደላን ተሓላዊት ኩን ኢሉዋ ትሕሎ ድማኣላ ሓለውታ ንዓኣ ዝተፈጥሩ ኣብ ሓዊ ኣብ ዛሕሊ ነጥሩ እዩ ዘሉ ባዕዲ የሰንብዱ ኣብ ባህሪ የኽብዱ ሓመድ ተማሲሎም ምእንቲ ሓመዶም እቲ ሓመዳ ካብ ሱራ ኸይስሑ ምስቲ ሓመድ ምስኣ የሕመድምዱ ስለዚ ሓመዳ ኣይሰዓወን ፍቕዱ

0: ምስጋና ብኽብርን ዝወደቑ ንሓለዋ ጽላል ዓድን ዝተዋድቑ መስዋእቶም ድኹዕ ነፍሳ እዩ ብደመ ነፍሶም ተጉላዕለ ብርሃጾም ጨብጭባ ተጉስዕ ይትረር ጉንዳ ይሰስን ጨንፈራ ሱራ ታሕቲ ገጹ ጠሚሩ የንብራ እታ ዘይትመሖ ገረብ ፋርስ ዝወለደት ሓየት ያሞ ብደቃ ትነየት
1: ንሳ ትወልዶም ሓለውታ እንቶራት ክንዮ ሰብ ዝኾኑ ፍጡራት ሓለውኦም እናተወራረሰ ሻቕላ ልቦም ሓንሳብ ከይደቀሰ ከም ብርዋዮም ንዘንቲ ዕለት ብዘይ ንሳ ኵሉ ኾንቲ እዩ ንሳ ምስተወሉ እዩ ንሱ ዝነብር ክብራ እንተተሓልዩ ክብሩ ሉድ ዝኸብር እወ

0: ለካ ሕቡእ ቃንዚኡ ኽፉውስ ካብቲ ተሓሪኢሉ ዝነበረ ይወፅ እዩ። ኣብ ውሽጢ ዘይተፈልጠ ሃለዋት ኣድብያን ተሓቢኣን ዝነበረት ኣፍቃሪት ንስለ ፍቕሪ መስዋዕቲ ኸፊላ። ካብዚ መስዋዕቲ ደቂ ገረብ ተነቓቒ ኣፍቃሪተይ ምእንታይ ሓሊፋ ኣላ። ኣነ እውን ኣይጋገኽዋን ንሳ እውን ብፍቕሪ ዘይምስሉ መሲለ ከምቲ ዝገመጥክዎ ግርማን ላዛን ኣይደረበትን። ልክዕ ከምቶም ደቂ ገረብ ፍቕሪ ኸማስና ጸኒሕ እዩ ድርብ ፍቕሪ ሃገርን ፍቕሪ ሰብን። ንሳ እውን ጓል ገረብ ኮይና ጸኒሓ መስዋዕቲ ንስለ ተፍቅሮም ውፋይ ምዃና ኣሚና በድድ ኢላ በድድ።
1: ገረብ ውልቅን ገረብ ሓባርን ይተሓሉ
2: ፍቕሪ ንኽትረክብ መስዋዕቲ ምኽፋል ኣሎ።
3: እቲ ንገረቡ ዝሓለወ ባ ይበሎ
4: ንስለ ኽብሪ ዝስዋዕ ኣይተሓልን።
5: ንኽብሪ እዛ ገረብ ዝተሰውኡ ቕሰኑ ንበሎም
6: ክብሪ ነቲ ዘይፀዓድ ህዝቢ ኤርትራ፣
5: ክብሪ ንሓይልታት ምክልኻል ኤርትራ
7: ሞሳ ንዂሉ ህዝብን ሰራዊትን ስለቲ ዘይፀዓድ መትከሉን ህንዓቱን ይኹን።
8: ክብሪ ብዂሉ መዳይ ኣብ ጎኒ ሓይልታት ምክልኻልን ኣብ ጎኒ ህዝብን መንግሥትን ደው ዝበለ ኣብ ውሽጥን ወፃን ዝርከብ ህዝብና።

ቆልዑሃ ኣለዉም። ሕራይ በዚ ኣጋጣሚ ማለት ክቡር በዓልና በዓል ናፅነት ንሳልሳይ ግዜኡ ዝኸይ ዘሎ ውድድር መን ዝያዳ ዘከረ ማለት ንቆልዑ ዘይኮነ ንዓበይቲ ንዓበይቲ ብዓበይቱ ከዓኒ ምስ ሓርበኛታት ኩናት ኤርትራ ነካይዶ ዘለና ከመይ ይኸይዳ ኣሎ ትሕጎስሉ ዘለኹም። ዝኾነ ይኹን ኣብዚ ንመፃኢ ከዓ ማለት ንመፅ ዘሎ ዓመት ብዝበለፀ ነዚ ንሃና ውድድራት ከነፀባብቆ ርእቶኹም ኣይፈለየና። ዝኾነ ንቐፌታ ይኹን ወይ ከዓ ንዓና ደይረኣየና ዝኾነ ይኹን ነገራት ክትሕብሩና በዚ ጋጣሚ እዚ በቲ ቴሌፎንና 0744-07-58 ኣብታ ቴሌቭዥን ዘላ ክድውሉልና ቁሩባት ኢና ክንሰምዓኩም ማለት እዩ። ከመይ ይኸይዳ ኣሎ በዓል ናፅነትና ውዕውዕ እዩ ዘሎ ኩሉ ሃዋህ ከዓ ደስ እዩ ዝብል በዚ ጋጣሚ እዚ ከዓ ሙሉእ ይግበሮ ከዓኒ እቲ ን20 ዓመታት ኮርኪሞሞ ዝነበሩ ሳክት ዝነበረ እጋዳና ከዓ ከምዚ ዕፋፍ ተመን ከምዚ ልቅንጥጥ እብለልና ስለ ዘሎ ዮውሃና ከዓ ዮውሃና ምክንያቱ እዚ ከዓ ብፅንዓት ዝመፀ እዩ። እታ ጭርሖ ከዓ ፅንዓትና ዋህስና እንድያ ትብል ዘላ ብፅንዓትና 20 ዓመት ዋላ ሓንቲ ብኾነት ነገር ኣይሰርሐን ትእገድኦም ብሓቂ ኣይሰርሐን ሳክት እዩ ነይሩ ክትብሎ ትኽእል ሳክት ኢልና የለና ግን ሙሉእ

እግበሮ ምሉእ እግበሮ እቲ ሎሞ ደሎ ማለት ስኒ ኣብ ኣይፅንዑ ከዓ ንሳቶም ጥራይ ኢና ንብል። ካብኡ ቀፂልና ዮውሃና ንመላእ ህዝቢ ኤርትራ ከምኡ ንፈተውቱ ኣብ ውሽጢ ንወፃኢ ብፍላይ ከዓ ጎደቦና ሙሉእ ሓጎስ ሙሉእ ሰላም ይግበረልና እንዳበልና ጉዕዝ ንቅፅል ኢና። ስጋዕቲ ረባዓይ ተመሊሰ ድመፀኩም እዚኣ ንዓኹም።

0: ኣነ ሮሞዳን ዓሊ መሓመድ ይበሃል። ነዞም ዋጋ ዝኽፈሉ ሓርበኛታትን ህዝበ ኤርትራን ዋጋ ናይ ህዝበ ኤርትራን ድዩ እዚ ኣብዚ ዘሎ ሰብ ዋጋ ናይ ህዝበ ኤርትራ ስለ ዝኾነ ንህዝበ ኤርትራን ንመንግስቲ ኤርትራን ነዞም ሓርበኛታት ካ ዋጋ ዝኽፈሉ ከዓ ርሑስ በዓል ናፅነት ይብል።
1: ሕራይ ሮሞዳን ቴንክዩ ይቀኒልና ሕጂ ከምታ ክንገብራ ፀናሕና ብዚኣ ሸሞንተ ክትርኢኻ ዳሓሰብካ ከዓ ጣዕ ተብለን ሕጂ ክንጅምር ኢና ሓምሻይ ተወዳዳራ ኢካ ዘለካ ኣብ ቁፅሪ ሓደ ዲጋ ምስላ ዕድል ጌርካ ኣብ ቁፅሪ ክልተ ትራክተር ነዚ ኩሉ ሽሻይ ዳሓረሰቶ ማለት እዩ ኣብ ቁፅሪ ሰለስተ ኣቦና ወልደ ኣብ ወልደ ማርያም ኣማዕድዮም እንዳረኣዩ ኣብ ቁፅሪ ኣርባዕተ መቃብር ሓርበኛታት ኣስመራ ኣብ ቁፅሪ ሓሙሽተ ተጋደልቲ ስቕበልዮም ኣረ ይዛረቡ ዳሕሪ ኣብ ቁፅሪ ሽዱሽተ ቀዳሞት ጃላቡ ህዝባዊ ግንባር ሓርነት ኤርትራ ኣይዝረብ ሕራይ ብራወታ ዘብ ደቀ ኣብ ቁፅሪ ሸውዓተ ወደ ባፀ ትሕምስ ኢኹም ኣወኸትኩም ኣብ ቁፅሪ ሸሞንተ ደሴ ሒዝካ ዶ ብቁፅሪ ሓደ ኢካ ጀሚርካ ነርካ እሳ ትኸይድ ሓካ

0: ኣረ እንታይ እያ ቁጥር ሓደ
1: ዲጋ ምስላም
0: ዲጋ ምስላም ኢሉ ኣሎ ፅቡቅ ሽልማት ትግበረልካ ክርአይና እጂ ክርአይና ዲጋ ምስላም እንድያ ስከ ዲጋ ምስላም ከተፍ
2: ዲጋ ምስላም
0: ድሙቅ ባቅዒ ታጀኹ ዓሰርተ ምፅእ ከለኻ ቀፅል ክልተ ተሰርዕካ ካ ትኸይድ ዘለካ ጋማን ኣብኣ ክበራበን መቐድሜት ክበራ ቁፅሪ ክልተ
1: መፀካል
0: ቁፅሪ ክልተ ትራክተራት ነዚ ሽሻ ዩዚ ዳሓረሶ ይብል ኣሎ ሞ ሓቁ ድዩ ሮመዳን ሓቁ ድዩ ቡዓ ነዚኦም ኣብዚ ስክሪን ዘለዉ ሓቁ ድዩ ክርያ ኢና ተደ ኮነ ክንደይ 20 ከተምፅ ኢኻ እስከ ክርያ ኢና ሕጂ ክርያ ኢና ትራክተራት ነዚ ኩሉ ሽሻይ ባዕለን ሓሪሶኖኦም ኮላይ ዝሳልሳ ሕጂ ሰሓብ ሓንቲ ሳልሰይቲ ሰለስተ ዋ ብሪጋ እዩ ድኸይድ ኣሎ ተር ከም ዓተር ተር ከም ዓተር እንታይ እያ ነራ
1: ሓርበኛ ኣቦና ወልዲ ማርያም
0: ኣርበኛ ኣቦና ወልደ ኣብ ወልደ ማርያም ይብል ኣሎ ሮመዳን ሕራይ ኣቦና ሓርበኛ ከመይ እዮም ይብሉ ነይሮም ወደ ማዕድ ነይሮም
1: መስለኒእስከ
0: ክርአና ንሶም ባዕሎም ንሶም ኣምፅኻዮም ሕጂ ራብዐይቲ ሰሓብ ንሶም ባዕሎም እስከ ራብዐይቲ እንታይ ኢኻ ትመርፅ እንትልፋፍ ሪጋ እንዲኻ ከትካ ክንደያ ቁፅራ ኣርባዕተ ወዳዓይቶ ዶ ተር ከም ዓተር ሕዝበ እንታይ ነበረ ኣርባዕተ
1: እዚ ሓወልቲ መቓብር ሓርበኛታት ኣስመራ
0: ኣታወደ ሓቁ ድ ሮመዳን ሓቁ ዋ እስከ ህርያ ኢና ወደ ሓቃተ ኮይና ኮራንታ ብጥልያን ኣርብዒን ብዓረብ ኣርበዓ ካ ብትግርኒ መቓብር ሓርበኛታት ኣስመራ ዋ ተር ከም ዓተር ቀፅል በል ተር ከም ዓተር እንትልፋፍ እያ መስለኒ ሕጂ ተር ከም ዓተር ቁፅሪ ክንደይ
1: ቁፅሪ ሓሙሽተ
0: ሓሙሽተ ተር ከም ዓተር እስከ ክርያ ክርያ ኢና ሕጂ ሓሙሽተ እስከ እንታይ ነራ
1: ተጋደልቲ
0: ኣይተኸሱ
1: ከለዉ
0: ኣብኡ ከለዉ ኣብኡ ከለኹም እስከ ክርያ እስከ ክርያ ኢና ተኮይና ክርያ ኢና ተር ከም ዓተር ላዕሊ ብ ታይተኸ እስከ እስከ ተጋደልቲ እስ ሓንቲ መወዳእታ ክንደያ ተርክም ዓተር ሕሰብ ሸውዓተ ሸሞንተ ነነ ተርክም ዓተር ጥራይ ዘይኮነ ሕሰብ ኣሎ ሸውዓተ ሸሞንተ ሽዱሽተ
1: ሽዱሽተ ሽዱሽተ
0: ተርክም ዓተር ረ
1: ወደ ባፅ
0: ወደ ኣይኮነትን ቀልጥፍ ድማሳሰሉ ኣይኮነትን
1: ደሴት
0: ኣይኮነትን ሽው ኣይኮነትን ሽው ውጥፍ ቀዳሞት ጀላቡ ህዝባዊ ግንባር ሽፅጋዳዓንግና ላዕሊ ቦዋ ላዕሊ ሮመዳን ሓቂ ዘረባ ተርከም ዓተር ኳይ እዚ ሕጂ ርእሲ ተማም ገርካ ዓቂንካ ኣለካ ሕጂ ከመይ ከም ዘላ

0: መጀመርያ ሽመይ ድራር ዕቆ ማርያም
1: ድራር ዕቆ ማርያም መበል ሻድሻይ ተወዳደራይ
0: ርስ በዓል ናጥነት ይወረና
1: ኣሜን ዝኾነ

0: ኣለካ ከማን ትብል ዝረብ እንድሕር ኣለካ ወዲያ ከዳ በቃ ኦኬ ሻድሻይ ተወዳዳራይ ኣለካ በርአ ኣብዚኣ ኣብ ቁፅሪ ሓደ ሪፈረንደም ጀሚራ ኣላ ነዛ ብርሃን ደምፀት ኣብ ቁፅሪ ክልተ መጓዓዝያ መጓዓዝያ ኣብ ቁፅሪ ሰለስተ ዲጋ ገርሰን ሕጂ መፅያ ኣብ ቁፅሪ ኣርባዕተ ባንዴራ ኣርባዕተ ሕብራ ኤርትራዊት ባንዴራ ኣብ ቁፅሪ ሓሙሽተ ኣደይ ዘይነብ ኣደይ ዘይነብ ኣብ ቁፅሪ ሽዱሽተ ሕክምና ኣብ ሰውራ ሕክምና ኣብ ሰውራ ኣብ ቁፅሪ ሸውዓተ መዓልቲ ናፅነት ኣብ ልዕሊ ማኪና ብቕድሚት ኣብቲ ሞተረ ደቂሱ ኣብ ቁፅሪ ሸሞንተ ክፍሊ ተዕሊም ኣለዋ ደብ ርእሲ ድንቂ ሰሓበን እንኮ ሓደ ብቅድሚት በራ ሓደ ምስ ጀመረት ክትምልሳ ኢኻ እንታይ ነበረት ኣብ ቁፅሪ ሓደ እንታይ ነራ ሪፈረንደም ኢሉ ኣሎ ከማ ነራ ክትነብር ትኽእል እያ ሪፈረንደም ምክንያቱ ኣገዳሲ ስለዝኾነ ቁፅሪ ሓደ ኮይና ኣላ ሪፈረንደም ኣገዳሲት እያ እምበሪ ከምዞም እስራኤላውያንን ፍልስጥምን ብደንጎላም ተዳራምን ሪፈረንደም ሳላ ኣግና ሳላ ሪፈረንደም ብርሃን መልፂ እዩ ሕራይ ካልአይቲ ዓሰርተ ምፅኢካ ኣለካ ሰሓብ መሪፅካ ኣርባዕተ ኣርባዕተ ፅቡቅ ዕድል እንታይ እያ ነራ ኣርባዕተ ኣይኮነትን ኣይኮነትን ኣጆኻ መሓዛ ሪፈረንደም ጆኻ እስከ መሓዛ ሪፈረንደም ባንዴራ ኤርትራ ኣበል ሳልሰይቲ ሳልሰይቲ ውሰድ ድሓ ኣለካ መሊኡ ሽሻይ መሊኡ ኣሎ ሽሻይ መሊኡ ኣሎ
1: ጋር
0: ሰለስተ ኢሉ ኣሎ ድሓ ምስ መፀትካ ከምኣ ንድሕር ኮይና
1: ዲጋ ገርሰት
0: ዲጋ ገርሰት ኣንታ እዚ ካብኡ ድዩ በቂሉ ካብዋ እዚታት ከማ ካብኡ ይበቂሉ ሓቀይ ኣብቲ ኣሎ ኢንጂነር ከምኡ ብል ኣሎ ካብ ዲጋ ገርሰት እዩ ዝኩሉ ማንጎ ዝኩሉ ግሬን ብል ኣሎ ከማ ድያ ዎ የጋግዮም ኣለኹ ከዓ ከማ ድያ ዲጋ ገርሰት ሕራይ ራብዒቲ ሰሓብ ሓሙሽተ ሙሽተ መፀካ ሓሙሽተ መፀካ እንታይ ነበረት
1: ኣደይ ዘይነብ
0: ኣዴና ኣደይ ዘይነብ ክገጥማ ጉዳሜን ሓርበኛ ኣዴና ኣብኡ ከለዋ እየ ንዲሽምድድኦ ነዚ በኣ ከለዋ መለሶ ቃቃቃ መበሎ ሰንተ ኮይነን ክርአየና ሕጂ ርእሱ ኣሎ ናተን ከዓ ፍሉይ ሰርቤ ኣሎ እዚኣ ክርአና ሕጂ ኣደይ ዘይነብ እንተኮይነን ክርአየና ኣዴና ዘይነብ ሓርበኛ ኣዴና ዘይነብ ደንቂ ኣጆኻ ሓሲብካ
1: ተጋዳልቲ
0: ግጥማ ይ ሓሳኻ ማለት እዩ እንታይ ምረፅ መቅድም ቁፅሪ ቁፅሪ ክልተ እንታይ ልካ
1: ተጋዳልቲ
0: ቀይር ቀይር ኣጆኻ ኣለካ ግዜ መዓት ዘሎ ዋ እዛ ተሰቂልካያ ዘለካ ሸረር መጓዓዝያ እዛ ተሰቂልካያ ዘለካ እ ሸረር ማዕለሽ ግና ድሓበል እ ሓንቲ ሰዓብ መወዳእታ ሓንቲ ናይ መወዳእታ መሪፅካ ሕጂ ሽዱሽተ ሸሞንተ ሸውዓተ ኣጆኻ ፅቡቅ ኣኸትካ

ሸሞንተ ድሕሸካ ሸውዓተ ሸውዓተ ድሕሸካ ሽድሽተ ሽድሽተ ድሕሸካ ሸሞንተ ሸውዓተ ድሕሸካ ሽድሽተ ተገምቲ ኢልካ ትሸዓተታ ሽድሽተ ሽድሽተ ኢልካ ምስ ሳ ትሕሸካ ንቡዕ ነርካ ወዲ ሽድሽተ ዓመት ከለካ ፍሉጥ ኳ እዩ እንታይ ኣበል ንገረና ሽድሽተ ኣጆኻ ድቅሰላ ሕክምና ኣብ ሰውራ ድቅሰላ ኮይ በ ወዲኻ ያ ማለት እዩ ንወርቂ

እዚ ሰላምታና ተቐበሉ ፈነወ ኤሬቲቫ ብምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ውዒልኩም። ንሎሚ 20 ጉንበት ፍርቂ መዓልትን ፍራን ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞሜ ንምክታልኩም ብክብሪ ንዓደምኩ ብቐንዲ ርእሰ ዜና ፍለም። መራሕቲ ሃገራትን መንግስትታትን ብምኽንያት በዓል ናጽነት ናይ ዮሃና መልእኽቲ ሰዲዶም። ብምኽንያት በዓል ናጽነት ትማሊ ኣብ ቀንዲ ጎደናታት ኣስመራ ባህላዊ ካርኒቫል ቀሪቡ። ኣብ ጋሽ ባርካ ኣብ ጽላት ሕርሻ ርሒድ ናይ ወፍሪ ዕድላት ተፈጢሩ ከም ዘሎ ተሓቢሩ። ቻይናን ሩስያን ዝምድና ንምድንፋዕ ዝሕግዝ ልዕሊ 4 ስምምዓት ከቲመን። ፈረንሳ ኒኮላሳዊ ጥዋር ንምስፋሕ ተካይዶ ዘላ ምንቅስቃሳት መልሰ ግብሪ ከም ዝወሃቦ ሩስያ ጠንቂቃ። ሰራዊት ናይጀርያን ኣሜሪካን ብዘካየድዎ ሓበራዊ ስርሒት 175 ሽበራውያን ከም ዝቐተሉ ሓቢሮም። ዝርዝር ዜና። ፕሬዚደንት ህዝባዊት ሪፓብሊክ ቻይና ሺጂፒንግን ፕሬዚደንት ሪፓብሊክ ቱርኪ ረሲፕ ጠይብ ኤርዶጋንን ብምኽንያት መበል 35 ዓመት ፅምብል ናጽነት ኤርትራ ናብ ህዝብን መንግስትን ኤርትራ ናይ ዮሃና መልእኽቲ ሰዲዶም። ኣብቲ ብስም ህዝብታቶምን መንግስትታቶምን ዝሰደድዎ መልእኽቲ እቶም መራሕቲ ንፕረዚደንት ኢሳያስ ኣፈወርቂ ምሉእ ጥዕና፣ ንኤርትራን ህዝባን ድማ ሰላምን ብልፅግናን ተመኒዮም። ፕረዚደንት ሺጂፒንግ ብመልእኽቱ ኣብ ሓድሕድ ምክብባርን ምድጋፍን ዝተሰረተ ታሪካውን ሕውነታውን ዝምድና ኤርትራን ቻይናን ብምጥቃስ ኣብ ዝሓለፈ 35 ዓመታት ህዝቢ ኤርትራ ኣብ መንፈስ ሓራ መስመርን ርእሰ ምርኮሳን ፀኒዑ ኣብ ህንፀትን ልምዓትን ሃገሩ ዝተኸተሎ መስመርን ዘመዝገቦ ዓወትን ክብሪ ዝግብኦ ምዃኑ ብምጥቃስ ኣብ መፃኢ ንዝትግበር መደባት ዓወትን ኣሳልጦን ተመኒዩ። ፕረዚደንት ረሲፕ ጠይብ ኤርዶጋን ብወገኑ ክልተኣውን ብዙሓውን ምትሕጋዝ ኣብ መንጎ ኤርትራን ቱርክን ኣብ መፃኢ ንክልቲኡ ህዝብታት ብዘርብሕ ኣብ ዝተፈላለየ መዳያት ብዝበለፀ ከም ዝሰፍሐን ከም ዝድልድልን ፅኑዕ እምነት ከም ዘለዎ ገሊጹ። ብምኽንያት መበል 35 ዓመት ፅምብል ናጽነት ትማል 19 ጉንበት ኣብ ሰዓታት ድሪ ኣብ ቀንዲ ጎደናታት ከተማ ኣስመራ ምዕሩግ ባህላዊ ካርኒቫል ቀሪቦ። እዚ ብምትሕባር ኮሚሽን ባህልን ስፖርትን ምምሕዳር ዞባ ማእከልን ተወዲቡ ብተሳትፎ 13 ዞባታት ዝተኻየደ መደብ ባህላዊ ኣልባ